0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ ካፍ ዘይን በአብ ታፍሽን ፔቫብ ሲሆን እንደ አውሮፓን ዘመን አቆጣጠር ኦገስት 10 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ነሐሴ 4 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኔን ዳህን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሸቴና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ዛም የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርእስተ ዜና። ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል የሰላም ምክር ቤቱን 15 ነጥብ ሰነድ ውድቅ ማድረጓን ቢገልጹም ወደ ጋዛ ለሚገባው ዓለም አቀፍ ኃይል የመጀመሪያውን ካምፕ በቅርቡ ለማቋቋም መታቀዱ ተገለጸ። ካናዳ ሹት 11ኛው ቴሌቪዥን ጣቢያ ባካሄዱ ቅድመ ግምገማ ጥናት የሊኩድ ፓርቲ የሚያገኘው መቀመጫ በትንሹ መጠናከሩ ተገለጸ። የእስላም ጂሃድ ጠቅላይ ሚኒስትር ቢንያሚን ናታንያሁ በጋዛ የሚካሄደውን መልሶ ግንባታ መቃወማቸው ትራምፕ ጦርነቱ እንዲያበቃ ያዘጋጁትን እቅድ የሚቃወም ነው ሲል ሐማስን መደገፉን አስታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል የሰላም ምክር ቤቱን 15 ነጥብ እቅድ ሰነድ ውድቅ ማድረጓን ቢገልጹም ወደ ጋዛ ለሚገባው ዓለም አቀፍ ኃይል የመጀመሪያው ካምፕ በቅርቡ ለማቋቋም መታቀዱ ተገለጸ። ጋዛ ሰርጥን መልሶ ለማቋቋም ለሚገባው ዓለም አቀፍ ኃይል በሁለት ሳምንት ተኩል ጊዜ ውስጥ የመጀመሪያው ካምፕ በራፊያህ እንደሚቋቋም በቅራት ጋት የሚገኘው የአሜሪካ ኃይል እዝ አንድ ምንጭ ለ11ኛው ቴሌቪዥን ጣቢያ ገልጿል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በትናንቱ የካቢኔ ስብሰባ ላይ እስራኤል ሰነዱን ውድቅ እንደምታደርግ ያስታወቁት የካቢኔ ሚኒስትሮች ባደረጉት ጫና ምክንያት መሆኑን የ11ኛው ቴሌቪዥን ጣቢያ ዘጋቢ ኢታይ ብሉመንታል ከላከው ዘገባ መረዳት ችለናል። ካናዳ ሹት 11ኛው ቴሌቪዥን ጣቢያ ባካሄደው ቅድመ ጥናት የሊኩድ ፓርቲ የሚያገኘው መቀመጫ በትንሹ መጠናከሩ ተገለጸ። ካናዳ ሹት ትናንት ይፋ ባደረገው ጥናት የሊኩድ ፓርቲ ከ23 ወደ 24 አባላት ከፍ ያለ ሲሆን ያሻር የተሰኘው የጋዳይ ዘንኩት ፓርቲ 23 አባላትን እንደያዘ መቀጠሉ ተገልጿል። በናፍታሊ ቤኔት የሚመራው በያሃድ ፓርቲ በፊት እንደነበረው 13 አባላትን የያዘ ሲሆን ጽዮኑት አዳቲት አንድ አባል ጨምሮ ወደ 5 ከፍ ማለቱ ተገልጿል። ወጽማ ይሁዲት ከበፊቱ ቀንሶ ወደ 8 መቀመጫዎች መውረዱ በጥናቱ ተገልጿል። ሀዲሞክራቲ የሚተሰኘው በሁለት አባላት ጨምሮ 10 መቀመጫዎችን እንደሚያገኝ በጥናቱ የተገለጸ ሲሆን እስራኤል ቤተኑ አንድ ጨምሮ 11 ራም የተሰኘው የአረብ ማህበረሰቦችን የሚወክለው ፓርቲ ወደ 6 አባላት ከፍ ያለ ሲሆን የናታንያሁ ቡድን 53 አባላትን የሚያገኝ እንደሆነና የአይዘንኩት ደግሞ የአረብ ፓርቲዎችን ሳይጨምር 56 መቀመጫዎችን በክነሴት እንደሚያገኝ ተገልጿል። ከዚህ ጋር ተያይዞ የሂሊት ሮፐርና የጊላድ አርዳን ፓርቲዎች ወደ ክነሴት የሚያስገባ ድምጽ እንደማያገኙ ትናንት በተካሄደው ወይም ይፋ በሆነው ጥናት ተገልጿል። እስላም ጂሃድ ጠቅላይ ሚኒስትር ናታንያሁ በጋዛ የሚካሄደውን መልሶ ግንባታ መቃወማቸው ትራምፕ ጦርነቱ እንዲያበቃ ያዘጋጁትን እቅድ መቃወም ነው ሲል የሐማስን ሐሳብ መደገፉን አስታወቀ። እስላም ጂሃድ ባወጣው መልእክት በጋዛ ሰርጥ የተኩስ አቁም ስምምነት ውሉ ሲፈረም የተጠለፉ እስራኤላውያን እንዲለቀቁ አድርጓል፣ ነገር ግን በቦታው የጋዛ ነዋሪዎችን እልቂት አላስቆመም ብሏል። የእስላም ጂሃድ በተጨማሪም የሰላም ምክር ቤቱ ስራ አስኪያጅ ኒኮላይ ሚላድኖቭ ለናታንያሁ የተኩስ አቁም ስምምነቱን እንዲጥሱ ይፈቅዳሉ በማለት የወቀሰ ሲሆን የትራምፕ መንግስትም እስራኤልን ስላልተቃወመ ሊተች ይገባዋል ብሏል። የእስራኤል መከላከያ ሰራዊት ከ5 ወራት በፊት ይሁዳ ሸርማንን የገደለውን አሸባሪ ዳስ ሐሰንን ቤት ለማፍረስ መዘጋጀቱ ተገለጸ። ዳስ ሐሰን ከአምስት ወራት በፊት ቤታምሪን በተባለው ሰፈር ባደረሰው ሽብር ጥቃት ይሁዳ ሸርማንን ሲገድል ሌላ አንድ ተጨማሪ ዜጋ ማቁሰሉ ይታወሳል። መከላከያ ሰራዊቱ ያወጣው መልእክት ለአሸባሪው ቤተሰቦች የተላለፈ ሲሆን ቤተሰቦቹ በጉዳዩ ይግባኝ መጠየቅ እንደሚችሉ ተነግሯቸዋል ተብሏል። የእሳት አደጋ ኮሚሽን ጽፈት ቤት በተፈጠረው ከባድ ሙቀት ምክንያት የእሳት ቃጠሎ ይነሳል በሚል ስጋት ህዝቡ ከፍተኛ ጥንቃቄ እንዲያደርግ ጥሪ ያቀረበ ተባለ። በሀገር አቀፍ ደረጃ ክፍት ቦታዎች ላይ እሳት ማቃጠል እንደማይቻል የወጣው እገዳ ቢያንስ በእስከያዝ ነገር መጨረሻ ስራ ላይ እንደሚቆይ ተገልጿል። የእሳት አደጋ ተከላካይ ኮሚሽን ትንሽ ብልጭታ ከባድ ወይም ታላቅ ቃጠሎ እንደሚፈጠር በማሳሰብ ሲጋራ የሚያጨሱ ዜጎች የተለኮሰ ሲጋራን ክፍት ቦታ ላይ እንዳይጥሉ አሳስቧል። ዜጎች የእሳት ቃጠሎ ወይም ጭስ ሲያዩ በፍጥነት ወደ 102 ወይም 102 ቁጥር ደውለው ለእሳት አደጋ ቢሮ ማሳወቅ እንዳለባቸው ኮሚሽኑ በድጋሚ ለዜጎች አሳስቧል። በአሜሪካ ኒው ጀርሲ በሚገኘው የፕሬዝዳንት ትራምፕ የጎልፍ መጫወቻ ሜዳ አቅራቢያ በተከለከለ የአየር ክልል የገቡ ሁለት የሲቪል አይሮፕላኖች አቅጣጫ ቀይረው ወደ ሌላ አቅጣጫ እንዲበሩ ተደረገ ተባለ። አይሮፕላኖችን ሁለት F-16 የጦር አይሮፕላን የተከተሏቸው መሆኑን ከደረሰን ዘገባ መረዳችለናል። በመጨረሻም የአየር ንብረት ትንበያ፣ ዛሬ ሙቀቱ በትንሹ እንደሚጨምርና በመላ ሀገራችን ከባድ ሙቀት እንደሚኖር፣ ነገ ማክሰኞም ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በጽፋት 33፣ በቴላቪቭና በሃይፋ 32፣ በበኤርሸባ 37፣ በኢላትና አካባቢዋ 42 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ይዘዋቸው ከቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ርዕሰ ጉዳዮች ባጭሩ እንመለከታለን። የማሪብ ጋዜጣ በዛሬ ዘገባው ትልቅ ትኩረት የሰጠው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያዛሰርጥ የሰላም ምክር ቤት ያቀረባቸውን ባለ 15 ነጥብ ሐሳቦች እስራኤል የማትቀበላቸው መሆኑን ትላንት ማስታወቃቸውን ነው። እንደ ጠቅላይ ሚኒስትሩ ገለጻ የሐማስ ድርጅት ሙሉ በሙሉ የጦር መሳሪያ ትጥቁን እስካልፈታ ድረስ እስራኤል ጦሯን ካዛ ሰርጥ አታስወጣም ብሏል። ያዛ የሰላም ምክር ቤት የአካባቢውን ሰላም ያስከብራል እንዲሁም ሁለተኛውን ዙር የተኩስ አቁም ስምምነት ተግባር ላይ ሊያውል ይችላል የሚሉ 15 ነጥቦችን ማቅረቡ ይታወሳል። ከ15 የሰላም ሐሳቦች መካከል 3ቱ ለእስራኤል የማይመቹ እንደሆነ ይነገራል። አንደኛው እስራኤል ጦር አዛን ለቆ ይውጣ የሚለው ሲሆን ሁለተኛው እስራኤል በጋዛ ሰርጥ በሽብርተኞች ላይ እርምጃ መውሰዷን እንድታቆም የሚለው ነው። ሶስተኛው ደግሞ የሐማስ ድርጅት ሙሉ በሙሉ የጦር መሳሪያ ትጥቁን ሳይፈታ ሁለተኛውን ዙር የተኩስ አቁም ስምምነት መጀመሩ ጉዳይ ናቸው። ጠቅላይ ሚኒስትር ኔታንያሁ ትላንት እንዳስታወቁት ሐማስ በእውነተኛ መንገድ የጦር መሳሪያ ትጥቁን ሳይፈታ እስራኤል ጦሯን ካዛ አታስወጣም ብለው ተናግረዋል። በሌላ በኩል ደግሞ እስራኤል በሽብርተኛ ድርጅቶች ላይ ጥቃት መፈጸሟ ማቆማ ሐማስ እንደገና እንዲደራጅ እድል የሚሰጠው መሆኑን የእስራኤል ጦር ከፍተኛ አመራሮች መግለጻቸውን የማሪብ ጋዜጣ በዛሬ ዘገባው አቅርቧል። የኢዲዮ ታህሮኖት ጋዜጣም የጋዛ ሰርጥን ጉዳይ እንደ ማሪብ ዘግቧል። የሰላም ሐሳቡና ምላሹ በሚል ርዕስ እንደዘገበው ጋዛ ሰርጥ የተኩስ አቁም ስምምነት ቢኖርም ጎን በጎን ደግሞ እስራኤል ያዛ ሰርጥ የሰላም ምክር ቤት ያቀረባቸውን ባለ 15 ነጥብ የሰላም ሐሳቦች እንደማትቀበላቸው ጠቅላይ ሚኒስትር ኔታንያሁ ትላንት አስታወቁ በማለት ያዛ ጉዳይ ወሰብሰብ ወዳለ ሁኔታ እንደገባና አሜሪካም በእስራኤል ላይ ጫና ታደርጋለች ተብሎ የሚጠበቅ መሆኑን ጋዜጦች ዘግቧል። የሃሬጽ ጋዜጣ የጋዛን ጉዳይ ዘግቧል። ጠቅላይ ሚኒስትር ኔታንያሁ ያዛ ሰርጥ የሰላም ምክር ቤቱን 15 የሰላም ሐሳቦች የማይቀበሉ መሆኑን ትላንት አስታውቀዋል። ኔታንያሁ ጊዜ ለመውሰድ እየጣሩ ነው። ጠቅላይ ሚኒስትሩ አንዱ ከሌላው የሚጋጩ ሐሳቦችን ይሰነዝራሉ። ጠቅላይ ሚኒስትሩ በትላንትናው የመንግስት ስብሰባ ወቅት ነው እስራኤል የጋዛ ሰርጡን የሰላም ምክር ቤት ሐሳቦች የማትቀበላቸው መሆኑን ያስታወቁት። በአንድ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ ሰርጥን መልሶ ለመገንባት ወሳኝ እርምጃዎች እንዲፈጸሙ እየጣሩ ነው። በሌላ በኩል የእሳቸው ተባባሪ የሆኑት ጠቅላይ ሚኒስትር ኔታንያሁ የሰላም ምክር ቤቱን ሐሳብ በመቃወም የሊኩድን ፓርቲን የመረጡኝ አጀንዳ ለማስኬድ እየጣሩ ነው። ኔታንያሁ ትላንት የሰጡት መግለጫ የመከላከያ ሰራዊቱ በከፊል ከዛራፊያህ አካባቢ እንዲወጣ ያለውን ዝግጅት በተመለከተ ሊያስኬድ ይችላል። በራፊያህ አካባቢ ዓለም አቀፍ ሰላም አስከባሪ በማስፈሩ አዛን መልሶ ለማቋቋም እቅድ አለ በማለት ሐሬት ስላዛ ያለውን ውስብስብ ሁኔታ ዘግቧል። የእስራኤል አየም ጋዜጣን በበኩሉ የእስራኤል የፖለቲካው አመራር ጋዛ ሰርጥን በተመለከተ በየቀኑ ሪፖርት እንዲቀርብለት በመጠየቁ የተኩስ አቁም ስምምነቱ መጣሱን በየቀኑ እያስታወቀ ነው። ጦሩ ባለፉት 24 ሰዓታት ብቻ 95 የተኩስ አቁም ስምምነት ጥሰቶች ነበሩ። ከነዚህ መካከል 14ቱ የተለያዩ ክስተቶች የታዩባቸው ናቸው። ሐማስ ስምምነቶችን መጣሱ

እስራኤል ለአሜሪካ አስታውቃለች። እስራኤል ጦር ከጋዛ ሰርጥ ለቆ በመውጣቱ ዙሪያ በኢየሩሳሌምና ዋሽንግተን መካከል የሐሳብ ልዩነቶች አሉ ብሏል ጋዜጣው። ጠቅላይ ሚኒስትር ናታንያሁ የጋዛ ሰርጥ የሰላም ምክር ቤትን 15 የሰላም ሐሳቦች ውድቅ አድርገዋል። በእስራኤል ወታደሮች ላይ ጥቃት ለመፈጸም የሚሞከር ከሆነ እርምጃ መውሰዳችን እንቀጥላለን ማለታቸውን የእስራኤል ጋዜጣ በዛሬ ዘገባው ተመልክቷል። እስራኤል ጋዛ ሰርጥ የሰላም ምክር ቤቱን ሐሳብ ውድቅ ማድረጓን ተከትሎ ሐማስ ትላንት ባወጣው መግለጫ ሁለተኛው ዙር የተኩስ አቁም ስምምነት ሙሉ በሙሉ ተግባር ላይ እንዲውል እንጠይቃለን፣ የእስራኤል ጦር አዛን መለቆ መውጣት አለበት፣ የመተላለፊያ ኬላዎችን መከፈት ይገባቸዋል፣ የሰብዓዊ እርዳታ በብዛት እንዲገባ እንጠይቃለን፣ የተፈናቀሉ ፍልስጤማውያን መጠለያ እንዲያገኙና የጋዛ ሰርጥ መልሶ ግንባታ እንዲጀመር አሳስቦ የጋዛ ሰርጥ የሙያተኞች አካል የአካባቢውን ጉዳይ እንዲመራ መፍቀድ ይገባል ካለ በኋላ ሐማስ ከጋዛ ሰርጥ የሰላም ምክር ቤት ጋር ትብብሩን አጠናክሮ የሚቀጥል መሆኑን አስታውቋል። የእስላም ጂሃድ ድርጅትም የሐማስን ሐሳብ አጠናክሮ እስራኤል የሰላም ምክር ቤቱን ሐሳብ አለመቀበሏ የትራምፕን የሰላም እቅድ ውድቅ ማድረግ ነው በማለት ነቅፏል። ሌላው ሁሉም ጋዜጦች የተመለከቱት በእስራኤል በታዳጊ ልጆች ላይ የሚደርሱ ጉዳቶች እየጨመሩ መሄዳቸውን ነው። አሶን ሮዴፋሶን በሚል አደጋን እየተከተለ ጉዳት እያደረሰ ነው በሚል ርዕስ ማሪብ መሆን ኢዲዮ ተሐሮነት እንዲሁም ሌሎች ጋዜጦች ዛሬ ባቀረቡት ዘገባ ትላንት ቀን 1 ሰዓት ከ43 ደቂቃ ላይ በሎድ ከተማ በጻለል ዳቪድ ጊለር የተባለ የአምስት ዓመት ልጅ በመኪና ውስጥ ለሁለት ሰዓታት ተኩል ያክል ተረስቶ በከባድ ሁኔታ ተጎድቶ ወደ ሆስፒታል ቢወሰድም ህይወቱ አልፏል። እንዲሁም ትላንት ቀን 3 ሰዓት ከ32 ደቂቃ ላይ ደግሞ ኤልካናን ካርኔ የተባለ 12 ዓመት ልጅ በዮርዳኖስ ወንዝ ከጀልባ ላይ ወድቆ ህይወቱ አልፏል። ትላንት ምሽት 7 ሰዓት ከ17 ደቂቃ ላይ ደግሞ ዮናታን ኤፍራይም የተባለ የ16 ዓመት ታዳጊ ልጅ ከከፍታ ቦታ ወደ ዝቅተኛ ቦታ ሲንሸራተት ህይወቱ አልፏል። በአጠቃላይ ትላንት በተለያዩ ቦታዎች በተለያዩ ምክንያቶች 3 ልጆች ህይወታቸው ከማለፉ ባሻገር ከቅርብ ጊዜ ወዲህ በእስራኤል ታዳጊ ልጆች ላይ አደጋው እየጨመረ መሄዱና ወላጆችም ሆነ ሌሎች የሚመለከታቸው ክፍሎች ልብ ሊሉ የሚገባ መሆኑን ጋዜጦች በዛሬ ዘገባቸው ተመልክቷል። ሌላው የዲዮ ተሐሮነትና ማሪ በዘገቡት የአሜሪካና ኢራንን ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከኢራን ጋር በመታከሄደው ድርድር በሆርሙዝ የባህር ወሽመጥ መከፈት ብቻ ከስምምነት የሚደርሱበት ሁኔታ ሊኖር እንደሚችልና በጦርነቱ የተቀመጡ የኒውክሌር እቅዷና ሌሎች ጉዳዮች ወደ ጎን የሚተውበት ሁኔታ ሊኖር እንደሚችል በእስራኤል በኩል ስጋት መኖሩን ጋዜጦች ዘግበዋል። በድርድሩ ኢራን አቋሟን የበለጠ እያጠናከረች ነው፣ አሜሪካ ያለቻቸውንም በቀላሉ እየተቀበለች አይደለም ብሏል የኢዲዮ ተሐሮነት ጋዜጣ። ማሪብ በዛሬ ዘገባው በስፋት ካቀረባቸው መካከል አንዱ በግሪክ እስራኤልን በመቃወም ትላንት የተካሄዱ ሰላማዊ ሰልፎችን ነው። ፍልስጤማውያንን የሚደግፉ የሀገሪቱ ዜጎች ትላንት ከመቶ በላይ በሚሆኑ የተለያዩ የግሪክ ቦታዎች የተቃውሞ ሰልፎችን አካሂደዋል። እስራኤል በፍልስጤማውያን ላይ ጉዳት ታደርሳለች በማለት የግሪክ ዜጎች ከአሁን በፊት ታይቶ በማይታወቅ ሁኔታ ትላንት ከመቶ በላይ በሆኑ የተለያዩ ቦታዎች የተቃውሞ ሰልፎችን አካሂደዋል። በሌሎች አውሮፓ ሀገራትም እንዲሁ የተቃውሞ ሰልፎች ነበሩ። እስራኤል ብሔራዊ ደህንነት ጥበቃ ቢሮም በግሪክ ለሚገኙ ዜጎች ማሳሰቢያ አውጥቶ ነበር፣ ተጠንቀቁ፣ በዚህ ሰላማዊ ሰልፍ በሚካሄድባቸው አካባቢዎች አትቅረቡ በማለት ማሳሰቡን ጋዜጦች በዛሬ ዘገባቸው ተመልክተዋል። ሌላው ሀሬዝ ጋዜጣ የተመለከተው ኤአይ የተባለው ዘመናዊ የቴክኖሎጂ ውጤት በመጪው እስራኤል ምርጫ ላይ በጥሩ መንገድም ሆነ በተቃራኒው ተጽዕኖ ሊያሳድር እንደሚችል ጋዜጣው ዘግቧል። የኤአይ ጥሩ ጎኑ ፓርቲዎች የምርጫ ውጤቶችና የምረጡኝ ዘመቻዎችን ይከታተሉበታል፣ መጥፎ ጎኑ ደግሞ አስመስለው በመስራት ሊያታልሉ የሚችሉ ነገሮችን ሊያመጣ ይችላል ተብሏል። ሌላው ኤአይ ጥሩ ሁኔታንም የሚሰራበት ሁኔታ እንዳለና የአሜሪካ ሳይንቲስቶች በኤአይ ቫይረስ አስመስለው መስራታቸውና በሕክምናው ምርምር ዙሪያ አስተዋጽኦ ሊያበረክት የሚችልበትን ሁኔታ በአሜሪካ ካሊፎርኒያ የስታንፎርድ ዩኒቨርሲቲ ምሁራን መስራታቸውን ሀሬጽ በዛሬ ዘገባው አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን አሁን ታይ ዘገባ የምናቀርበት ሰዓት ነው። ወርቅነሽ በድጋሚ እንዴት አደረሽ?
1: እግዚአብሔር ይመስገን። እንዴት አደረክ ሰጠኝ?
0: ደህና ነኝ። እንግዲህ የተለያዩ ታይ ዘገባዎች አሉን። የመጀመሪያው እንግዲህ ትላንት ጀምሮ ከሰዓት በኋላ ጀምሮ መነጋገር የሆነ ጉዳይ ነው። እስራኤል ጋዛ ሰርጥን ሰላም ምክር ቤት 15 ነጥቦች የማትቀበል መሆኑን ጠቅላይ ሚኒስትር ናታንያሁ በትላንትና የመንግስት ስብሰባ ወቅት አስታውቀዋል። ሁኔታው አነጋጋሪ እንደሆነ ነው። እንዴት ነው ያንን እንግዲህ የሰላም ምክር ቤቱ ያቀረበውን ሐሳብ እስራኤል ማትቀበለው ከሆነ የትራምፕን ሐሳብ ውድቅ ማድረግ አይሆንም ወይ?
1: አው ይሄ ነገር አሁን ትንሽ ለእስራኤል አስቸጋሪ የሆነ የመጣ ይመስላል። እንዳልከው ትናንት ጠቅላይ ሚኒስትሩ ይህን ባለ 15 ነጥብ ስምምነት እንደማይቀበሉ አስታውቀዋል። እንግዲህ ትልቁ ችግር ምንድን ነው? ሀሳቡን እንደ ችግር አድርጎ ያስነሳው የሀማስ አሸባሪ ድርጅት ትጥቁን ሳይፈታ በስምምነቱ መሰረት ሁለተኛው ዙር የስምምነት ምዕራፍ መጀመሩ ለእስራኤል ትልቅ ምክንያት ነው ሀሳቡን እንዳለመቀበል። ይሁን እንጂ ያው ትልቁ እንዳልነው የሐማስ ድርጅት አሁንም ጋዛ ውስጥ ይገኛል። ትጥቁንም አልፈታም። ጋዛንም በፍላጎቱ ለቆ አልወጣም። አጋጣሚውን መጠቀም ነው የሚፈልግ። የዓለም አቀፍ የሰላም ምክር ቤት ስራውን ሲሰራ ጎን ለጎን ሐማስም የራሱን ስራ መስራት የሚፈልግ ነው የሚመስለው፣ ራሱን እንደገና ለማጠናከር። በእስራኤል በኩል ደግሞ ያው መረጃዎች እንዳሉና ይህ ሁኔታ እንደማትፈልግ በግልጽ እየተናገረች ነው። ይሁን እንጂ በተለይ በቅራት ጋት የሚገኘው የአሜሪካ መከላከያ ሰራዊት እዚያው እንግዲህ ለአመታት ማለት ይቻላል እንግዲህ ከአንድ አመት በላይ ነው በዛ በቅራት ጋት ከተቀመጠ የመጀመሪያው የዓለም አቀፉ ሰላም ምክር ቤት እንግዲህ ከተለያየ ሀገራትም ወታደሮች እንደሚገቡ ነው የሚታወቀው እና የመጀመሪያው ወታደራዊ ካምፕ ወይም መጠለያ በራፊያህ አካባቢ እንዲሰራ ወስኗል። በእስራኤል በኩል እስካሁን ይህን ሀሳብ አልተቀበለችም። እንዳልከው እንግዲህ ዞሮ ዞሮ በአሜሪካና በእስራኤል መካከል ሊሆን ነው አለመግባባቱ የሚፈጠረው እና እንግዲህ እንጃ ምናልባት ጠቅላይ ሚኒስትር ቢንያሚን ናታንያሁ ተጨማሪ የቤት ስራ ትራምፕ ጋር ለመገናኘት ለማግባባት ሊያስፈልጋቸው ይችል ይሆናል። ሁኔታው ግን ትንሽ ከረር ያለ ይመስላል። ምክንያቱም ዓለም አቀፍ አካል ተረክቦታል እና ሁኔታውን አስቸጋሪ ነው ያለው ሁኔታ ለእስራኤል በጣም ያሰጋል እየተባለ ነው። ሐማስ ዞሮ ዞሮ ራሱ እንዲያጠናክር ያግዘዋል እንጂ ሐማስ ጋዛ ሰርጥን ለቆ እንዲወጣ አያደርግም። በዛ ላይ ደግሞ የተለያዩ ሀገራት ነው እንግዲህ የሚገቡት ወደዚህ ሰላም ምክር ቤት ተብሎ ፍልስጤማውያንን የሚደግፉ የፍልስጤማውያን ህዝብ እንደገና እንዲጠናከር የራሱ የሆነ ሀይል እንዲኖረው የሚፈልጉ ሀገራትም እንዳሉ ይታወቃል እና አስጊና አከራካሪ እንደሆነ ነው የሚገለጸው ሁኔታው። ሰጠኝ፣ አንተስ እንዴት አየኸው?
0: አዎ እንግዲህ ድርድር ከተባለ ሰጥቶ መቀበል ነው። ሁሉም እንደ እስራኤል የፈለገችው ሁኔታ ላይሆን ይችላል፣ እንዲሁም ደግሞ ፍልስጤማውያን የፈለጉት ሁኔታ ላይሆን ይችላል። ግን ትልቁ ጥያቄ አሁን የሰላም ምክር ቤት ተብሎ ፕሬዚዳንት ትራምፕ ያቋቋሙት እሳቸው እንዲመራ ይህን አካባቢ መቼም ከእሳቸው ጋር እየተወያየም ሊሆን ይችላል ይህንን ውሳኔ የሚያስተላልፈውና ከዛ ውሳኔው ከተላለፈ በኋላ አልቀበልም የሚለው ነገር ወደፊት ይህንን የሰላም ሀሳቡን ውድቅ ማድረግ አይሆንም ወይ የሚሉ ጥያቄዎች እየቀረቡ ነው። በሌላ በኩል ደግሞ የሐማስ ድርጅት እየተጠናከረ ነው፣ እርምጃ የማይወሰድበት ከሆነ የእስራኤል ጦር አዛን ሙሉ በሙሉ እንዲለቅ ነው የሚፈለገው። እንደዛ ከሆነ ሐማስ ይህንን አጋጣሚ በመጠቀም ራሱን አዘጋጅቶ አጠናክሮ ሊመጣ ይችላል። የእስራኤል ጠላትነቱን የበለጠ ያጠነክራል እንጂ ሐማስ እንደሚባለው የጦር መሳሪያ ትጥቁን አይፈታም። እንዲያውም እኮ ሐማስ የጦር መሳሪያን የማስረክበው ለፍልስጤማውያን ድርጅቶች ነው፣ በመጋዘን ይቀመጥ እንጂ ያለ ለግብፅ ወይም ለሌላ አካል አስረክባለሁ አላለም። እና ይህ ጉዳይ ሁለቱ የሚጣረሱ ናቸው፣ በጣም አደጋም ያላቸው ናቸው። እንዲሁ እንደው በቃላት ብቻ ወይም የአሜሪካው ፕሬዚዳንት ስላሉ ወይም የሰላም ምክር ቤቱ ሀሳቦችን ስላቀረበ ብቻ በቀላሉ የሚታዩ ነገሮች አይደሉም። ለእስራኤል ደህንነት አደጋ ያላቸው ነው መስለው የሚታዩኝ። ወርቅነሽ፣
1: አዎ እውነትም እንግዲህ ለእስራኤል ደህንነት ቀላል አይደለም። ደግሞ የሰላም ምክር ቤት ውስጥ የእስራኤልን ተቃውሞ ይቀበላል ወይ? አስቸጋሪ ነው እንግዲህ አሁን ያለው ሁኔታ የሆነው። ሰጠኝ፣ ያው ሌላው ቀደም ሲል በጋዜጦች የተመለከትከው የታዳጊ ልጆች እንደ በተለያየ አደጋ ህይወታቸው ማለፉ የተለመደ ነው። በበጋ ወቅት በተለይ መኪና ውስጥ የመርሳት ለመዝናናት የሚወጡ ልጆች የተለያየ አደጋ ሲገጥማቸው ማየት ግን የሚገርም ነው። በአንድ ቀን ትናንት 3 ልጆች ነው ህይወታቸው ያለፈው እና እንደ ሁኔታ እንዴት ነው የግድ ማህበረሰባችን አጠቃላይ እስራኤል ህዝብ ልብ ሊለው የሚገባ ጉዳይ ነው እና እንዴት ነው ይህን አደጋ መከላከል የሚቻለው?
0: አዎ ቀላል ነገር አይደለም። መጀመሪያ የአምስት ዓመት ልጅ ከመኪና መርሳት በጣም የሚያሳዝን ነው። ምንሽ መቼም ወላጆች ብዙ ውጥረት ይኖርብናል፣ ብዙ ስራ አለ፣ ብዙ ኃላፊነት አለ፣ መሯሯጥ ሊኖር ይችላል። ግን ልጆችን በመኪና ውስጥ ረስቶ እንደው ህይወታቸው እስኪያልፍ ድረስ በዚህ ሙቀት ሲጎዱ በጣም የሚያሳዝን ነው። አሁን በጻለል ዳቪድ የተባለው የአምስት ዓመት ልጅ በመኪናው ከሁለት ሰዓት በላይ ተረስቶ 2 ሰዓት ተኩል ያክል ተረስቶ ከቆየ በኋላ ሆስፒታል ቢወሰድም ህይወቱ ሊያልፍ መቻሉን ነው። ሌላው የ12 ዓመት ልጅ ኤልካናን ካርኒ ደግሞ በዮርዳኖስ ወንዝ እንግዲህ በጀልባ ሳለ ከጀልባው ወድቆ ያው እንግዲህ ወንዝ እንግዲህ ወራጅ እስከሆነ ድረስ ወደ ተለያየ ቦታ ወስዶት እዛው ህይወቱ እንዳለፈ ነው የተገኘ። ሌላው ደግሞ 16 ዓመት ታዳጊ ልጅ ወጣት ነው። እሱም ደግሞ በመሬት ላይ ሲንሸራተት ነው ህይወቱ ያለፈው እና ሌሎችም በውሃ ውስጥ በመስመጥ እንዲሁም ደግሞ በተለያዩ አደጋዎች፣ እርስ በርስ ግጭት፣ በወጣቶች ላይ የሚደርሱ አደጋዎች ያልተጠበቁ መሆን የማይገባቸውና እንደው በጥንቃቄ ጉድለት ብዙ ልጆች በአጭር ሲቀጩ ማየት በጣም የሚያሳዝን ነው እና ህብረተሰቡ ትልቅ ትኩረት ሊሰጠው የሚገባ ነው የምለው። ቀላል ነገር አይደለም። ልጅ እንዲህ ያለ በአጭር አደጋ ማጣትና ሁላችንም ስናይ እንደዚህ አይነት ነገሮች በትብብር የልጆችን ጉዳይ ትኩረት ሰጥተን መንቀሳቀስ ያለብን መስሎ ነው የሚታይ። የሚጨምሪው ካለ ወርቅነሽ?
1: አዎ በጣም ያሳዝናል። በተለይ በዚህ በበጋ ወቅት ልጆችን መኪና ውስጥ መርሳት አዎ አዲስ ነገር አይደለም። ከባድ ቢሆንም እንዳልከው መፍረድም አይቻልም። የተለያዩ ነገሮች አሉ። መቼም በህይወት ሰው ልጅን የሚረሳበት ምክንያት ቀላል እንዲህ በቀላሉ ላይሆን ይችላል። ግን ዞሮ ዞሮ መቼም ከባድ ነው። የተለያዩ የቴክኖሎጂ ውጤቶች ተጀምረዋል ተብሎ ነበር። ሰው መኪና ሲወጣ የሆነ የሚያስታውስ ነገር ከመኪና ውስጥ የቀረ ነገር ካለ እንግዲህ በዚህ ደረጃ አስቸጋሪ ነው ያለንበት ዘመንና የህይወት ሂደት። እንደዛ አይነት ነገሮች ቢኖሩ መልካም ነበር እንጂ እንግዲህ የአምስት ዓመት ልጅ እንዳልከው ወይ ተኝቶ ሊሆን ይችላል። ከነስያ ያው ከጉዞ በኋላ ደክሞት ይሆናል። ወላጅ ደግሞ እንዲሁ በችኮላ ወደ ጉዳዩ ይሮጣል። መጨረሻ ላይ ግን ውጤቱ በዚህ ደረጃ በጣም ልብ የሚሰብር ነው። በተቻለ መጠን እኔ ላይ አይደርስም ማለት አይገባም። እንደ ሁሉም ሰው ጥንቃቄ ሊያደርግ ይገባል። የአየር ጸባይ ደግሞ በጣም ከባድ ነው። እንኳን መኪና ውስጥ ተረስቶ ሰው ውጭም እንዲሁ ዝም ብሎ የተወሰነ ደቂቃ መቆም የሚቻል አይመስለኝም። እንደው ያለ መከላከያ ጥንቃቄ ማድረጉ መልካም ነው ከማለት ውጭ በዚህ ርዕሰ ጉዳይ ምን እንላለን? ከባድ ጥንቃቄ ማድረግ ያስፈልጋል። ሁሉም ሰው
0: ጥንቃቄ፣ ልጆች አብረው ሲሄዱ ያሉበትን ሁኔታ መከታተል፣ እንዳይጠፉም ችግር ውስጥ እንዳይገቡም የተለያየ ቦታ ሲሄዱም ክትትል ማድረግ ያስፈልጋል። ሌላው ወርቅነሽ፣ እስራኤል ዜጎች እንግዲህ በተለያዩ ምክንያቶች ሀገሪቱን እየለቀቁ ነው ይባላል። እንደው ምክንያታቸው ምን ይሆን?
1: እስራኤል ዜጎች በተለያየ ምክንያታው እንግዲህ ከሀገር እየለቀቁ ወደ ተለያዩ ሀገራት ይሰደዳሉ እንበል ይሄዳሉ። የሚገርመው ደግሞ እንግዲህ በዓለማችን ቆየት ብለንም ትናንት በግሪክ የነበረው እናያለን። በዓለማችን በተለያዩ ሀገራት ደግሞ ጸረ እስራኤልን በመቃወም ይሁዳውያንን በመቃወም ያለው ጥላቻና እንቅስቃሴ የከፋ ነው። ግን ይህ ሁሉ ችግር እያለ አሁንም ዜጎች ሀገራቸውን እየለቀቁ እንደሚወጡ ነው የሚነገረው። በቅርቡ በተካሄደው ጥናት በጣም በርካታ እስራኤላውያን ያው ከአመት አመት ቁጥሩ እየጨመረ እንደሚሄድና እየለቀቁ እንደሆነ በተለያዩ ፐርሰንቶች ተገልጿል በየአመቱ። አሁን ደግሞ በቅርቡ ከሚካሄደው ምርጫ በኋላ ምናልባት የምርጫው ውጤት ተጽዕኖ እንደሚያሳድር ሀገር በመልቀቁ ጉዳይ እንግዲህ በዜጎች ላይ የምርጫው ውጤት የበለጠ እንዲለቁም ሊያደርጋቸው ይችላል ወይ ደግሞ እንዲረጋጉ ሊያደርግ ይችላል ዜጎችን የሚል ዘገባ ወጥቷል። በሚገርም ሁኔታ ግን በውጭ ሀገር ያለው ተቃውሞ እንዳለ ቢሆንም እየተባባሰ ቢሄድም እስራኤላውያን አሁንም እየለቀቁ ወደ ተለያዩ ሀገራት እየሄዱ እንደሆነ ነው የሚነገረው። ምክንያቱ ግን የተለያዩ ምክንያቶች ይኖራል። እዚህ ያለው የሰላም እጦት፣ ተረጋግቶ የመኖር የኑሮ ውድነት፣ የተለያየ ሙያ ያላቸው ዜጎች ውጭ ሀገር ሄደው ሰርተው የሚያገኙት በሙያቸው የሚከፈላቸው ገንዘብ እና እዚህ ሀገር የሚከፈላቸው ገንዘብ ተመሳሳይ ላይሆን ይችላል። በውጭ የተለያዩ የተሻሉ ጥቅማ ጥቅሞች ሊኖሩ ይችላሉ። ለኑሮ ለተለያየ ሁኔታ እንግዲህ የተሻለ ነገር ይኖራል እና በእነዚህና በሌሎች ምክንያት እስራኤል የሚለቁ ዜጎች እየበዙ ከአመት አመት እየተበራከተ እንደሚሄድ ተገልጿል። አልሰጠኝ አንተ የምትጨምረው በዚህ ርዕሰ ጉዳይ?
0: አዎ፣ ምክንያታቸው ብዙ ነው። እዚህ ያለው ፖለቲካም ያለመመቸት፣ የዚህ የስራ ሁኔታም በተለይ ደግሞ የሕክምና ዶክተሮች በብዛት እንደሚለቁ ነው። አሁን እንግዲህ ከቀረቡ በቅርቡ ጊዜ የካንም ይፋ ካደረገው መረጃ በ2025 ዓመተ ምህረት ብቻ ከ90,000 በላይ ዜጎች ሀገሪቱን ለቀው ወደ ውጭ ሀገራት እንደሄዱ ነው። ከ2023 እስከ 2025 ዓመተ ምህረት ድረስ ወደ 268,000 ዜጎች ሀገሪቱን እንደለቀቁ ነው የተገለጸው እና ወደ ውጭ ሀገር መኖር የጀመሩት በውጭ ሀገር ሂደው ማለት ነው። በሌላ በኩል ደግሞ አዲስ ገቢዎች ይመጣሉ፣ ጦርነቱን ሌላውን ችግር ሳይፈሩ ከአውሮፓ ወደ እስራኤል የሚመጡ አዲስ ገቢዎች አሉ። ግን ቁጥራቸው 1/3 የሚሆን ነው ከተገለጸው እና ብዙ ምክንያቶች አሉ። ለዚህ ደግሞ መስራት ያስፈልጋል የሚሉ መረጃዎች በየጊዜው ይቀርባሉ። በተለይ ብዙ እስራኤል ያስተማራቻቸው ምሁራን እዚህ ያላቸው የህይወት ሁኔታ ትንሽ ገቢው የማነሱ ሁኔታና ያለው ክብደት አልመቻቸው ሲሉ ጥለው የሚሄዱበት ሁኔታ ስላለ እስራኤል መንግስትም የሚመለከታቸው ክፍሎችም መስራት እንዳለባቸው ይነገራል። እንግዲህ ይሄ ያለ ነው። እርግጥ ከአንዱ ሀገር ወደ አንዱ ሀገር መሄድ ግን እስራኤል ብዙ ሰው በሚያስፈልጋት በጊዜ በተለይ የተማሩትና የሚጠቅሟት ዜጎች እየጣሏት ከሄዱ ጥሩ ነው ብለን አላስብም። ግን ዜጎች ከቦታ ቦታ መዘዋወር የተለመደ ነው። በእስራኤል ብቻ ሳይሆን በሌላው ዓለምም ያለ ነው። ግን ደግሞ ለእስራኤል በጣም እጅግ ጠቃሚ የሆኑትን ማስቀመጡ በተለይ በሕክምና ዶክተሮች በኩል ብዙ ጥረት አለ እንደምናየው።
1: በሌላው ቴክኖሎጂም ያው ሰጠኝ ስታይ አሁን በዓለም ላይ በተለይ ይህ አዋርድ ዓለም አቀፍ ሽልማቶችን በተለያየ ዘርፍ የሚሸለሙ ይሁዳውያን ናቸው ይባላል። ግን ሲጠና በተለያየ ምክንያት እስራኤልን ለቀው የሄዱ እስራኤል ውስጥ ያልተመቻቸው ምሁራን ናቸው። እስራኤል ዜግነት ያላቸው ይሁዳውያን፣ እስራኤል ሀገር የተማሩ ሌላ ቦታ ሄደው እኮ የዓለም አቀፍ ሽልማትን አሸንፈው እየተሸለሙ ነው። እስራኤል ሀገር ግን ባለው ሁኔታ አልተመቻቸውም፣ ወይም ብዙም የተቀባይነቱ ያን ያህል ይሆናል። እና እንዳልከው በተለይ እንዲህ አይነት ምሁሮችን እስራኤል ካስተማረች በኋላ ማጣት በጣም ከባድ ነው እና ለወደፊት እድገቷ ለእስራኤል እንዳልከው 11ኛው ቴሌቪዥን ጣቢያ ባካሄደው ጥናት በጥናቱ ከተጠየቁ ሰዎች መካከል ከሶስቱ መካከል አንዱ እስራኤል ሀገርን ለቆ የሄደ ሰው ያውቃል። እነሱ ባለፉት 2 ዓመታት እስራኤልን የመልቀቅ ፍላጎት እንዳላቸው አብዛኞች ተጠይቀው አብዛኞች አንለቅም ምንም ቢሆን ምንም ሀገር ናት ብለዋል። ግን ከሶስቱ መካከል አንዱ እንግዲህ እስራኤልን ለቆ ሌላ ሀገር የተሰደደ ዜጋ ያውቃሉ። አስበው ቁጥሩ ምን ያህል እንደሆነ እና ሰፊ ነው። አዎ፣ በዚህ ዙሪያ ያለው ሁኔታ እንግዲህ ያው ዜጎች እንዲመቻቸው እንግዲህ እስራኤል መስራት ያለባት ትልቅ የቤት ስራ አለ ማለት ነው።
0: አዎ፣ በጣም እንግዲህ ሀገሪቱ ስራ
1: ወደ አሁን እንዳልከው ወደሚቀጥለው ርዕሰ ጉዳይ ስናልፍ ትናንት ግሪክ የነበረው የተቃውሞ ሰልፍ ነው እንዳልነው። እንግዲህ በተለያዩ ሀገራት ጸረ እስራኤልን በመቃወም ሰልፍ ይካሄዳል። ግሪክ ግን የእስራኤል ወዳጅም ሀገር ናት። በርካታ እስራኤላውያን ልክ ወደ ኢላት እንደሚሄዱት ነው ወደ ግሪክ ለመዝናናት ቤተሰቦቻቸውን ይዘው የሚሄዱት እና ምናልባት እንግዲህ የግሪክ ዜጎች ናቸው ወይስ ግሪክ ውስጥ በስደት ያሉ ሌላ ዜጎች፣ ይሄ ጥናት የሚያስፈልገው ጉዳይ ነው። ግን ግሪክም እንግዲህ እስራኤልን ተቃውሞ ሰልፍ እየወጡ ነው። እንዴት ነው ሁኔታስ?
0: አብዛኞች ግሪካውያን ናቸው፣ የፍልስጤም ደጋፊ ነን የሚሉ ናቸው። እንግዲህ በግሪክ ብዙም እንደ ሌሎች የአውሮፓ ሀገራት ስደተኞች አይኖሩም። ግን የሚያሳዝነው ሁኔታ የእስራኤል ወዳጅ የሆኑ ሀገራት በሙሉ በተቃራኒው ቀስ በቀስ በአንዳንድ አካላት ምክንያት ያው ተቀናቃኝ የሆኑ መምጣት ነው። እንግዲህ እንደምናስተውለው ቱርክ በጣም ወዳጅ ነበረች እስራኤላውያን በቱርክ ጉብኝት ያደርጉ ነበር። ቱርክ በተመሳሳይ ሁኔታ እስራኤል ቀስ በቀስ ጠላት እየሆነች መጣች። ዛም ደግሞ ወደ ካናዳ፣ አውስትራሊያ አሁን ደግሞ ግሪክ መሻገሩ በጣም የሚያሳዝን ነው። ፍልስጤማውያንን በተመለከተ በጦርነቱ ምክንያት እስራኤል ፍልስጤማውያንን ትጎዳለች በሚል ነው እንግዲህ እነዚህ ሀገራት ወደ ሌሎች ወደ ፍልስጤማን እያዳሉ እስራኤልን እየወቀሱ አሉና በጣም ያሳዝናል። ግን አብዛኛው ደግሞ የግሪክ ህዝብ የእስራኤል ደጋፊ እንደሆነ ይነገራል። እኔ በጣም ያሳዝናል ከምለው አንዱ እስራኤላውያን የሚወዷቸው ሀገራት እንዲሁ እንደው ለነሱ ደህንነት ችግር መሆኑና እንደው ይሄ ጸረ ይሁዳን እንቅስቃሴ መግጠሙ በጣም የሚያሳዝን ነውና ወደፊት ምናልባት የሚሻሻሉ ነገሮች ሊኖሩ ይችላሉ። ጦርነቱ ረገብ ሲል ሰላም የሚሰፍንበት ሁኔታ ሲመጣ ነገሮች ይቀየራሉ ብዬ ተስፋ አደርጋለሁ። ግን ቀላል አይደለም ያለንበት ሁኔታ። ወርቅነሽ የምትጨምሪው ካለ?
1: በጣም ከባድ ነው። እንግዲህ ግሪክም እንዳልከው ምናልባት ያው የቱርክን ጉዳይ ያስታውሰናል። እስራኤላውያን በቱርክ ምን ያህል እንደ ቤታቸው እንደ ሀገራቸው ይዝናኑ እንደነበረ፣ ጥሩ ግንኙነት እንደነበረ የሩቅ ጊዜ አይደለም ትዝታው። አሁን ደግሞ ግሪክ በዛ ሁኔታ ነው ያለችው ከእስራኤል ጋር። እንግዲህ በህዝብም በሀገራት በመንግስታትም ደረጃ ወዳጆች ናቸው። ግን እንዲህ አይነት ነገር መከሰቱ በእርግጥ በአንድ በኩል አሁን ፍልስጤማውያን በተለያዩ የዓለማችን ሀገራት ስለሚገኙ በአውሮፓም በአሜሪካም እንግዲህ በጣም በስፋት ነው የሚገኙት። እንዲህ አይነት ነገር የተለመደ ሆኗል። በዩኒቨርሲቲዎች እስራኤላውያን ይሁዳውያን እንዳይማሩ ተቃውሞ እንዲገጥማቸው የየሀገራቱን መንግስታት እየፈተኑ ያሉበት ሁኔታ ነው ያለው። ግሪክም አልፎ አልፎ እንዲህ አይነት ችግር ይሰማ ነበር። ግጭት፣ ለጉብኝት ለመዝናናት የሄዱ እስራኤላውያን ማጥቃት በአካልም በተለያየ መንገድም፣ ግን በሀገር ደረጃ በመንግስት ደረጃ እንደተፈቅዶ እንደ አይነት ተቃውሞ ሰልፍ ሲወጡ ይመስለኛል እንግዲህ በስፋት የመጀመሪያ ነው በዚህ ቁጥርና፣ ወዴት እየሄደ ነው የሚለው ነገር እንዳልከሆንም አሳሳቢ ነው። እንግዲህ እስራኤልን የማይደግፉ ሀገራት እንዳይበራከቱ፣ በተለይ እንደዚህ አይነት ወዳጅ ሀገራት ያሰጋል። ከባድ ነው። እስራኤል ታስብበት ይገባል። ዜጎች በተለይ ደግሞ ጥንቃቄ ማድረጉ ወሳኝ ነው። ምክንያቱም በጣም በየቀኑ ነው በጣም በርካታ ሰው ወደዛ የሚሄደውና ጥንቃቄ ማድረጉ ወሳኝ ነው።
0: ወርቅነሽ፣ ጥንቃቄ ማድረግ ጥሩ ነው። እንግዲህ ይህ ነው ካለን ጊዜ አንጻር ወደ አድማጮች ውይይት እንለፍ። ከዚህ በኋላ ጠብቂን መሸጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከአቶ መሐባው አንዶለም ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ መሐባው።
1: ጤና ይስጥልኝ። እንደምን አደራችሁ? ጋዜጠኛ ሰጠ ዘመነ እንዲሁም ጓደኞች ባልደረቦች እና አድማጮች እንደምን አደራችሁ?
0: እኛ ደህና ነን። እንግዲህ በህብረተሰባችን የተለያዩ ጉዳዮች ይነሳሉ፣ የሀሳብ ልዩነቶች ያሉ የነበሩ ናቸው፣ ወደፊትም ይቀራሉ ብለን ተስፋ እናደርግም። ግን አንዳንድ ጊዜ ለህብረተሰባችን አንድነትም ጥሩ ነው፣ አንድ በሚያደርግ ጉዳይ መነጋገር ያስፈልጋል፣ አንድነት መፍጠር ይገባል የሚሉ ሀሳቦች ይነሳሉ እና በዚህ ላይ ምን ትላለህ?
1: ትክክል ነው። አንድ ማንን ነገር የሚያህል የለም። አንድ ሀገር አንድ ህዝብ እንኳን እነዚህ ትንሾች እንደ እውነት ብዙም ያልሆን ነው። ብዙ እንኳ ቢሆን አንድነትን ያህል ነገር የለም። መመሳሰል አንዱ ቢያጠፋ እንኳን አንዱን ቀስ ብሎ መምከርና መተጋገዝ ነው የሚገባን እንጂ አንዱ አንዱን ማወገዝ፣ አንዱ አንዱን መውቀስና ጥላቻ ጥሩ አይደለም። እንደ እውነት አሁን የምንሰማው ወንድም የሰጠኝ በጣም ጥላቻ ይበዛበት እና ሁልጊዜ ንትርክ ነው፣ ጭቅጭቅ ነው እና እንዲህ ካለ ብንወጣ ብንተጋገዝ። ብዙ እዚህ ሀገር ባለሙያዎች አሉ፣ አማካሪዎች አሉ። ከዚያም አልፎ ሁሉም ሰው በተፈጥሮ ምንም ነገር የሚጠፋው ነገር የለም። ግን ያለው ችግር ለመሰለ አንዱ አንዱን ለመጥለፍ ሚሯሯጥ ነው እና ይሄ እንደ እውነት ጥሩ ያልሆነ ነገር ነው። እንደ ምሳሌ አንድ ሀገር ጋዜጠኛ፣ ፍርድ ቤት፣ ፖሊስ፣ እነዚህ የሀገር ሌላው ወታደር ምናምን እንዳለው ሆኖ እነዚህ በጣም አስፈላጊ ሰዎች ናቸው፣ አስፈላጊ ክፍል ናቸው እና ከእነዚህ ጋር ማድረግ ያለበት ህዝቡ የሆነ ሰው መተጋገዝ ነው። ለምሳሌ ጋዜጠኛ ትልቅ ሙያ ያለው ለምንድን ነው? ያለውን ችግር የሀገሪቷን መልካሙንም መጥፎንም ያወጣል፣ ስራው ነው። በዛ ላይ ደግሞ ፖሊስ ተከታትሎ ያለ ነገር የመዳኘትና ወደ ህግ የማቅረብ ባለሙያ ነው። እንደገና ሾፌት ዳኛ ደግሞ ፍርድ ቤት መሆነ ያ ደግሞ ያንን ስራ የሚሰራ ነው እና አሁን እዚህ ጋር ስታየው አንዳንዴ ከጋዜጠኞች ጋር ሶስት ግብግብ ስታያለ ለምን እንዲሆን አይገባኝም። ለምሳሌ ያገለግልህን የሚያገለግልህ ህዝብ ጋር የሚያገለግልህ ክፍል ጋር ምትጣላ ከሆንክ ውጤቱ የባሰ ነው እና ብዙ ችግሮች አሉ። ጥላቻ በተለይ እኔ ከወጣቶች አልሰማም፣ ከኛ ትልቆች ላይ ነው። ወሰደው አመጣው፣ እገሌ እንዲህ ያደረገች፣ እገሌ እንዲህ ያደረገ፣ ገና ባሉባልታ በወሬ ምንም ተጨባጭ በሌለን እንጣላለን እና ይሄ ጥሩ አይደለም፣ ይሄ ጥሩ አይደለም። ሌላው አንድን ሀገር ወደ ፖለቲካም እኮ ለመድ ብትፈልግ ሰው ያስፈልግሃል። አንዱን ጠልተህ አንዱን ወደህ አይደለም፣ ሁሉም ጋር ወዳጅ መሆን አለብህ። ለምን ያለ እንደሆን ያ ሰው የሚያስበው ለራሱ ብቻ ይመስለኛል። ለህዝቡ ካሰበ ከሁሉም ጋር ከተስማማ ነው ውጤታማ የሚሆነው። ግን በየቦታው ቢስተገሰቡት፣ በየቦታው ቢቀመጡት፣ ቦታ ቢቀይሩት ስምምነት ከሌለ ካሰብነው ቦታ መድረስ አንችልም እና ስለዚህ እንደ እውነት ብትሰማቸው አንተ ያው ሚዲያ ስላላችሁ በቅርባችሁ ስለሆነ ታዳምጣላችሁ። በጭራሽ ዱላ ቀረሽ ስድብ፣ ዱላ ቀረሽ ነገር የሚሰማበት ጊዜ ሆኗል እና አይጠቅመንም። ወገን እንመካከር፣ እንረዳዳ፣ ለተቸገረውና ለተጠቃ ክፍል ማገዝ መርዳት እንጂ የነገር ገዛና የነገር ሽኩቻ እንዴት ነው? ተሰለጠነ ሀገር ላይ አቀምጠን ያለንበት ክፍለ ዘመን ዛሬ ቡባ ሌላ ነገሮች ድምፅ አውርተው ለሰው አገልግሎት የሚሰጡ ጊዜ ሰዎች እንዲህ ለምን እንባላለን? እና እንደ እውነት ወንድሜ፣ ወንድሞቼ፣ እህቶቼ ነገሩን ቁመን ማየት አለብን።

0: መመካከር አለብን መረዳዳት አለብን አረ እንዲህ አይነት አንተናችን አይፈቅድም ኢትዮጵያዊነታችን በተለይ በምንም ታምር ያልነበረ ስንት ነው ማናቀው ጥላቻ ዶሬ ለምሳሌ አንድ ሰው እዚህ ሀገር በህግም እንኳ ተከሶት አልተመሰከረበት ስለተከሰሰ ወንጀለኛ አይደለም ዶሬ ዘን ግን በቃ ያዘው ውቀው ነው እንዲህ አድርጋልሽ ገለ እንዲህ አድርጓል ገለ ይሄ ጥሩሊያ ሊያኖረን አይችልምና በአሁኑ ሰዓት ያለውን ችግር ታየዋለ ወቅቱ በዚህ ሁሉም ሰው ዝም ብሎ ራሱ ብቻውን እያወራ በመሄዱ አሁን ትላንት አንድ ቀን ሶስት ህፃኖች ሞቱ እያላችሁ ስናገሩ አዳምጣለሁ ምንድነው ሁሉ የማንም ይሁን የማንም ይሄ አሁን እያልኩ ያለሁት የእኛ ህዝብ ነበረ ነገር ግን ጠቅላላ ሀገሪቱ ላይ የእኛ መኖር ያለብን ተሰባጥረን ተዋደን ቴክኖሎጂውን ነው መቅደም ያለብን እንጂ ይሄ ነገር አዋቂዎች ብቻውን እንደሆነ አንቀር እና በአሁኑ ሰዓት አሁን ያለው ይሄ የልጆች ረፍ ብዙ ነገር እያሰማን ነው አደጋለሁ እንዲህ ላለው ነገር ያንዱ ልጅ አንዱ መደገፍ ጎረቤቱን ጎረቤቱ መጠበቅ መረዳዳት ተወደቀ ተሞተ በኋላ ወደ ዘመን ነገር ችግር እንዳይመጣ እንዲያን ነገሮችን መረዳዳት መዋደድ ነው ይገባል እና ሰጠኝ ነው ነው ሚዲያው አሰልችቶናል ህዝቡ ሊጠላን ትንሽ የቀረበት ዘመን ያለ የምትሰማው ሁሉ እንዲያውም ብዙ ሚዲያዎች ብዙ ነገሮች የኛን ካልፈለጉት አልወደዱ ወይ ለሀገር የሚሄዱ ይል ሁሉ እኮ እንዳለ ነው ለምን ናስ ማምጣ ነው ነው ነገር የለም በእውነት ብዙ መርካካም ሰዎች አሉ ብዙ የተማሩ ወንድሞቻችን እህቶቻችን አሉ በሚያስተምሩን በሚነግሩን እየተስማማን ነው ይሄን የሚገባል ሌላው በትሄዳውን ለምሳሌ ዲያገር ፖለቲካ የመጣ ማዝ ነው ከ30 እና ከ40 ያንዳንዱ ተወጥፎ እኔን ምረጠኝ ለምን እንዲመረጥ የሚፈልግ ሰው የለም መሰለኝ ቢኖር ኑሮ ሁለትና ሶስት ቢበዛኛ አራት ሰው ቢገባ ነው ሶስት ሰው ቢገባ ነው ከዛ ውጭ እንደማይገቡ እያወቁ ተመልከት ከየቦታው ተቀርቅረው እኔን ነው እንጂ ለምን ተራ የላቸው በጭራሽ ይሄ መደረግ የሚገባው ነገር አለ ሁልጊዜ አራት ዓመት አዲስ እንሆናለን እና እንዲህ ያሉ ነገሮችን ለእኛ ማይጠቅሙ ነገሮችን አለማድረግ በዚህ የተነሳ የሚጣላውን ሰው ብታዩ በየዋትሳፑ አንዱ ለአንዱ ደገፋ ሆንኩ እያለ ብዙ ነገር አለ እና ይሄ ሁሉ ጠቃሚ አይደለም ለምሳሌ ሀገሪቱ ካለናት አራት እና ሶስት ኢትዮጵያዊ ብቻ እንዲገባ ሆኖ በዚህ ቦታ ቢቀመጥ መልካም እንጂ ዝም ብለን ግርግር አንዱ አንዱን ጠለፋ መቼ ነው የምናድገው መቼ ነው የምንለወጠው ምንም እዛው እዛው እየሆነ እንኖራለን እላለሁ
1: ጥሩ ጥሩ ሀሳብ ነው ወርቅነሽ እንዴት ነው
2: እንዴት ያው ሌላ አድማጭ መስመር ላይ እንዳለኝ ነገርከን ነው እንዴት አድርህ ሙሀባው መስመር ላይ መኖር አይናውቅም መሰለኝ ሰጠኝ ስለሰማሁት ነው አዎ አይ ችግር የለም ያው ምክር ነው ያስተላለፍክ ጥሩ ነው ሁሉ ጥያቄ መስነሳ እንትንም የለው እንግዲህ ጥሩ ነው ያልከው ሀሳብ ሁሉም ይስማማበት ነው በዚህ ሁኔታ ቢሄድ መልካም ነው አንድነታችን ነው የሚጠቅመው የመጣላቱ አንዳንዱ እንትን ማለት ዞሮ ዞሮ ለነገሩ ክፉ ነገር ካፋቸው የሚያወጡ ሰዎች ራሳቸው ነው የሚመዘኑበት ሰው ያለውን ነው የሚሰጥ ልብ ውስጥ ያለውን ነው ባፉ የሚያወጣው ግን መልካም ነገር ብናስብ መልካም ነው እንዳልከው ጥሩ ነው
0: ትክክል እኔ አሁን እያልጓለሁ ምንድን ነው መሰለሽ በድግ ብለን ሰውን እኔ ወርቅነሽ እንደመልክ አላውቅሽም ምሳሌ ነው የምናገር በአፍሽ ብቻ ምሰማ ያለ እና ከአንቺ ጋር ያለን ነገር እኔ ምንነት በማላውቀው ስለ ወርቅነሽ እኔ ማውራት እችላለሁ አንቺ ምን እና ምንድን እያልሁ ነው ጠቅላላ ሰው ጎረቤት ሆኖ ምንነቱን የምታዋውቅ የሚችል ሰው ነው መነጋገር ቢችልም እንኳን እና ስለዚህ እኛ ማድረግ ያለብን መልካምነታችሁ አሁን እኛ በድምፅ ምትሰሙ ምንሰማችሁ ምታስተምሩን ምትመክሩት የሁሉን እንደ ግብሩ ቢሳደብም ቢቋጭም እንስተምሩት በቂ ነው እሄ ነው ለሰው ልጅ መመዘኛ መሆን የሚችለው እና ስለዚህ እኛ ያለብን አሁን ቢሆን ሁላችንም በተከለል ሁነን መኖር ነው አንዱ አንዱ ለመርዳት እንጂ አንዱ አንዱ ለማጥቃት ወይም አንዱ አንዱ ዝቅ ለማድረግ አንዱ ኦሪጅናል አንዱ ዝቅ ያለ መስለን መታየት የለብንም እንደጋገፍ እንረዳዳ እንዋደድ እቺ ባጭሩ ፍቅር ይኑረን ወገኖች ፍቅር ካልኖረ እዛ ሀገር መኖር አንችልም
1: ጥሩ እናመሰግናለን እንግዲህ መልካም ቀን
0: አው ለሁላችሁ መልካም ቀን
1: ቻው
2: ጥሩ ሌላ አድማጭ መስመር ላይ አለ አቶ ደሳለኝ ግብጤ ጤና ይስጥልን እንደምን አደሩ
3: እንደምን አደራችሁ
2: አቶ ደሳለኝ

0: ድምጾት ያው በደንብ ይሰማል። ለእኔ እንደሆነ አላውቅም፣ ድምጾት በደንብ አይሰማም። አቶ ደሳለኝ
1: አይሰማም።
0: እስኪ ያው
1: መጀመሪያ እንደማደራችሁ ሰላም አደራችሁ። ሰላምና ጤና ክብርና ምስጋና የምንላችኋለሁ ለሀገሪቱ። አገር ከሌለ ኑሮ የለም። ዋናው ሀገሪቱን አስቋሚዋ አቋሚ ሀገሯ ደግሞ ተጨማሪ ህዝቧ አንድ ካልሆነ መቋቋምና አካሄዱ ትክክል መሆን አይገኝም። አሁን ወንድም የተናዞታል የተናገር የነበረውን አሁን ማስተካከል ይቻላል። እና በመጀመሪያ ደረጃ ምርጫ ሲባል ወደፊት ህዝቡ መገናኘት፣ መወያየት፣ እነዚህ ተመራጮች ሰዎች ደግሞ ህዝቡን እየሰበሰቡ ማነጋገር ያስፈልጋል። ከዛ ህዝቡ አብሮ ከተነጋገረ የሚመጥነውንና የሚጠቅመውንን አውቆ ማስቀመጥ ይችላል። ግን ዝም ብለው ይቆዩና ሁሉም አንድ ጊዜ ይወጣሉ። ከዛም በኋላ አሁን እነዚህ ነፍሳቶች ነፍስ ያላወቁት ባህል ላይ ሰምጠው ህይወታቸው እንደጠፋ እንደዚህ አሁን ተበትሎ ይቀራል። ለምን ነው? ለምን ወደፊት አመት ብሎ መጣርና መጋር ያስፈልጋል። ለምን ሁልጊዜ ሰው አጫጫቢ? እኔ ከመጣሁ የው 25 ዓመት ሊሆነኝ ትንሽ ነው የቀረኝ። ከዚያ ጀምሬ ሳየው ምንም ቤት መተባበርና መመሳሰል የለም። ለምን ነው? የአንድ አውራ የአንድ ራዝራ ልጅ ነው። አንዱን የተላላበት ወይም በደንበር ወይም በከንፈር የሚገናኝ የለም። አንድ ለዚህ ሹመቶችን ሹመት ደግሞ እኮ በምስስል ነው የምትገኝ። ሀገር የሚያስተዳድር ሰው እኮ በጸባይ በመወያየት ምክሮችን በመለገስ በመገናኘት ነው ይደራጅ። ዝም ብዬን የተነስቼ ወይ አንቺን ወይ ሰጠኝን ወይ ሽዳ ሄራኝን ባጥላላ ለእኔ ምንም ጥቅም አይደለውም። ራሴ ምናጥላላ ያ ሰውዬ ስራው ነዚያል በስራው ላይ ነው ያለ። ይህን የምናገር እኔ ግን የምናገር ከሆነ ሁልጊዜ እኔን የሚወቅሰኝ ፈጣሪ ብቻ ነው።
2: አቶ ደሳለኝ አንዳንድ ጊዜ በእኛ ህብረተሰብ የተለመዱ ነገሮች አሉ፣ ከኢትዮጵያም ጀምሮ ያመጣናቸው ባህሎች። ምን ተባለ እንደዚህ እኮ ተባለ ተብሎ አንዳንዴ መረጃ የሌላቸው ነገሮች በህብረተሰቡ ይሰራጫሉ እና የተባለው ነገር የተሆነው የተፈጸመው ሌላ ነው። ግን በሐሜት ደረጃ የሚመጡ ብዙ ናቸው እና እንዲሁ በተጨባጭ ያ ነገር ሆኗል ወይ በትክክል ተፈጽሟል ወይ ብለን የማረጋገጥ ሁኔታ ከመናገራችን በፊት ማረጋገጥ ወይም የሆነውን ነገር ያንን አካል መጠየቅ ፊት ለፊት ባህላችን ብዙ የተለመደ አይደለም እና እንዴት ነው ልናሻሽለው የምንችለው?
1: የምናሻሽለው መንገድማ አሁን እኔ ቤታ ቲክቫ ነኝ። የቤታ ቲክቫ ህዝብ መመረጥ አለው ያለው ቋሚው የታጠቅ ባመጥቶ ማጽናናትና ሁኔታውን መስማት መወያየት ያስፈልጋል። ብለናታኔራ በየቦታውን ያለው ከማለት ያንንን ያለው ብሎ የሚቆመው ሰውዬ መገደፍና ማቀፍ አለብን። ሁሉን ለምኔ በወገን የተያዙ ያም በወገኑ እየሄደ ነው። ያም በወገኑ ስለሚሄድ ሁሉም ተበትነ ይቀራል። ይህንን ዋናው መሰረቱ በየአቅጣጫው በያለው አቋም እየሄደ ማጠናከርና መፋፋት አለበት። ከዚያ ህዝቡም ይጥላናል፣ ህዝቡም ይመርጠውን ያውቃል። ለምን ጥላቻ ነገር ይመጣል ነው ያባባል። ለምን አንዱን አንዱ ተቃውሞ ለምን ይመረጣለሁ ለምን ይሆናል ይላል። ዘንድሮ አንድ ሰጠኝ ተቋቁመ ከሆነ አንተንን ጥርስና ከንፈር ሆነን ገድፈን ማስገባት አሁንም 4 ዓመት ይመጣል። እኔ ከመጣሁ 25 ዓመት ሲሆን ስንት አስቀመጥኩ ማለት ነው? ግባ ውስቲ እንደዚህ ለመሆን ያለበት ወይ ተቀማጩ አይታወቅ ወይ ቋሚው አይታወቅ፣ ሁሉም ብትሉ ነው ይቀራል። አሁንም ያው ነው፣ ማንም ይገባ የለም። ይህን የሆነ ምንድነው ከላይ ትልቆች ነው ወቅ አለቃህን ተከተል አላማን ይባላል። አንድ ሰው አለቃውን አውቆ ካልሄደ አለቃውን ሳላከበረ የሚመጣውን አላማ ካላወቀ ምንም ተስፋ አገሪቷ አታገኝ። አሁንም መሆን ያለበት እንደዚህ ነው። በእኔ አኳኋን ነው። እናንተ በእውነት ያርስጣቸው የልጅ ሽማግሌዎች ናቸው፣ ይኸው ትልቆችም አሉ። የምታቀርቡት ሐሳብና ውይይት ጠቅጣ አሚያማር የሰመረ ነው። ያዳምጣሉ። በሁለተኛ ደረጃ ሃይማኖትን በተመለከተ ህዝቡ ሰውን መሳደብ ጥሩ አይደለም። ስድብ ራስን ያቀላል እንጂ አያከብርም። ምንድን ነው መሆን ያለበት? ወደዛ የሚሄዱትን ሰዎች እየዘረዘሩ ለራባንም ሆነ ለቀሳ ውስጥ መስጠት እየሰጡ እነዚህ ሰዎች ሰው ነን እኛ አፈር ተነስናል እና ታፈር መልስ መግባታችን አይቀርም። ሃይማኖት የሚቀበርበት ቦታ እንዳይቀበሩ ህግና ደንብ መውጣት አለበት። የሚያወጣው ህዝቡ በመጠናከር ህዝቡ በመቋቋም በመጻፍ ነው እንጂ በስድብ አይደለም። ስድብ ጥሩ አይደለም አይደለም። በሀገራችንን ስንሰራ ነበር ያጠፋውን ሰው በህግ መጠየቅ እንጂ ስድብ ያጎላል፣ ራስንም ያቆላል።
2: እንዴት አድርገን እናስቀረው? አሁን መገናኛ አውታሮች በተለይ ደግሞ የማህበራዊ መገናኛ አውታሮች የሚባሉት ፌስቡክም ሆነ ቲክቶክ ሌሎችም ማህበራዊ መገናኛ አውታሮች እንደፈለግ ነው በስልካችን የሚገኙ ሆኑና አንድን አካል ስንናገር አንድን ሰው ስንናገር ምን ያመጣል? ይሄ የምናገረው ሌላው እንደውም ሰድበውን ሰው ብቻ ሳይሆን ስናገር ለሚሰሙ ሰዎችስ ምንድን ሊያመጣች ምን ሊፈጥር ይችላል ብሎ አረቆ የማየት ነገሮችን አንዳንድ ቦታ ላይ በጣም አንሶን አለን የማይባሉ ነገሮች እንደው ምንም በህይወት የሌሉትን ሰዎች ሁሉ የመሳደብ ሁኔታ፣ ዘር የመሳደብ ሁኔታ ብዙ ነገሮችን ይነሳሉ። እንደው ተገቢነት አላቸው ወይ? እንደውም አንዳንድ ጊዜ ደግሞ ከማይጠበቁ ለህብረተሰቡ አርአያ ይሆናሉ ከሚባሉ ሰዎች ነው እንደዚህ አይነት ነገሮችን የምንሰማውና እንዴት ነው የምናሻሽለው ይህን ጉዳይ?
1: ይህንማ የምናሻሻለውማ ራባናቶች አሉ፣ ቀሳውስቶች አሉ። እነሱ ወደፊት ይደራጅና እነሱ ከደራጅተው አሁን እንዳልኩ በየቀበሌው በየአቅጣጫው ስብሰባ እያረጉ መጠየቅ አለባቸው። ዋናዎች መሪዎች እነሱ ናቸው፣ አባቶቻችን ናቸው። ወደ አሁኑ እየተሻለ በሚል እንደመጣው እኔ የትግሬ ያረደውን ነው ያልበላም፣ የእስራኤል ያረደውን ነው ያልበላም የሚባል ቋንቋ ነበር። አሁን ግን ቄሶቹ እየተገናኙ ነው። አሁንም መሪያችን፣ መካሪያችን፣ ዘካሪያችን እነሱ ናቸው። ዞሮ ተመልሶ ደግሞ ዳቴዎች አሉ። ዳቴዎችም ደግሞ እነዚው ፊትና ኋላ የሚባል ነገር ሳይሆን እንደገና እንዲገናኝ ህዝቡ አንድ የሚሆንበት ነገር እነሱ መጀመሪያ መመሰረት አለባቸው። ቀሳውስቶችና ዳቴዎቹ አባናን እነሱ መመሰረት አለባቸው። ወደፊት ምን ይሻላል የሚል እነሱ ተገናኝተው ይህን ነገር እስኪ ምን እንምከርበት ነው ተመካክረው ተወያይተው ሶስት ጊዜ ግንኙነት አድርገው ከዛ ወደ ብዙ እነዚህ አጠንክረው ይዘው ይህን ለህዝቡ ማቅረብ ያስፈልጋል። ህዝቡ ደግሞ እነሱን አቅፎ የተማረውን አትንካው ነው፣ ስሙን አትጥላው ነው። የተማረ ሰው እንኳን መሰደብ ያንን ብሎ መቀጣት ጥሩ አይመጣም። ወደፊት ወደ መጽሐፉ ገራሩ ስናየው ብዙ ነገሮች አሉ። እኛን ነው የሚጎዳን። የተማረውን እነዚህ አልተማርኩ ሆነኝ ያንን የተማረውንና ሌላ መጠላላ ከሆነ ማንንም ጎዳ፣ ራሴንም ጎዳ። በመሬት ትጠላለሁ፣ በሰማይ ነፍሴ ትጠላለች። ይህን ማድረግ አይቻል። አንድ ሰው በህግ ያልሆነ አቅጣጫ ተናግሮ ከሆነ በህግ መሰረት ለምን አንተ ይህን ሰውዬ የአንተ ሰውዬ ለምን ይህን ትናገራለህ? ጥሩ አይደለም፣ ተመለስ። የማይመለስ እኮ የለም፣ የማይማር የለም። እና በውይይት ነው የሚፈታ እንጂ በስድብ አይደለም። ይሄ ባይክ ባስቡክ የሚባል ደግሞ በስብሰባ ነው እንጂ ህዝቡ መነጋገር ያለበት። በዚህ ወቅት መነጋገሩ ደግሞ በእኔ በኩል ቢቀር ይሻላል። ላይ አይረባም፣ አይረባም። የረባ ነገር አይደለም። የተያዙልን ተናግሬ ነገ በስብሰባ ማልቀረ ከሆነ ምንድን ነው ውጤት?
2: ጥሩ ሀሳብ ነው። እናመሰግናለን። መልካም ቀናት ወደሰን። እሺ፣
1: በአንድ በኩል ደግሞ አንዲት ቃል ናት። የህክምና ጉዳይ ደግሞ ሁለት ቃሎች ናቸው። የህክምና ጉዳይ በጣም ችግር አለ። ወደ አሁኑ በጣም እየከበደ ባለ መቀበልም ተቸግረዋል። ቅድምም ሰምቻለሁ ወደ ውጭ እየሄደ እየተባለ ነው። ለምን ነው ችግር ነው ወደ ውጭ የሚሰደው ተብሎ በተማረው ተስራ ካላገኘ ያለ ሰው ታዘዝ እየቀምጦ ምንድን ነው የሚበላው ምንድን ነው
2: የሚለው
1: መውለድ አለ
2: በሌላ ጊዜ በሌላ ጊዜ በሰፊው እንነጋገርበታለን።
1: እና ወደ ብዙ ወራ ሳፋ
2: መልካም ቀን
1: አተወልደሽ
2: እናመሰግናለን። ቻው ወርቅነሽ። እንግዲህ የጧቱ ፕሮግራማችን ላይ የተጠናቀቀ ነው። ለአድማጮቻችን ለቴክኒክ ባለሙያችን ሮኒንዳን እናመሰግናለን።
0: አዎ መልካም ቀን እናመሰግናለን። ቀን አንድ ሰዓት ላይ እንደገና እንገናኛለን።
2: መልካም ቀን።

0: ና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? የለተሰኞ የከሳት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ ካፍዛይን በአብታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦገስት 10 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ነሐሴ 4 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ዛም ወቅታዊ ዘገባ ሳምንታዊ የሥራ ዓለም ፕሮግራምና ቃለ ምልልሶችና ቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን ጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርዕስተ ዜና። በአካባቢያችን የምትገኝ አንዲት ሀገር እስራኤል ከሌላ ሀገር ጋር ስምምነትን እንድትደርስ በማድረግ በሚስጥር ጦርነት ለመክፈት ስታደርግ የነበረው ዝግጅት ይፋ ሆነ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል የሰላም ምክር ቤቱን ባለ 15 ነጥብ ሰነድ ውድቅ ማድረጓን ቢገልጹም ወደ ጋዛ ሰርጥ ለገባው ዓለም አቀፍ ኃይል የመጀመሪያውን ወታደራዊ ካምፕ በቅርቡ ለማቋቋም መታቀዱ ተገለጸ። የእስራኤል መከላከያ ሰራዊት በሊባኖስ ደቡባዊ ክፍል ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘገቡ። 11ኛው ቴሌቪዥን ጣቢያ ባካሄደው ቅድመ ግምገማ ጥናት የሊኩድ ፓርቲ የሚያገኘው መቀመጫ ከሰነበተው በትንሹ መጠናከሩ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በአካባቢያችን የምትገኝ አንዲት ሀገር ከእስራኤል ጋር የተሳሳተ ስምምነት እንድታደርግና እስራኤልን በማዘናጋት ጦርነት ለመክፈት ለጎረቤት ሀገር ምስጢራዊ ስልት ሀሳብ ያቀረበች መሆኑን የ11ኛው ቴሌቪዥን ጣቢያ ዘጋቢ ሄሮይ ኬስ ይፋ አደረገ። ዘገባውን ተከትሎ ሚኒስትር ኢታማር ቤንግቪር የደህንነታችን ዋስትና ከአካባቢ ሀገራት ጋር በሚደረስ ስምምነት እንደምንጥል የሚያስቡ ሀገራት ዛሬ ጧት የሚያምበትር ተቀብለዋል። ከእያንዳንዱ ስምምነት ጀርባ ውሸትና ማታለል አለበት። ክፉ ነገር እንዲደርስብን ለሚፈልጉ ጠላቶቻችን ብቸኛው ምላሽ ኃይል ነው ብለዋል ቤንግቪር በኤክስ ገጻቸው ላይ በጻፉት መልእክት። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል የሰላም ምክር ቤቱን ባለ 15 ነጥብ ሰነድ ውድቅ ማድረጓን ቢገልጹም ወደ ጋዛ ሰርጥ ለሚገባው ዓለም አቀፍ ኃይል የመጀመሪያውን ካምፕ በቅርቡ ለማቋቋም መታቀዱ ተገለጸ። ጋዛ ሰርጥን መልሶ ለማቋቋም ለሚገባው ዓለም አቀፍ ኃይል በሁለት ሳምንት ተኩል ጊዜ ውስጥ የመጀመሪያው ካምፕ እንደሚቋቋም በቂርያት ጋት የሚገኘው የአሜሪካ ኃይል እዝ አንድ ምንጭ ለ11ኛው ቴሌቪዥን ጣቢያ ገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በትናንቱ የካቢኔት ስብሰባ ላይ እስራኤል ሰነዱን ውድቅ እንደምታደርግ ያስታወቁት የካቢኔ ሚኒስትሮች ባደረጉት ጫና ምክንያት መሆኑን የ11ኛው ቴሌቪዥን ጣቢያ ዘጋቢ ኢታይ ብሉመንታል ከላከው ዘገባ መረዳት ችለናል። የእስራኤል መከላከያ ሰራዊት በሊባኖስ ደቡባዊ ክፍል ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘገቡ። ከቤሩት መገናኛ አውታሮች እንደዘገቡት ዛውታር አሻርኪያ በተባለው ሰፈር በተከታታይ ፍንዳታዎች መሰማታቸው ተገልጿል። ካን ሀዳሾት ወይም 11ኛው ቴሌቪዥን ጣቢያ ባካሄደው ቅድመ ግምገማ ጥናት የሊኩድ ፓርቲ የሚያገኘው መቀመጫ በትንሹ መጠናከሩ ተገለጸ። 11ኛው ቴሌቪዥን ጣቢያ ትናንት ይፋ ባደረገው ጥናት የሊኩድ ፓርቲ ከ23 ወደ 24 አባላት ከፍ ያለ ሲሆን ያሻር የተሰኘው የጋዲ አይዘንኩት ፓርቲ 23 አባላትን እንደያዘ መቀጠሉ ተገልጿል። በናፍታሊ ቤኔት የሚመራው በያሃድ ፓርቲ በፊት እንደነበረው 13 አባላትን እንደያዘ ሲሆን ጽዮኑት አዳቲት አንድ አባል ጨምሮ ወደ 5 አባላት ከፍ እንዳለና ኦጽማ ይሁዲት ከበፊቱ ቀንሶ ወደ 8 መቀመጫዎች መውረዱ በጥናቱ ተገልጿል። ሀዲሞክራቲም የተሰኘው ፓርቲ በሁለት አባላት ጨምሮ 10 የደረሰ ሲሆን እስራኤል ቤቴኑ አንድ አባል ጨምሮ 11 ራም ደግሞ ወደ 6 አባላት ከፍ ያለ ሲሆን የኔታንያሁ ቡድን መንግስት የሚያቋቁመው ጥምር 53 አባላትን እንደሚያገኝና የአይዘንኩት ቡድን ደግሞ የአረብ ፓርቲዎችን ሳይጨምር 56 መቀመጫዎችን እንደሚያገኝ በጥናቱ ተገልጿል። ከዚህ ጋር ተያይዞ የሂሊትሮፐርና የጊላድ አርዳን አዳዲስ ፓርቲዎች ወደ ክነሴቱ የሚያስገባ ድምጽ በጥናቱ መሰረት እንዳላገኙ ተገልጿል። የሳታደጋ መከላከያ ባለስልጣን ኮሚሽን በከፍተኛው በከፍተኛ ሙቀት ምክንያት ሊከሰት የሚችለውን የሳት አደጋ ለመከላከል ህዝቡ ጥንቃቄ እንዲያደርግ ጥሪ አቀረበ። በመላ ሀገራችን ክፍት ቦታዎች ላይ እሳት ማቀጣጠል የሚከለክለው ህግ ቢያንስ እስከ ያዝነው መጨረሻ ድረስ ስራ ላይ እንዲቆይ ተደርጓል። ኮሚሽኑ ትንሽ ብልጭታ ትልቅ የሳት አደጋ ሊያስከትል እንደሚችል በማስገንዘብ ሲጋራ የሚያጨሱ ዜጎች የሲጋራ ፍም ወይም ቁራጭ ከክፍት ቦታ ላይ እንዳይጥሉ ጥሪ ማቅረቡ ተገልጿል። ዜጎች እሳት ወይም የጭስ ምልክት ሲያዩ በአስቸኳይ ወደ 102 አደጋ ጊዜ የስልክ መስመር በመደወል እንዲያሳውቁ ኮሚሽኑ ጥሪ ማቅረቡ ታውቋል። የእስላም ጂሃድ ድርጅት ጠቅላይ ሚኒስትር ናታንያሁ በጋዛ ሰርጥ የሚካሄደው መልሶ ግንባታ መቃወማቸው ትራምፕ ጦርነቱን እንዲያበቃ ያዘጋጁትን እቅድ የሚቃወም ነው ሲል ሐማስን ሐሳብ የሚደግፍ መሆኑን አስታወቀ። እስላም ጂሃድ ድርጅት ባወጣው መልእክት በጋዛ ሰርጥ የተኩስ አቁም ስምምነት ውሉ ሲፈረም የተጠለፉ እስራኤላውያን ዜጎች እንዲለቀቁ አድርጓል። ነገር ግን በጋዛ ሰርጥ የሚጨፈጨፉ ኗሪዎችን እልቂት ግን አላስቆመም ብሏል። የእስላም ጂሃድ በተጨማሪም የሰላም ምክር ቤቱን ስራ አስኪያጅ ኒኮላይ ምላድኖቭን ለናታናው የተኩስ አቁም ስምምነቱን በመጣስ ጦርነቱን እንዲቀጥሉ ይፈቅዳሉ በማለት የወቀሰ ሲሆን የትራምፕ መንግስትም እስራኤልን ስላላስቆመ ሊተች ይገባዋል ብሏል። በአሜሪካ በኒው ጀርሲ በሚገኘው የፕሬዝዳንት ትራምፕ የጎልፍ መጫወቻ ሜዳ አቅራቢያ ወደሚገኝ የተከለከለ የአየር በረራ ክልል የገቡ ሁለት የሲቪል አውሮፕላኖች ወደ ሌላ አቅጣጫቸውን እንዲቀይሩ ተደረገ ተባለ። አውሮፕላኖቹ የማስጠንቀቂያ መልእክት ከተሰጣቸው በኋላ በሁለት F-16 የጦር ጀቶች ታጅበው አካባቢውን እንዲለቁ መደረጉን ከደረሰን ዘገባ መረዳት ችለናል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ሲመነዘር አንድ ዩሮ በ3 ሸቀል ከ46 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ በትንሹ ጨምሮ በመላ ሀገራችን ከባድ ሙቀት እንደሆነና ነገም ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በጽፋት 33 በቴል አቪቭና በሃይፋ 32 በቤርሸባ 37 በኢላትና አካባቢዋ 42 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወደ ወቅታዊ ዘገባ ነው የምናልፈው። ሻያው ሰጠኝ እንግዲህ የተለያዩ ርዕሰ ጉዳዮች አሉን። በመጀመሪያ እንደምን አላችሁ?
1: ደህና ነን፣ እግዚአብሔር የተመሰገነ ይሁን። ከዜና በቀጥሎ እንግዲህ ተጨማሪ እንዴት ዋላችሁ ማለቱ እንግዲህ ቀጣዩ በወቅታዊ ዘገባችን ስኬታማ ይሆናል አይደለም?
2: እንዴት ዋላችሁ ብቻ ነው ስኬታማ የሚሆን። ይሻየው
1: ይህ ሰላምታ ነክ መቼም ነው ሁሉም ነገር የነቃ ነቃ የሞራል ድጋፍም ይኖራል ብዬ አስባለሁ። አይደለም
0: ሰላምታ የተለመደ ነው፣ ጥሩ ነው። እንግዲህ ነገሮች ሁሉ ሲጀመሩ በሰላምታ ነው የሚጀመረው እና ያው መልካም ነው። ለማንኛውም የተለያዩ ርዕሰ ጉዳዮች አሉ ብለናል። እንግዲህ የተለያዩ ባለስልጣናት ከእስራኤል ጋር ስምምነት በማድረግ

0: ሀገር በቅርብ ቀት የምትገኝ አልተገለጸችም ማንነቷ በግልጽ አልተነገረም በመገናኛ በብዙሃን መገናኛ አውታር ይሄ ስልት የፖለቲካ ጨዋታ ሳይሆን እስራኤልን ያው ዝም ብላ እንድትፈዝዝ ለጦርነት እንዳትነቃ ለማድረግ በማሰብና በተዘዋዋሪ መንገድ እስራኤልን ለመጉዳት እንጂ በእውነትም ዘላቂ ሰላም ከእስራኤል ጋር ለመፈራረም አይደለም። አንዳንድ ቅርብ አዋቂዎቹ እያሉ ያሉት ናቸው። ግን በእርግጥም ማናት ይቺ ሀገር? ግን የአረብ ሊግ የአረብ በበርካታ የአረብ ሀገራትም አባል የሆኑበት ሀገራት አሉ። ከእነሱ መካከል አንዷ በመካከለኛው ምስራቅ በእስራኤል በቅርብ ርቀት የምትገኝ ሀገር ናት ተብሏል። እንግዲህ እውነት ነው ወይስ ለእስራኤልን እንዲያው እንቅልፍን እንዲዛት እንድትፈዛዛ እንድትሆን የተነሳ ስልት ሊሆን ቆይተን የምናየው ነገር ነው። እንግዲህ
1: እሺ ስጥኝ እንዴት አየኸው?
2: አዲስ ነው ብዬ አላስብም እንደዚህ አይነት ነገር። ማለት እስራኤልን ለማታለል የሚደረግ ጥረት እርግጥ አሁን ዛሬ ይፋ ሲያደርጉት እንጂ እስራኤል እንደው ሰላም ስምምነት ፈርም ያለው ካለቻቸው ሀገራት ጋርም እኮ በትኩረት ማየት ያለባት ነገር አለ። አሁን ከግብፅም ጋር ከዮርዳኖስም ጋር ከሌሎች ሀገራትም ጋር ሰላማዊ ግንኙነት አለ ቢባልም አንዳንድ ጊዜ እንደ አጋጣሚውን ካገኙ አብረው ሊዋጉ እስራኤልን ሊያጠቁ የሚችሉበት አጋጣሚ ስለሚኖር ይሄ ለእስራኤል እንደው መቼም ምናልባት እንግዲህ ከአሜሪካ አንጻር ወይም ከሌሎች ሀገራት አንጻር ሲታይ እነሱ የሚያሳምኗቸው ሀገራት ከሆኑ ሊያኑ ሊደንቀን የሚችል እንጂ የእስራኤል ጠላት ሆኖ የቆዩ ስምምነትን ቢፈርሙ እስራኤልን ከማጥቃት ወደኋላ እንደማይሉ ነው። አሁን በሊባኖስም ያለው ሁኔታ በሌላውም አካባቢ ያለው ሁኔታ አጠራጣሪ ነው እና ሀገሪቱ ብትገለጽ ጥሩ ነበር። ሁለት የጎረቤት ሀገራት ዜጎች ወይም ባለስልጣናት ነው ተወያዩ የተባለ ቅድም ሻያው ሾላ በድፍን እንዳለው ነው ማንነታቸው አልተገለጸም። ግን እንደዚህ አይነት ነገር እስራኤልን ብዙም ሊያስደንቃት አይገባም። ከዚህ በላይም ነገሮችን የመከታተል አቅም አላት የሚል ሀሳብ ነው ያለ ወርቅነሽ።
1: ዳው ጥሩ እንግዲህ
0: አንቺ ወርቅነሽ እህቴ ጋዜጣን ይጠይቃል በወቅታዊ ጉዳዮች ላይ አንቺ ምን ጋዜጠኛው በወቅታዊ ትንተና ላይ ዘገባ ላይ እያለን ምላሽ ደግሞ ጋዜጠኛው ወደ ጋዜጠኛዋ ጥያቄ ያነሳል። በዚህ ጉዳይ ላይ ያለሽ አስተያየት?
1: በዚህ ጉዳይ ላይ እንዳልነው መቼም ሀገሪቱም ይፋ አልሆነችም የትኛው ሀገር እንደሆነ እስራኤልን አታላ ለጦርነት ሌሎች ሀገሮችን እንዲዘጋጁ የምታደርገው ሀገር። እርግጠኛ ነኝ ግን በቅርቡ ይፋ ሊሆን ይችላል የሀገሪቱ ስም። ሰጠኝ አዲስ ነገር አይደለም ብሏል። በእርግጥ እንግዲህ በእስራኤል የጦርነት ታሪክ ስናይ የተለያዩ አካባቢ ሀገራት ተባብረው በስድስት ቀኑ ጦርነት ጊዜም በዮም ኪፑር ባስተሬ ጦርነት ጊዜም ተባብረው ነው እንዲህ ሊወጓት የመጡ እስራኤል በምትዘናጋበት ጊዜ ተብሎ በሚታሰበው በዮም ኪፑር አሁን ያው ትልቅ የተቀደሰ ቀን ነው ለእስራኤል። ያ ሆኖ በእርግጥ ጦርነት አይጎዳም ማለት አይቻልም። ዞሮ ዞሮ ጦርነቱ በእስራኤል አሸናፊነት ቢጠናቀቅም ይጎዳል። ሐማስ እንኳን አሸባሪ ድርጅት ተብሎ የተፈረጀው አንድ ድርጅት ያደረሰውን ጥቃት ተከትሎ የተከፈተው ጦርነት እንግዲህ በሐማስ ምክንያት የተጀመረ ጦርነት ነው እስካሁን እስራኤልን እየጎተተ ያለው እና ለአመታት የዘለቀ ነው። በዜጎች ላይ የደረሰው የማይረሳ ጥቃት፣ ትውልድ ሊረሳው የማይችለው የዘግናኝ ጥቃት በሐማስ አማካኝነት ነው እና የደረሰው። ለምሳሌ ከተባበሩት የአረብ ኤሚሬት ሀገር ጋር አሁን ያለው ስምምነት እስራኤል አምናት የእስራኤል ባለሀብቶች እዛ ሀብታቸውን ኢንቨስት እያደረጉ ናቸው፣ ቤት እየገዙ ናቸው። እስራኤላውያን በአምነው ተማምነው በጥሩ ሁኔታ ነው ያሉት እና በእንደዚህ አይነት ሁኔታ ጦርነት ቢከፈት ምን ያህል ጉዳት ሊደርስ እንደሚችል አስቡት። ጉዳት አይደርስም አይባልም፣ ከባድ ነው። ዞሮ ዞሮ ግን መቼም እንግዲህ እስራኤል የመረጃ ድርጅት እንደሚታወቀው እስራኤልን ሁሌም ከጭንቅ ከሞት ያወጣል። እንግዲህ እዛ ድረስ ላይ ደረስ ይችል ይሆናል እንጂ በዚህ አጋጣሚ ከባድ ነው። ጦርነቱ ቢከፈት እስራኤልን አይጎዳም አይባልም። እንኳን አሁን በጦርነት በደቀቀ ጎኗ ላይ እንዲህ አይነት ነገር ቢጨመር ሀገራት ተባብሮ ጦርነት ቢከፍቱ ከባድ ነው የሚሆነው፣ ለመገመት ራሱ ይከብዳል። ዞሮ ዞሮ ግን ጥሩ ነው መረጃው አስቀድሞ በቁጥጥር ስር ከዋለ። ውሎ አድሮ ደግሞ ቢሆን አይታወቅም፣ ይህ መረጃ የተሳሳተ ነው እኮ ሊባል ይችል ይሆናል፣ አይታወቅም። ገና ዛሬ ላይ ነው ጫፉ የወጣና እናየዋለን በሂደት። የኔ ግምት ይሄ ነው ይሻየው የምሰጠው ሀሳብ በዚህ ርዕሰ ጉዳይ ላይ። ሌላው ርዕሰ ጉዳይ እንግዲህ አሁንም ያው ከጦርነት አልወጣንም፣ አካባቢያችን በጣም አስቸጋሪ ነው ለእስራኤል። በጋዛ ሰርጥ የሰላም ምክር ቤት ያቀረበው

0: 15 የመግባቢያ ሐሳቦችን የያዘ ሰነድ እስራኤል ውድቅ አድርጋዋለች። ይሄም ከባዱ ዝግብን ፈጥሯል። ሰጠኝ እንዴት ነው ወደየት ይመራ ይሆን ያመራን ይሆን ይሄ ነገር?
1: ይሄም ግራሚ ገባን ነው እንግዲህ ከሁለት ዓመት በላይ እስራኤል የተዋጋችበት ሁኔታ እንደው በሰላማዊ እንትን ተጠናቀቀ ሳይባል እንደገና ደግሞ ሌላ ችግር መምጣቱ ሌላ መከራከሪያ ሌላ ግጭት ውስጥ እንዳስገባ ያሰጋል። የሐማስ ድርጅት ተጠናክሯል እየተባለ ነው እንግዲህ መከላከያ ሰራዊቱ አንዳንድ ባለስልጣናት የሚናገሩና 15ቱን ነጥቦች መግባቢያ ስም ሐሳቦች ካለመቀበል እስራኤል የወሰነችው በተለይ በዛ አካባቢ እስራኤል መከላከያ ሰራዊት ለቆ ይውጣ የሚለው በሚኒስትሮችም አሁን ባለውም ትኩስ የምርጫ ሁኔታ ዋጋ የሚያስከፍል መስሎ ስለሚታይ መሰለኝ ጠቅላይ ሚኒስትር ናታንያሁ ነገሩን ያልተቀበሉት ከእስራኤል ደህንነትም አንጻር ሊሆን ይችላል። ሌላው ደግሞ እንግዲህ የእስራኤል መከላከያ ሰራዊት ባዛ ሰርጥ እርምጃ እንዳይወስድ ነው እንግዲህ ያዛ ሰርጥ መልሶ እስኪቋቋም ድረስ ወይም ደግሞ ሐማስ ይስሙላ የጦር መሳሪያ ትጥቄን ፈታሁም ብሎ በሚኖርበት ጊዜ እስራኤል እርምጃ ካልወሰደች ተጠናክረው ነው የሚመጡና ያለውን ስጋት ተመልክተው ይመስለኛል ጠቅላይ ሚኒስትር ናታንያሁ ይህንን አንቀበለውም ያሉ። ግን ዋናው ቦስ የሚባሉት አሁን ትራምፕ ናቸውና በጋዛም ጉዳይ በሊባኖስም ጉዳይ በኢራንም ጉዳይ ሁሉን እንግዲህ እርሳቸው ነው እያወቁት እየጋገሩት ያለ ሁሉን ነገርና ምን ይላሉ? ትራምፕ ይስማማሉ በናታንያሁ ሀሳብ ወይስ ደግሞ ጫና አድርገው አይ መቀበል አለባችሁ ሊሉ ይችላሉ? ይሄ ሌላ ጥያቄ ነው እንጂ እስራኤል ሁልጊዜም የሐማስን ድርጅት ማመን የለባትም እያልን እኛ እንኳን እዚህ በሬዲዮ ጣቢያችን ስንት ቀን ነው የተናገርነው። ሂዝበላንም ማመን የለባትም እስራኤል። የኢራን ጉዳይ እስካልተፈታ ድረስ እነዚህ ሁለት ድርጅቶች ለእስራኤል ጠላትነታቸው የሚቀጥል ስለሆነ እነዚህን በትኩረት መከታተል ያለባት። አሁን ናታንያሁ ያሉትን ሀሳብ የተቃወሙትን ትራምፕ ምን ይሉልን? ምን አስተያየት ይሰጣሉ? ወይስ ጫና አድርገው እስራኤልን የግድ እንድትቀበል ያደርጋሉ የሚለው ትልቁ ጥያቄ እንጂ በሐማስ ጉዳይ የተወሰደው እርምጃ ለእስራኤል ደህንነት ጠቃሚ ነው።
0: ኢሻያው እንዴት ነው ይሄ ጉዳይ? እስራኤልን ወደየት ያመራት ይሆን? አልተስማማችም እንግዲህ
2: አሁን ላይ ሆኖ ያዛ ሰርጥ ጣፋንታን በተመለከተ ሰጠኝ ተመልክቶታል ያለውን ክርክርን በተመለከተ የእስራኤል መከላከያ ሰራዊት በዛ ቀበሌ የሚቆጣጠርባቸው አካባቢዎች አሉ ያለቆ ይውጣ የሚል ጥያቄ። ይህ ጥያቄ ለትራምፕን በእርግጥ እሳቸው የበላይ መሪ ስለሆናቸው ያዛን ሁኔታ ከእሳቸው ፍቃድ የሚጠየቅበት ጊዜ እንዳለ ሆነና አሁን ግን ወደ እስራኤል ሕዝብ ቀርቧል ይህ ርዕሰ ጉዳይ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከትራምፕ አይደለም የሚጠይቁ የእስራኤል ሕዝብ ምን እያለ ነው? የብሔራዊ የክነሴት ምርጫ እየተቃረበ ስለሄደ ምን ይላል? የእስራኤል መከላከያ ሰራዊት ያንን የኦክቶበር 7 2023 ዓ.ም ለደረሰው ከባድ የሽብር ጥቃትን ተከትሎ ከባድ ጦርነት ከሁለት ዓመት በላይ የዘለቀ ከባድ ጦርነት ነው የተካሄደ በዛ ሰርጥና የመከላከያ ሰራዊት የተቆጣጠረባቸውን አካባቢዎችን የእስራኤል ሕዝብ አብዛኛው ሕዝብ ማለት ይቻላል ለቆ እንዲወጣ አይፈልግም። ከዚህ ሀሳብ ላይ እንትን የሚሉ ጠቅላይ ሚኒስትሩ ይህን ነው። ሕዝባቸው ምን ይላል? የእስራኤል ሕዝብ ምን እያለ ነው የሚለው ሁኔታ ነው አሁን እያሰቡ ያሉት። የፖለቲካ ጨዋታ አይደለም እንዴ? ይህ ከሆነ ችግር
1: ከምርጫው ጋርም በተያያዘ ዋጋ ሊያስከፍል የሚችል ጉዳይም ሊሆን ይችላል።
2: አዎ ያስከፍላል። አዎ አሁን ይህን ያው ትራምፕ ያቋቋሙት የሰላም ምክር ቤት ዓለም አቀፍ ህብረተሰብ ያካተተ ነበረ። እሱ እንግዲህ አንደኛ ደረጃ ሆኖ አሁን ወደ 15 የሚሆኑ አንቀጾች የቀረቡ አሉ እንዲፈጸሙ በሚል አሁን የእስራኤል መከላከያ ሰራዊት ያዛ ቀበሌ ለቆ ይውጣ፣ እንደገናም በዚህ ጦርነት ለተጎዳ መኖሪያ ቤቱ ሁሉ የፈረሰበት ለፍልስጤም ህዝብ ደግሞ ዓለም አቀፍ የሰብአዊ እርዳታ በስፋት ወዳዛ ቀበሌ ይግባ፣ ወዘተርፈ የመሳሰሉ ነጥቦች አሉና ይህንን በተመለከተ እንግዲህ እስራኤል ደግሞ የተኩስ አቁም ስምምነት ተደርሷል። ግን የእስራኤል መከላከያ ሰራዊት የሚያወጣው መግለጫ እንደሚያሳየው ቀንደኛ አሸባሪዎችን የሐማስ ታጣቂ ወታደራዊ ክፍል እየተከታተለ አሁንም ቢሆን እየደመሰሰ ነው የሚገኝበትና ይህን በተመለከተ እንግዲህ በጣም ምንም የስምምነት ላይ አልተደረሰም። በጽሁፍ ላይ ያለ ነገር ነው እንጂ ገና እየተከበረ አይደለም።
0: እንግዲህ ያው ለመተግበር እንቅስቃሴ እያደረጉ እንደሆነ ነው የሚታወቀው። እና ያለናው ሌላው በአሜሪካና በኢራን መካከል ያለው ውጥረት ነው። አሁንም ምናልባት ፕሬዚዳንት ትራምፕ ከኢራን ጋር ስምምነት ላይ ሊደርሱ ይችላሉ የሚል ወሬ አለ። ስምምነት ላይ ከደረሱ እንግዲህ ጦርነቱ የተጀመረበት የተለያዩ ግቦች ሳይሳኩ ግን የሆርሙዝ የተባለውን የባህር መስመር ላይ ትኩረት ያደረገ ሊሆን እንደሚችል ይገመታል። እንግዲህ ይህ ስምምነት እንዴት ነው ከእስራኤል ጋር ሲያስማማችኋል ወይ ምን ሊሆን ይችላል? ይሻየው፣
2: ይህንም በተመለከተም በእውነትም በጣም በቀጥታ አንድ ረፋዱ ላይ ከኢራን ዋና ከተማ ቴህራን የውጭ ጉዳይ ቃል አቀባይ ባወጣው መግለጫ እስራኤልን አሜሪካና ኢራን በቀጥታ የድርድር እያደረጉ አይደለም፣ በተዘዋዋሪ መንገድ አሸማጋዮቹም እንደ በዚህ በፋርስ ባህረ ሰላጤ የሚገኙ እንደ ካታር፣ እንደ ፓኪስታን፣ እንደ የመሳሰሉ ሀገሮች ነው ድርድሩ እየተካሄደ። ይሄ የኢኮኖሚ ኪሳራ እያስከተለ ያለው የሆርሙዝ የመርከቦች መተላለፊያ መዘጋቱን ሁኔታን በተመለከተ አሁን የሚደርሰን መረጃ በድርድሩ በተዘዋዋሪ መንገድ እየተካሄደ ባለው ሁኔታ እየተቃረቡ እንደሆነ የሆርሙዝ ባህር ይከፈታል፣ ያ ከሆነ ደግሞ ጦርነቱ አበቃለት ማለት እየተባለ መረጃ ይደርሰናል። ያነስ አሳሳቢ የሆነው የኢራን ጅምላ ጨራሽ የሆነው የኒውክሌር ቦምብ ጨራሹን ተደመሰሰ፣ ይህ የእስራኤል ጥያቄ ነው።
0: ትራምፕ ምን ሊሉ ነው? ሰጠኝ እንዴት ያዋለ
1: በጣም በአንድ በኩል የሚያሳዝን ነው። ለጦርነት የወጣንበት ሁለት ጊዜ አንበሳው አገሳም ወይም የአንበሳው አንበሳ ጋር የተያዘ ዘመቻ ነው የነበረ። ይህን ሁለት ጊዜ በሰኔ ወር ባለፈው በ2005 ዓመተ ምህረት አሁን የካቲት ወር መጨረሻ ላይ የተደረጉ ጦርነቶች አላማቸው የኒውክሌር ፕሮግራሙን ማውደም ወይም እንግዲህ በሰላም ኢራን ፍላጎት ስላልነበራት ይህንን የባለስቲክ ሚሳይል የመንግስት መጣል መቀየር እና ኢራን ለሂዝቦላና ሌሎች ድርጅቶች እርዳታ እንዳታደርግ የሚል ነበረ። ይሄ ተረስቶ አሁን ሆርሙዝ ያልነበረ ከጦርነቱ ከግቡም ያልተቀመጠ ነበረ፣ ሰምተንም አናውቅም ከጦርነቱ በፊት ሆርሙዝ ሚል እና የሆርሙዝ ሁኔታን ነው አሁን ትራምፕ ትኩረት አድርገዋል። እንዲያውም በእስራኤል ያለው ስጋት ምንድን ነው? የሆርሙዝ ከተከፈተ ኢራኖች ለአሜሪካ የተወሰነ ነገር ከተስማሙ ጦርነቱ ማብቃቱን ሊያውጁ ይችላሉ ተብሎ ነው እየተጠበቀ ያለ እስራኤል ስጋት ነው፣ ከፍተኛ ስጋት። እንግዲህ ትራምፕ ይጀምራሉ እንጂ አይጨርሱም ያለውን የአካባቢ ጦርነትም። እንደው አሜሪካ በታሪኳም አንድን ነገር ትጀምራለች፣ በጦርነት ለማስተካከል ትሞክራለች። በአፍጋኒስታንም ጦርነቱን ሳትጨርስ ነው የወጣች፣ በኢራቅም፣ በሶሪያም፣ በተለያዩ ቦታዎች። አሁንም በኢራን ጉዳይ እንደዚህ ጀምረው የምትወጣ ከሆነ አደጋ ነው ለእስራኤል ብዬ ነው የማስበው። እና እስራኤል የራሷን ስራ መስራት አለባት። ትራምፕ ሊቀየሩ ይችላሉ። እንግዲህ ሌላ ባለስልጣንም ቢመጣ አሜሪካንም አልባ እስራኤል ይህችን ኢራንን የምታሸንፍበት የምታንበረክክበት አቅም አላት ብዬ ነው ማስብና ትራምፕን ይዞ ማሰቡ እንደው ትንሽ ዛፍ ላይ እንቅልፍ ነው መስሎ የሚታይ በአሁኑ ሰዓት።
2: እንደ ዋሽንግተን ፖስት የመሳሰሉ የታወቁ ባለም አቀፍ ጋዜጦች የሚያወጡት ዘገባ እንደሚያሳየው ከሆነ በአሁኑ ሰዓት ኢራን የገንዘብ እጥረት እንዳላት፣ የኢኮኖሚ ድቀት አለባት፣ ለወታደሮቿም የወር ደሞዝ የማትክፍልበት ደረጃ ላይ እንደደረሰች ይላሉ። በሌላ በኩል ደግሞ በእርግጥ እስካሁን በተካሄዱ ጦርነቶች በርካታ የረዥም ርቀት ተምዘግዛጊ ሚሳይሎችን ተጠቅማለች እስራኤልን ለማጥቃት። በመካከለኛው ምስራቅ የሚገኙ አረብ ሀገሮችን ጭምር ብዙ ወንጭፋለች እና አሁን ያም ቢሆንም ምንም የሚሳይልና የሮኬት እጥረት ኖረ ቢባልም ግን የማምረት ሁኔታ በጣም በጥፍ ድርብ እያመረተች ትገኛለች ኢራን ይባላል። አልሞተችም፣ አልወደቀችም።
1: ኧረ አቅም አላት። አሁንም 47 ዓመት የሰራችው የገነባችው ስንት አቅም አላት እና ቀላል አይደለም። አሁንም መዘንጋት የሌለበት በመድር ውስጥ በዋሻ ያስቀመጣቸው ብዙ ሚሳኤሎች እንዳሉ ነው የሚነገር። ራሱ ባለፈው ሳምንት 300 የሚሆኑ ጸረ አውሮፕላን ሚሳኤሎችን ከሩሲያና ቻይና እንዳስገባች ሁሉ የተገለጸበት ሁኔታ አለና እንደው በጣም ኢራን አሜሪካ ላይ እየተጫወተች ነው ማለት ይቻላል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እኮ ከአሜሪካ ጋር የሚደረግ ድርድር የለም በአስታራቂ ሀገራት በኩል ነው መልእክት የምንለዋወጥ ነው ያሉ። እንግዲህ ኤስኤምኤስ ነው የሚጻጻፉ።
0: እንግዲህ አስቸጋሪ ነው ያለው ሁኔታ። ያው ገንዘብ ላይ እና ኢኮኖሚ ላይ ትኩረት ከተደረገ የጦርነቱ ዓላማ ሊዘነጋ ይችላል ሙሉ በሙሉ እና ይሄ ደግሞ ለእስራኤል ስጋት ነው እንዳላችሁት። ጥሩ፣ ወደሚቀጥለው ሳምንታዊ ፕሮግራማችን እንለፍ። እናመሰግናለን።
1: ወደ ስራ ለም ፕሮግራም እናልፋለን።

0: كسرى عالم. በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በሥራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
1: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ዝግጅታችን ስለ ሴቶች የሥራ ሕግ ነው ምንወያየው። ሙያዊ ማብራሪያ የሚሰጠን የሕግ ጠበቃ ማሙዬ ዘሬ ነው። እንደሚታወቀው በሀገራችን የሴቶች የሥራ ሕግ አለ። ተግባር ላይ ከዋለ በርካታ ዓመታቶች ተቆጥረዋል። የሴቶች የሥራ ሕግ መቼ ተደነገገ? መቼ ሥራ ላይ ዋለ? ስለ ሴቶች የሥራ ሕግ የሕግ ጠበቃ ማሙዬ ነው ሙያዊ ማብራሪያ የሚሰጠን። ጤና ይስጥልን የሕግ ጠበቃ ማሙዬ ዘሬ፣ እንደምን ዋልክ?
2: ጤና ይስጥልኝ ወርቅነሽ፣ ላንቺም ለህብረተሰቡን እንደምን ዋላችሁ፣ እንደምን ሰነበታችሁ?
1: ስለተለመደው ትብብርህ ከልብ እናመሰግናለን።
2: ለህብረተሰቡ ለመርዳት ሁልጊዜም ወደፊት ስለመሆን በተቻለን መጠን ለመርዳት እንሞክራለን።
1: እሺ፣ ዛሬ ምንወያየው በሴቶች የሥራ ሕግ ዙሪያ ነው። የሴቶች የሥራ ሕግ እንግዲህ ብዙ ነገሮችን ያካተተ ነው፣ በስፋት እንወያይበታለን። እንደው ከዛ በፊት ግን ሕጉ መቼ ተደነገገ? መቼ ሥራ ላይ ዋለ?
2: አዎ፣ እንግዲህ ሆክ አጉዳት ነሽን ሕጉ ያው ወደ እስራኤል ሕግ የተቀላቀለ በ1954 ዓመተ ምህረት ነው፣ በነጮች አቆጣጠር። እንግዲህ ሴቶች በብዙ ነገር ከወንዶች የሚለያቸው ነገር ያለው ሴት ስለመሆን ነው። ሴት መሆን እንግዲህ ሴቶች ይወልዳሉ። በሚወልዱበት ጊዜ የተወሰነ ጊዜ ስራቸው የሉም። ያ ጊዜ ደግሞ የስራቸው ሁኔታ የተወሰነ በተወሰነ ደረጃ እየሰሩ እንደሆነ ያን ጊዜ ስራቸው ይቀንሳል እና ሕግ የመጣው የእነሱን መብት ለመጠበቅ ነው። ምን ማለት ነው? እንግዲህ አንድም ሰው አንድ ቦታ ሲሰራ በስራው ያደገ የሚመጣው አንደኛ የተለያዩ ውጤቶች በስራው ያሳያልኝ። ስንት ጊዜ ነው ስንት አመት ነው የሰራ ተዛ ቦታ እንዴት ያሉ ውጤቶች አመጣል፣ በዛ ነው የሚገመገም። ሴቶች እንግዲህ በመውለድ የተነሳ ልጆችን በማሳደግ የተነሳ ይሄ አሁን ምንላቸው በስራ ማደግ ሁኔታ ሊጎዳ ይችላል። ስለዚህ ህጉምና ሴቶች በዚህ ምክንያት መጎዳት የለባቸው። ይሄ የወለደችበት አራስ የሆነችበት ዘመን፣ እርጉዝ የሆነችበት ዘመን፣ በዛ ምክንያቶች ደግሞ የተወሰነ እርፍት ወስዳ በስራሽ በዚህ ምክንያት በስራሽ ማደጋችን ብሎ መወሰንም የለ፣ በዚህም እንድትጎዳ መሆን የለበትም። ያ ከሆነ ያን አሰሪ በህግ ይጠየቃል፣ በህግም እንዲቀጣ ይሆናል። እዛ እየሰራሽ ደግሞ እስከምትወድ፣ ለምሳሌ አንዲት ሴት እርጉዙና የተወሰነ ጊዜ ስራ እየሰራች እንግዲህ አንዳንዶች 9 ወር እስከሚደርስ ከሚወልዱ የሚሰሩ ሰዎች ሴቶች ምን ያውቃለሁ። ሌሎች ደግሞ በተለያዩ ምክንያቶች በጤና ሁኔታ በሐኪም በሰጣቸው ፍቃድ ስራ ወጥተው ከቤት ሊያሳለፉ ይችላሉ እስከሚወልዱ። እና ይሄው ምንላቸው መብታቸው ነው። በዚህ አሁን አይ አንቺ እኮ የዚህን ጊዜ እዚህ ስራ በጣም ስላልሰራሽ አንቺ ማደጋችን፣ አሁን ደግሞ አንቺ እንትን እርጉዝ ስለሆንሽ አሁን መውጣት በቃ ሄደሽ ከቤትሽ ረፊ ማለት አይቻልም። እሷ እሰራለሁ ካለች እስከምወልድ እሰራለሁ ካለች ያ መብቷም የተጠበቀ ነው። እና በእነዚህ መብቶች ጣልቃ ገብቶ ሴቶችን እጎዳለሁ ማለት በጣም የሚያስቀጣ ቅጣት ነው ያለን። ያ ቦታ ይቀጣለኝ፣ የተለያዩ ሳንክሽኖች ምንላቸው የተለያዩ ማዕቀብ ይሆንበታለኝ። አሰሪ ሆኖ ደግሞ እንዲህ ያለ ማዕቀብ እንዲህ ያለ ቅጣት እንዲደርስበት ስለማይፈልግ እዛ ቦታ እንዳይደርስ ይሆናለኝ። ግን የተለያዩ እንትኖች አሉ። የተለያዩ አሁን የተወሰነች ሴትዮ እርጉዙና እሷን ማባረር ከፈለገ ምክንያቱም እሷን ካላባረረ ፒቱሪም ካላረገ ሌላ ሰራተኛ ስለማያገባ ሌላ ተራተኛ ማያገባ ከሆነ ደግሞ ያና አቋም ይጎዳ ስለሆነ
1: ስራው ይጎዳ ከሆነ
2: አዎ ስለሆነ እሹር መለመን አለበት ሚል ሳል 40 ካ ጥያቄ ማቅረብ አለበት። እኔ እንግዲህ እቺ ሰትዮ ነፍሰ ጡር ናት። ነፍሰ ጡር ስለሆነ ይሄን ስራ አሁን መስራት አይችልም እና ፍቃድ ስጡ ይሷ ስራው እንድትባረር መብቷ እየጠበቀ መብቷ ሚደርሳት ሁሉ ነገር ተወስዳለች። ግን እሷ የሷ ቦታ ሌላ ሰው ስለምንሰጠው ኢሹር ስጡ ማለት ፍቃድ ስጡ ይሷን
1: ስራው ለማሰናበት
2: አዎ ለማሰናበት እና ምክንያቶች በቂ ከሆኑ ያን ፍቃድ ይሰጣል ማለት ነው። አሁን ይሄ ለምንድን ነው አሁን በነፍስ ጥሩ ሆና አትጎዳም ይላል እንዴት አሁን ለተወሰነ አካል ፍቃድ እንሰጣለን ለሚሉ ጥያቄዎች እንግዲህ አንዳንድ አካሎች አሉ። አንዳንዶች ተቋማዊ የሆኑ ስራዎች አሉ። እነዛ ስራ እንዲህ አለ የህግ ደጋፊ እንደት ማሰጣቸው ከሆነ የተወሰኑ ቦታዎች ናቸው ሁሉ ቦታ አይደለም።
1: ያን ቦታ ስራው አደገኛ ከሆነ እሷ መስራት ማችል ከሆነ ነው ምናልባት
2: ልክ ነው እሷ ማሰራው ይሆናል ሳማሰራ ሆናለኝ በሳ ፈንታ ሌላ ሰው ካገባ ደግሞ ያን አቋም ይጎዳለኝ ምክንያቱ በቂ መሆን አለበት። ያ ምክንያቱ በቂ ከሆነ ያን መብቷን ይዛ ያን ስራ ተለቃለች ማለት ነው። አብዛኛውን ጊዜ በስምምነት የሚያረጉት ነገር ነው። እሷ ተወጣለች ተወልዳ ምን ብላ ከሆነ መመለስ ይችላልች።
1: ያን ግን እዚህ ላይ ነው ከወለደች በኋላ እንግዲህ ማህበራዊ ጉዳይ መስሪያ ቤት ይፈቅዳል ከስራው ተሰናበተች እንበል ካሳው ምኑ ይከፈላታል በህጉ መሰረት። ግን ከወለደች በኋላ ያን ስራ መስራት ከቻለች ወደ ስራው መለስ ፈልጋለሁ ካለችስ እንዴት ነው የሚሆነው?
2: እንትመለሳለች እንግዲህ አሁን ችግሩ ያን ቦታ ተይዞ ይሆናልኝ።
1: አዎ
2: ያ ቦታ በዛ ምክንያት አይጠበቅላትም። ግን አብዛኛውን ጊዜ በተግባር ስናየው እነዛ ሰዎች ይመለሳሉ። እነዛ ሴቶች እዛ ሲሰሩ የነበሩ ይመለሳሉ። አንደኛ ያን ቦታ ማይጠበቅላቸው ለተወሰነ ጊዜ መቼ እንደሚመለሱ አይታወቅም። አሁን አንዳንድ ኮፍሻት ለዳ የርፈት ተወለዱ በኋላ አርፈት ሲወስዱ አንዳንዶች አመት ይወስዳሉ አንዳንድ ሁለት አመት ይወስዳሉ አንዳንድ ብዙ
1: ማይመለሱም ይኖራሉ
2: ማይመለሱም ይላሉ። ስለዚህ ለከኔ ብሎ ያን ቦታ አይጠበቅም። ያ ቦታ ክፍት ከሆነ ግን እዛ ቦታ እንድትመለስ ይችላል። እና አንዳንድ ሰው አንዳንድ አቋም የሥራ ቦታዎች ይሄን ህግ አይጠብቁትም የመርሳት በተለያዩ ምክንያቶች እና በጣም ነው ይቀጡ ገርምሳ በጣም ነው የሚቀጣቸው በጣም ያለ እንትን ያለ ፍርድ ቤት ገና ሳይሄድ ባትራ የተወሰነ ደብዳቤ ተለቆላቸው በቃ አምነው የተወሰነውን ይከፈለው ወይ እንቀጣለን ብለው የሚያምኑትን በፍርድ ቤት ይሄን ተቀጣላችሁ ተተባሉ ያን ገዘም ይከፍሉ ፍርድ ቤት ከሄዱ ቻንስ የላቸውም። በቃ እንትን
1: ቅጣቱ ከባድ መሆኑን ስለሚያውቁ አስቀድሞ ይከፍላሉ ይስማማሉ።
2: አስቀድሞ ከፍተዋል ፍርድ ቤት አንዴ ለመሄድ አይፈልጉም። እንደ ስለሆነ
1: ህጉ ጥብቅ ነው በጣም ማለት ነው በዚህ ዙሪያ
2: በጣም እና ተስማው ቀነባቸው እንትን ሳይፈሩ ማለትም አንዳንዶች በቃ የተወሰነ ርፈት ለመውጣት እየፈለጉ ገና ነፍሰ ጡር ይሆኑ አሁን እንትን አስቀድሜ ተወጣሁኝ እጎዳለሁ ምናምን ብሎ ያስባሉ። ሎ መውጣት ካለብሽ የሐኪም ፍቃድም በቃ ያነ ስራ አሁን የምትሰሪው ስራ እንደከበደሽ አንዳንዶች እየተጎዱ ስራው እየጎዳቸው
1: አዎ ቦታውን ለመጠበቅ ሲሉ ይሰራሉ።
2: አዎ ነው እንደዛ መሆን ያለ እንደዛ ብቻ ሐኪም ሄዶ እንግዲህ አንዳንድ ነገር እኛ የራሳችን ሐሳብና የራሳችን ውሳኔ አይደለም በቃ ስራው አልተመቸን ብለን እኛ መወሰናችንም ያን ለሐኪም አስተያየት ተሰጥቶን ሐኪሞች በአብዛኛው ጊዜ ያቺ ሰትዮ የተወሰነ ስሜት ተሰማተኝ እንዳትሰራ ተብሎ ነው ፍቃድ የሚሰጥ እና ያን እቤቱና ወይም ደግሞ የተወሰነ ሰዓት 8 ሰዓት ልትሰራ እንደሆነ እንትን 4 ሰዓት 3 ሰዓት እንድትሰራ ትሆናለች። ያ እንደ ሙሉ ቀን ይቆጠርላት አለኝ።
1: የጎደላት ስራ ሰዓት ይሞላል።
2: እኔ አሁን እኛ እኔ የምሰራበት ቦታ አቃቤ ህግ ምናምን እንደምታውቂው ብዙዎች ሴቶች ናቸው ብዙዎች እና እነሱ በቃ ሁለት ወር እንትን ገና በመጀመር እንደ እንትን እንዳሉ ነው በቃ ስራውን ትተውት የሚሄዱ
1: መርገዝ የወርግዝናቸው እንደጀመረ
2: አዎ እና የተለያዩ ሮፌ እንዲብሎኛል ብለው ያን ሽሮ ያመጣሉ ይሄዳሉ ወልደው ያው አመትም ሁለት አመት እዛ ወዲያ ነው የሚመለሱ
1: እና ይደግፍ።
2: አዎ ህጉ በጣም እንትን ነው ሆማኒ ማለትም በጣም ይተባበራል በጣም የነሱን መብት ለመጠበቅ በጣም የተሻሻለ ነው።
1: አዎ እንግዲህ ያው እንዳልነው ሴት የቤተሰብ ማላፊ ናት ማርገዙ መወለዱ አለ እዚህ ጋር ተጨምሮ ነው እንግዲህ በውጭ ደግሞ ያለውን ስራ ኩል እንደሌሎች የምትሰራውና እንግዲህ ህጉ በዚህ አንጻር በዚህ ምክንያት ህጉ በጣም ሰፊ ጥበቃ ያደርጋል ለሴቶች እንደሰማ ነው። እንደው ሴት በርግዝናዋ ጊዜ ህክምና ክትትል ያስፈልጋታል? ከወለደሽ በኋላ ደግሞ ህጻናት ልጆችን ነው እንግዲህ ትታ ወደ ስራ የምትመጣው። የህጻን ይተኩሳል፣ ይታመማል፣ ሌላም ችግር አለ። ገና ህጻን ልጅ ብዙ ችግር ይገጥመዋልና እንደው በዚህ በኩል ስራ ቦታ ፈቃድ ስትጠይቅ አጠቃላይ በስራ ቦታ ያለች የሚሰጣት ፈቃድ መጀመሪያ በርግዝና ክትትል ለማድረግ በኋላም ልጆችን ለመንከባከብ የተለየ ሁኔታ አለ ወይ ከህጉ አንጻር?
2: እንዴ አለ። አሁን ወርቀሽ አሁን እንዳልሽው ይህ ሁላ ሴት ማለት የቤቱ መሰረት ናትኝ ማለትም እንደ ማንኛችን ውጭ በቃ 8 ሰዓት 9 ሰዓት ብቻ ሰርታ እቤትም መጣ ብዙ ስራ ትሰራለች። አብዛኛዎቹ እንበል እንግዲህ ሁሉም ባይጠቃ አብዛኛዎቹ
1: ነው።
2: ልጆችም አሉ ብዙ ነው ጣጣው ብዙ ነው። እና ያ ታይቶ እንትን አንድ ነገር ስራ መሀል አንድ ነገር ተጋጥሞ ዛሬ አለ አይሆንልኝም ካለች በቃ እንደ ነውር አይታይም። በቃ አይታይም። በቃ ኖርማል ነው። ዛሬ አንድ እናት ነገ ስራ ማትመጣ ከሆነ እንደ ነውር አይታይም። ፊት ሲታይ ነበረ እንደዚህ ከሆነማ ማደጋቻይ ምናምን ብዙ
1: ያው እድገቷን የሚያግድ ይመስላል
2: ሲያደርጉባቸው ነበረ ሴቶች። ዛሬ ግን በብዙ ጥረት በክነሰትም ብዙ ህጎች አለፉ ወይም ደግሞ በተለያዩ የሴቶች ድርጅቶችም ስላሉ ዛሬ እሴትን ጎዳለው ማለት በተለያዩ ምክንያቶች በቃ በጠቅለል ባረገ በቃ ህጉ ጋር በቃ ህግ እንዴት አርጎ ልቅጣይ ብለ መለመን ማለት ነው። እና በስራ መብታቸው የተጠበቀ ነው። ህፃኔ ዛሬ እንትን ተኩሷል ነገ አልመጣም ካለች እሺ ነው የምትባል። እንግዲህ ደሞዙ በተለያዩ ነገር እንትን ሊቀንስ ይችላል። ይሄን ማወቅ አለብን።
1: ያው ሰዓቱ
2: አዎ የሰዓቱ በተወሰነ ጊዜ ግን ይሄ በስራዋ ያሳድጋት ምን ማለት አይቻልም።
1: ምንም ማለት ተጽዕኖ አይፈጥርም። ለድገቷ
2: አይፈጥርም። ኖርማ ሆኗል። ዛሬ ነገ ወይም ደግሞ የተወሰነ እንትን ሆኗት ነገ አልመጣም ብትል ልክ እንደ ኖርማ ልክ ስራ እንደመጣሽ ነው የምትታሰብላት። በጣም የተሻሻለ ነው ህጉ ለሴቶች ማለትም በዚህ በስራ በምንለው ነው። ሌላው እንትን ሊመችላል በዚህ በስራው በጣም የተሻሻለ ነው። በጣም
1: አዎ። እንግዲህ የስራ ህግ አንዳንዱን ካነሳን በጣም ሰፊ ነው። ሌላ ጊዜ እያነሳን እናያለን። ለሴቶች እንግዲህ ህጉ ያለው ድጋፍና ከለላ በሴቶች የስራ ህግ ዙሪያ እንደው ግን በአጠቃላይ አሁን የሚያዳምጡን የኛ ማህበረሰብ አማርኛ የሚያዳምጠው ክፍል ነው እና ህጉን ማወቅ ያስፈልጋል። በተግባር ሁሉን ነገር ተግባራዊ ለማድረግ ህጉን ማወቅ ያስፈልጋል። ከህግ ባለሙያ ጋር መመካከር ያስፈልጋል። በእርግዝና ወቅትም ሆነ የቤተሰብ ኃላፊናት ሴት እንዳልነው እንግዲህ አባቶችም ኃላፊ ቢሆኑ ሴቶች ደግሞ በተፈጥሮ ልጆች በጣም ቅርብ ናቸው ለእናቶች። ሌላም ስላለ ይሄ ኃላፊነት ከባድ ኃላፊነት አለባትና እንዴት ነው አንዲት ሴት አሁን ስራ ቦታ የተፈጠረውን ነገር እንደው ከምትጨነቅ ልጇ ታሞባት ምትር ትኖራለች እንደምንም አድርጋ ልጁን በእርግዝና ጊዜም እንዳልነው ተጨናንቃ የምትሰራው ስራ ይኖራል እንዲህ ቢልስ እንዲህ አይነት ነገር ለወደፊቱ ቢፈጠር ተጽዕኖ ቢፈጥርብኝስ በማለት ህጉን ባለማወቅ ብዙ ችግሮች ሊኖሩ ይችላሉና እንደው ይህን ህጉን ለማወቅ ምንድን ነው ማድረግ ያለባቸው? የህግ ጠበቃ በምን አይነት ሁኔታ ነው ማማከር ያለባቸው?
2: ጥሩ አስተያየት ነው። ጥሩ አርግሽ ነው ያለችው። እንግዲህ አንዳንድ ነገር የሚፈጠር እኮ አለማወቅ ነው። ወንድን ሴትን የፈለግነው ጾታ እንውሰደውና በስራ አንድ ችግር ሲያጋጥመን ያን ችግር መወያየት አለብን። እንግዲህ ያ ችግር ለሌላ ሰውም ደርሶት ይሆናል እና አንድ ነገር ራስ ብቻ ከመጨናነቅ እንዲህ ባረግ እኮ እንዲሆናል እኮ እንዲሆን እኮ ፒታሮን እኮ አለ። ስራ እኮ ስራ ቦታ እኮ ምንሰራበት ቦታ የታወቀ ነው። ሰዓቱ የታወቀ ነው። ምንሰራው ስራ የታወቀ ነው። አብዛኛውን ጊዜ ለእነዚህ ደግሞ ለእያንዳንዱ አሁን ላልካቸው ነገር ደግሞ ህግ ያላቸው መቼ ነው እርፈት እንወጣ፣ መቼ ነው ሻወት ነው ሳፎት ተሰራ፣ ስንት ነው እንደ ሁሉ ለሁሉ እንትን አለ መልስ ከጠየቅነ አሁን እንደ ምሳሌ እንዳመጣቸው አሁን ስለ ሴቶች ስላወራነ ይቺ ሰውዬ ዝም ብላ ራሷና ከመጨናነቅ የተወሰነ ችግር በስራው ይሄ እንዲህ ካረኩ እንዲህ አደረጉኛል ራሷ እንትን ማለት ከመጨናነቅ ህግ ጠበቃ ትሄድና ዛሬ ደግሞ በየከተማው አሉ። በየከተማው በበጎ አድራጎት ምክር የሚሰጡ የህግ ጠበቃዎች አሉ። እነሱን ላይ በሌላው እንትን ማን እንደሚባሉና የት እንዳሉ
1: ሳሊጎሪያ ጽቡሪት ነው የመንግስት ጠበቆች
2: እንትን ሽል እንላቸዋለን። ሽሩት ይውጥ ለዝራ ማለትም አብዛኛውን ጊዜ ከከተማው ዳር ነው ያሉ። እነሱ ምን ያደርጋሉ? ያን የዛችን ሰብዬ ወይም የዛን ሰውዬ ችግር እንትን አድርገው ህግ ጠበቃ እንዲቀጠረች ይሆናል። እና አዎ እና የህዛው ደግሞ ምክር ይሰጣሉ። እንዲህ አለ ችግር አጋጥሞ ስላ እንዲህ አድርጊ እንዲህ አድርጊ እንዲህ አድርጊ አድርጊ ከሳው እንዲህ አድርገውሽ ነው እንዲህ አድርጊ እንዲህ አድርጊ እና በቃ ራስክን እንትን ማለት የለም መጠየቅ ጥያቄ ጥያቄ አንድ አንድ መልስ ከፈለግነ እኮ ጥያቄው ማወቅ አለብን አይደል? ጥያቄውን ታልጠየቅነ ደግሞ ያ መልሱ ናሆን ከሆነ ናሆን ከሆነ ማወቅ አንችልም። ታልጠየቅነ ጥያቄ ራሳችን ጥያቄ ጠይቀን ራሳችን መመለስ የለብን።
1: እውነት ነው። ያው ባለሙያው ነው
2: ጠየቅነ በኋላ ቀላል ይሆናል ቀላል ይሆናል ማለት ለካ እንዲህ ያለ አንዳንዶች አሁን ብሶች ይደውሉኛል ለካ እንደዚህ ያለ ነገር አለ ይሉኛል። ስራ እኮ እንዲያጋጥሙ ላቸው ችግር የለም እንዲህ አድርገህ ተጠየቅ እንዲህ አድርገህ ተጠየቅ እንዲህ አድርገህ ይመልሱልህ አለኝ። ያቺ መልስ ነው የሚሰጧቸው። እንዳልከው ዛሬ ያለንበት እግዚአብሔር ይመስገን ይች ሀገር በጣም በብዙ ነገር እንትን ማለት ይቻላል ማማረር ይችላል። እኔ አልስማማበትም አበል በብዙ ነገሮች ደግሞ በጣም ገነት የሆነ ሀገር ነው ያለነ በብዙ ነገሮች። እኛ ማድረግ ያለብንና ብቻ ማወቅና መጠየቅ ነው ያለብን ሌላ እንትን የለብን።
1: አዎ ስለዚህ ያልጠየቀ አያውቅም መጠየቅ ነው በጣም ወሳኙ። ብዙ ህጎች ቢኖርም ጥሩ ነገሮች አሁን እንደገለጽከው ካላወቅን ካልጠየቅን ልንጠቀምበት አንችልም። እንዲሁ ዝም ብሎ ህጉ ህጉ ነው ነው ወረቀት ላይ የሚቀረው እና
2: ወረቀት እኮ ነው። አሁን ህግ የምንለው እኮ አንዳንድ ጊዜስ በዘጠና በሰማንያ ሀብረ ክነሰት ማያልፍ ህግ ነው። በሶስት በሁለት ህግ እንትን የፓርላማ ላቦች ያልፋለኝ አንዳንዱ ሰዎች ብዙ ሰዎች አፍሉ እንዲህ ያለ ህግ መኖሩን አያውቁም። ይገርምሻል፣ አያውቁም እንኳን ተረኛው ልበል እንጂ
1: ሁሉም ግን ተራው ልክነ
2: ተራውን አዋቅ ያውቃሉ የምንላቸው ሰዎችም እኮ አውቁም እንዲህ ያለ ህግ መኖሩን። አሁን አንድ ነገር ሲጠይቁ በቃ በዚህ ነገር ህግ መኖሩን አያውቁም። አንድየው
1: በጣም
2: ስለማያውቁ አንደኛ ይጎዳሉ። ያው እንዳልኩት ማታውቀው ትጎዳለ። በቃ እንግዲህ እያወቀ አይደለም የሚጎዳ ስላልጠየቀ ሊጎዳ ይችላል። እና ማወቁ በጣም ይጠቅማል ብዬ አምናለሁኝ።
1: አዎ እንዳልከው እውቀት ኃይል ነው። በጣም እንግዲህ ህግ ለማንኛውም ዜጋ እኩል ነው፣ አያዳላም። ማወቁና መጠየቁና ማወቁ ነው ዋናው ነገር። ለማጠቃለል ምን ትላለህ ህግ ጠበቃ በዚህ ርዕስ ዙሪያ?
2: አዎ እንግዲህ ማጠቃለያ እንግዲህ አንድም ሰው የህግ ችግር ሲገጥመው ብዙ ጊዜ በቃ ራስክን እንትንህ ማለት በረጋ ባለ ሁኔታ እንዲህ ያለ ችግር አለ ብሎ ሰውን መጠየቅም ባለሙያ መጠየቅ። እንግዲህ ባለሙያ ደግሞ አሁን እንግዲህ ይሄ ህግ የምንለው እንግዲህ ብዙ ዘርፍ አለው። እኔ እንግዲህ ለሁሉ አዋቂ ብዬ ለብዙ ነገር አዋቂ በብዙ ህጎች አውቃለሁ ብዬ አልፈርድም በራሴ። የአስራ አራት ዓመት ሙከራ ቢኖረኝም በፍርድ ቤት በህግ ሁሉን ግን አውቃለሁ ብዬ አልነገር ማላውቀውም እንደዚህ ያለ ነገር እንትን ያጋጥመኛል። አንዳንድ ነገሮች እጠየቃለሁ፣ ይህን ነገር አላውቅም ግን አንድ ጓደኛ ያለ በዚህ ነገር በጣም ብዙ ዓመት የሚሰራ እሱ ልጠይቀው ብዬ እላለሁ። አንዳንድ ጊዜ ጥያቄ አንድ ሰው ጠይቆ አንድ ህግ ጠበቃ ተጠይቆ ያ መልስ ላያጠግብ ይችላል። ይህ ምን ችግር የለውም እና ያን ሌላ ህግ ጠበቃ ደግሞ እንዲህ ያለ ነገር አለ ብሎ መጠየቅ ነው።
1: አላችሁ የህግ ጠበቆች ሙያ አላችሁ የምትሰሩበት የተለየ ዘርፍ ስላለው?
2: አዎ
1: የተለመደ አሰራር ነው።
2: አዎ ልምድ ይላለኝ ብዙ እንትን በልምድ ቅድም እንዳለው በስራ ብዙ ልምድ እንደምትማረው በተግባር አንድ ነገር ተምረህ በተግባር ስታደርገው ደግሞ ብዙ ነገር ትማራለህ። ፍርድ ቤት እንዴት አድርጎ ነው ህጉ እንዴት አድርጎ ነው እንደምታውቅ ወርቅነሽ ህግን ተግባር የሚያደርገው እንትን ማለት ትርጉም የሚሰጠው ፍርድ ቤት ነው። እንግዲህ አሁን እኔ ዳኛ ሆኜ አንድ ፍርድ እንዲህ አድርጌ በተወሰነ ነገር ተረጉመዋለሁ፣ ሌላው ፈራጅ ደግሞ በተወሰነ ይተረጉመዋል። የሁለታቸው ትርጉም ስህተት ማለት አይቻልም። ስህተት የሚለው እንትን ጠቅላይ ፍርድ ቤት ነው። ለዛው ግን ለእኔ በቂ ነው ያ መልስ። የተወሰነ መልስ ያነ ፈራጅ ከሰጠኝ ለእኔ መልሴ ነው። እና መጠያየቅ በቃ ወይም ደግሞ በቃ ህጉ እንደዚህ ነው ማለት አንዳንዶች እኮ ህጉን በቃ እንዲሆን አንድ ጊዜ ሳያነቡተኝ ህጉ እንደዚህ ነው የሚሉ ሰዎች አውቃለሁ እኔ። ገና ህጉም እንደሆነ ታውቁ።
1: ስለዚህ ባለሙያውን መጠየቅ ነው። እንግዲህ ለሁሉም ሰው ባለሙያ ያለው ባለሙያን ካላማከርን አስቸጋሪ ነው። ምንም ይሁን ምን በምንም አይነት የትምህርት ደረጃ ቢኖር እንግዲህ ህግን የሚያውቅ የህግ ባለሙያ ነው። ጥሩ ነው። የህግ ጠበቃ ማሙዬ ዘሬ በጣም ሰፊ ሙያዊ ማብራሪያ ነው የሰጠህን። እንግዲህ ጊዜ ሲኖርህ ደግሞ በሌሎች ርዕሰ ጉዳዮችም ባነሳናቸው ርዕሰ ጉዳዮችም በተለይ በሴቶች የስራ ህግ ዙሪያ ብዙ የምናነሳቸው ነጥቦች ይኖራሉ፣ እንወያያለን። ለዛሬው በጣም እናመሰግናለን።
2: እኔም አመሰግናለሁ። መልካም ጊዜ።
1: መልካም ቀን። እናመሰግናለን።
3: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ በላይነህ አከለ ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልኝ አቶ በላይነህ፣ እንደምን ዋሉ?
4: ጤና ይስጥልኝ ሰጠኝ እንዲሁም ወርቅነሽ፣ ጤና ይስጥልኝ እንደምን ዋላችሁ?
3: ይኸውም ስቱዲዮ አለ፣ ሶስታችን እናለን።
4: ኦኬ። የሻያው ጤና ይስጥልኝ።
3: ጤና ይስጥልን ብለናል። እንግዲህ በወቅታዊ ጉዳዮች የምሰነዝራቸው ሀሳቦች አሉን ብለውናል። እስኪ እንስማ ከርሶ።
4: እንግዲህ በወቅታዊ ጉዳዮች ያው ያለ ሀሳብ ለህብረተሰቡም ተደራሽ እንዲሆን መወያያ ርዕስ ይሆናል ብዬ ያሰብኳቸው ነገሮች አንደኛው ከወቅቱ ጋር አሁን የሄዱ ከሙቀት ጋራ ነው። አሁን በጣም ሙቀት እንደምታያቸው በሬዲዮ ሁላ እናንተ እንደምታሰራጩት ሙቀቱ በጣም ስለጨመረ ማንኛውም ሰው ከወቅቱ ጋር የሚሄዱ ልብሶች መልበስ ያስፈልጋል። እኛ ከወቅቱ ጋር መጠቀም የምንችላቸው ነገሮች ቀለል ያሉ ልብሶችን መልበስ፣ እንዲሁም ስንንቀሳቀስ ሰዓትም ቢሆን ከስራ ውጭ በተለይ ከእድሜ ገፋ በሽታ የተለያዩ ነገሮች ያለንን ያላቸው አባቶች እናቶች ሰዓትን አይቶ መውጣት፣ የምንለብሳቸው ልብሶችንም በወቅቱ እንለብሳቸውን ቀለል ያሉ ልብሶችን መልበስ፣ ስንወጣም ውሃ ከእጃችን አለመልቀቅ፣ በውሃም ቢሆን ሁላችን ቢሆን ስራ ላይም ቢሆን ራሱ የመጠጣት ልምዱን ማስፋፋት አለብን። ምክንያቱም በየሰዓቱ የሚወጣው ላብ ቀላል አይደለም። ስለዚህ በተለይ በእድሜ ገፋ ያሉ አባቶች ይህን ነገር ቢጠቀሙ የተሻለ ነው ለማለት ፈልጌ ነው።
3: ጥሩ ሀሳብ ነው። በእውነት ጥንቃቄ ማድረግ ያለብን ነገር ነው። ጥሩ ነው።
1: አዎ ጥሩ ነው። እንደው ሌሎችም ይሄ በጣም በተለይ በእድሜያቸው ለገፉ አዛውንቶች ደግሞ በተለያየ አካባቢ፣ በእናንተ አካባቢ በተለይ ሰሜኑ በጣም ይሞቃል። በእርግጥ በመላው ሀገራችን ነው ይሞቃል። በአጋጣሚ ከስንት ሳምንታት በፊት ነው ነገሩ። ከባድ ነው እዛ አካባቢ።
4: በጣም በጣም
1: ጥሩ ነው። ያው ሌላም ሀሳቦች አሉኝ ብለሃል አቶ በላይነህ።
4: ሌላው እንግዲህ አሁን ልጆች ትምህርት ቤት ተዘግቷል። ልጆች ወደ ቤት የሚውሉበት ሰዓት ወቅት ነው። ስለዚህ በዚህ ላይ ልጆችን በተመለከተ መጥፎ ቦታ እንዳይውሉ ወላጆች ትልቅ ድርሻ አለን። ምክንያቱም ልጅ ላም አለረኛ እንደሚባለው ልጅ ደግሞ አለ ወላጅ ዝም ብሎ አይዋልም። ስራ ቢኖርም ስራችንና ልጆቻችን አያያዝ በአግባቡ የተመጣጠነ መሆን አለበት። በዚህን ሰዓት ቅድም ተላይ እንደጠቀስኩት ተወቅቱ ጋርም ይሄዳል። ይሄ የሙቀቱ ጋርም ልጆች ማግዛን አልባ ማስቀመጥ አያስፈልግም። በውጭም ደግሞ ሲወጡ የወላጅ ቁጥጥር ያስፈልጋል። ትምህርት ቤት ስለተዘጋ በጣም ልጆች በውጭ ሲወጡ ብዙ ነገሮች ላልተጠበቁ አደጋዎችና ችግሮች ስለሚጋለጡ ትኩረት ሰጠን ልጆቻችን በአግባቡ ትምህርት ቤት እስከሚከፈት ድረስ ክትትልና ቁጥጥር ማድረግ ትልቁ ድርሻ የሚወስደው የቤተሰብ ነው ለማለት ፈልጌ ነው።
3: ጥሩ ሀሳብ ነው። ሻያው ሀሳብ አለ እዚህ ላይ?
5: በእውነት መጀመሪያ የጀመረው ጥሩ ሀሳብ የሙቀት በጋ ወራት እንደመሆኑ መጠን በዚህ ላይ ጤንነትን ስለመጠበቅ ሁኔታና በብዛት ውሃ መጠጣት መውሰድ አስፈላጊ እንደሆነና መቼም የእድሜ ክልል ወጣትም በሽማግሌም ባይባልም በእርግጥ እንደ ሽማግሌ ህጻናት ደግሞ አዎ በቀጥታ በሙቀት ይጠቃሉና ለዛ ብዙ ውሃ መውሰድ በጣም አስፈላጊ እንደሆነ መከረንና አሁን እንግዲህ በትምህርት አዲስ የትምህርት ዘመን የሚከፈትበት ደግሞ አንዱ
3: እንዴት ነው ውሃ የመጠጣት ልምዳችን። ከዛ በፊት ግን ሻየው ስንት ሊትር ውሃ ትጠጣለህ?
5: አይ ነው ብዬ መለኪያ ባልናገርም በጠማኝ ቁጥር አዎ ወስዳለሁ፣ አቅሜ የፈቀደውን ያህል ወስዳለሁ። ግን ውሃ ነው ጠጡ ተባለ እንጂ የሚያሰክር ነገር በቀን አልጠጣም። አልኮል የሚያስከር እንደ ቢራ የመሳሰለ
4: አይ ትክክል ነው ትክክል ነው። የውሃ መጠኑ ጋራ ምንጊዜም ቢሆን መጠን ቢያልፍም ቢቀንስም ትልቁ ቦታ የሚይዘው ለጤንነት ነው ቦታ የሚሰጠው።
3: ጥሩ ሀሳብ ነው። ልምድ የለንም ብዙ ጊዜ አይደለም አልቅነሽ ብዙ ጊዜ እኛም አሁን ይህን ያክል ሊትር ውሃ ጠጡ ይላሉ ሐኪሞች። ብዙ ጊዜ ውሃ ጠጥቼ ምን ያመጣል?
1: አልጠማኝም ነው ምን
3: አንጠማኝም ነው። ሳይጠማንም መጠጣት እንዳለብን ነው የሚመክሩት። እና ለኩላሊትም ብዙም ነገር መጠጣት ልምድ ማድረግ አለብን እዚህ ሀገር።
4: ያው ወቅቱም ራሱ ያስገድዳልኝ ሰጠኝ። ሳንፈልግ ተገድን ነው የምንወስዳቸው፣ የምንለብሳቸው ልብሶችም የምንጠጣቸው ውሃዎችም። ወቅቱ ለግድ ተጽዕኖ ያሳድራል። ውሃ ካልጠጣነ ደግሞ ላልተጠበቀ አደጋዎች ስለምንጋለጥ ለግድ መልመድ ያስፈልጋል መውሰድ ለማለት ፈልጌ ነው።
5: እንትን ያልከውም ደግሞ ቀለል ያለ ተደራሽነት ልብሶችን አልባሳትን ስትመክር እንዴት በምን አይነት አልባሳት ትመክራለህ? ለምሳሌ አጭር ሱሪ እንደገና ምንድን ነው የምንለው? ቁምጣ ሱሪ ነው የምንለው? አጭር ሱሪ ነው የምንለው? ይሄ ይመቻል ብለህ ታስባለህ ወይ?
4: እንግዲህ ከኛ ማህበረሰብ ጋር በስፋት ልምዱ የለም ይሄ ጥር ያለ ሱሪ አሁን እንትን ማለቱ ላይ እንጂ ለግድ መልመድ አለብን አሉ። አሁን ቀለል ያሉ ሱሪዎች ከጉልበት ላይ የሚቀሩ እነዚህ ንፋስ የሚቀበሉ ተልተሎ ንፋስ የሚወስዱ ቲሸርቶች ደግሞ ነጭ ቲሸርቶች አሉ። በቃ ቀለል ቀለል ያሉ ነገሮችን መውሰድ ያስፈልጋል። ለግድ ወቅቱ ያስለምደናል። አሁን ጠቀሜታውን ካየነው ተጥቅሙ ጉዳቱ ጥቅሙን ካየንም ለግድ ወደዛ የምንሄድበት መንገድ ይፈጠራል ብዬ አስባለሁ።
3: አለባበስ ላይ አንዳንድ ጊዜ ለክረምት የሚሆኑትን በጋ የምንለብስበት ሁኔታ ይኖራልና ሙቀት የበለጠ እንዳይጎዳን በበጋው ወራት ደግሞ እንግዲህ ሙቀቱ ላቡ ብዙ ነገር ስለሚኖር ከዛ ከወቅቱ ጋር የሚመቻች ልብስ መልበሱ በጣም ጥሩ ሀሳብ ነው። የልጆችን ጉዳይም ያነሱት በተለይ ለልጆች ጊዜ መስጠት በጣም አስፈላጊ ነው። አቶ በላይነ
4: በጣም በጣም ከነሱ በላይ ሀብት እስከሌለ ድረስ ነው። ልጆቻችን ከዚህ ሀገር ጥሩ አድርገን ካሳደግናቸው በተለይ በስነ ምግባርና ስርዓት ይዘው ካደጉ የዛሬ አበባ የነገ ፍሬዎች ናቸው። ስለዚህ ልጆችን ትኩረት ሰጥቶ ከእነሱ ጋር በቅርበት መከታተሉ በጣም ያስፈልጋል። ይህ ወቅት ልጆች ወደ ትምህርት ቤት አይደለም የሄዱት ከቤት የሚውሉበት ሰዓት እስከሆነ ድረስ ማንኛውም ሰው ከልጆች ጋር ያለውን ሁኔታ ማሳለፍ አስፈላጊ ነው።
3: ኪሳችንም ወጣ እያረግን ትንሽ እንዲዝናኑ ማድረግ ያስፈልጋል።
4: ቀዝቀዝ ሲል ውሃይቱን ዙ አውጥቶ አንቀሳቅሶ እናሶ ማምጣት ያስፈልጋል።
5: አዎ እንግዲህ አሁን ወደ አዲስ የትምህርት ዘመን እየተቃረበ ስለመጣ 2 ሳምንት ተኩል አካባቢ ነው የቀረው ባልሳሳት። አሁን እንደ ወላጅ ብለህ ነው እየመከርከን ያለው አቶ በላይነህ? አሁን ይህንን በሰላም ወደ ትምህርት እንዲመለሱ ያለህ ምክር ምን ይመስላል?
4: እንግዲህ በመጀመሪያ አገሪቱን ሰላም ያድርጋት። ምክንያቱም በሰላም ነው ሁሉ ነገር የዕለት የዕለት ኑሮንም ትምህርቱንም አጠቃላይ ለሰው ልጅ ማድረግ የሚገባንን ነገር ማድረግ የሚገባንን ሰላም ሲሆን ነው። ሰላሙን ያው እንግዲህ እግዚአብሔር እሱ ያምጣልን ነው። ቅድም በሬዲዮን እናንተ እንዳቀረባችሁት እያንዳንዱ የነገሩት ነገሮች አሉ። ያን ነገር ወደዛ ብሎ ሰላሙን ያምጣ ምለው። ከዛ ውጭ ግን ለትምህርቱ ዝግጁ እንድንሆን ከውዲሁ ልጆችን በእያንዳንዱ በሚመለከታቸው ክላስ ወስዶ ማስመዝገብ ያስፈልጋል። ያልተመዘገቡ ካሉ የሚማሩበትን ቦታዎች ወላጅ እየሄደ ማረጋገጥ ማየት፣ የሚያስፈልጋቸው ማትሪያል ቁሳቁሶችን መግዛት ማሟላት ያስፈልጋል። ትምህርት ቤት ተከፈተ ሲባል ወደ መጽሐፍ መግዛት ወይም አንዳንድ ቲኮች መግዛት የጎደለ ነገር ማሟላት አይደለም።
3: አስቀድመን ንግዛ ነው
4: መዘጋጀት አለብን።
3: እዚው ገደበን። በጣም ነው እናመሰግን። ጥሩ ሀሳብ ነው። አስቀድመን እንስራ ነው። በጣም ቆንጆ። እናመሰግናለን። ሰላም ነው።
4: እሺ፣ እኔ አመሰግናለሁ።
5: አዎ፣ መስከረም አንድ ቀን ይኸውልህ በላይ ነህ።
4: አቤት።
5: ተሰናበትን። አዎ፣ እንግዲህ ጊዜ የለንም። አውለትክ ነው ሰጠኝ። አዎ፣ እናመሰግናለን።
4: እኔም አመሰግናለሁ። መልካም ቆይታ።
3: የተከበራችሁ አድማጮቻችን፣ እንግዲህ ከሰዓት ባለው ፕሮግራማችን እዚህ ላይ ተጠናቀቀ። ወርቅነሽ ሻያው፣ እንግዲህ መጨረሻ የምትሉት ካለ ለኤቪያታር ሽሞኒ እናመሰግናለን። የቴክኒክ ባለሙያችን ነበር። ሰላም ቀን።
1: መልካም ቀን።
6: አይኖች ላይ አዩ ብርሃን የላቸው በልጅነቴ ድሯት ቻቸው

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አመሻችኋል። እነሆ የለተሰኞ ምሽቱ ስርጭታችን አሁን ጀምሯል። ከዛ በፊት ግን ዛሬ ለቱ እንደብራውን ዘመን አቆጣጠር ዮም ዮም ሽኒ ካፍሳይን በአብ ሄይ ታፍሽም ፔ ቫፍ ሲሆን እንደ አውሮፓ ዘመን አቆጣጠር ደግሞ ኦጉስት 10 2026 ነው። እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 4 2018 ነው። የምሽቱ ስርጭታችን የቴክኒክ ባለሙያ ኒውማን፣ የስቱዲዮ ተረኞች ሻያው ደጉ አይቾው ባይነን። እንደተለመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚህ 1 ሰዓት ስርጭት ውስጥ በቅድሚያ ዜና ይነበባል፣ ወቅቱን በተመለከተ የዜና ትንታኔ፣ ከዛም በማከታተል ህግና ፍትህ የተሰኘውን ሳምንታዊ ፕሮግራም እንዲሁም ከአድማጮች ጋር የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባይ ሻያው ደጉ። ሻያው እንደምን አመሸ?
0: እግዚአብሔር የተመሰገነ ይሁን። አይቸው ባየ ጤና ይስጥልን። እንዴት ዋልክ? እንዴት አመሸ?
2: ሁሉ ሰላም ነው ሌጋ?
0: በጣም ግሩም። እንግዲህ ላንተ ጭማሬ ምርቃት ነው ለሰፊው አድማጮቻችን። በአገራችን ገበያ ስነ የሆነ ነገር ስንገዛ
2: እውነት ነው
0: ምርቃት ብለው ጭምር አድርገው ይሰጡናል።
2: ያደግንበት ነው። አመሰግናለን።
0: አሁን እንግዲህ ወደ ዜናው ስናልፍ እንግዲህ ማይክሮፎን አስረከብከኝና አመሰግናለሁ። አርስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዓለም በወሳኝ አዲስ ምዕራፍ ዋዜማ ላይ እንደምትገኝና እስራኤል በዚህ በኤአይ ልዩ የቴክኖሎጂ ጥበብ ኃያል ሀገር መሆኗን ማረጋገጥ እንደሚገባ ተናገሩ። የዲሞክራቶች ሊቀመንበር ያይር ጎላን በአሁኑ ሰዓት በነጸሬት ከተማ በስረ መሰረታዊ መፍትሄ በሚል ርዕስ በአረብ እስራኤላውያን ማህበረሰብ ውስጥ ወንጀልን ለማጥፋት የፓርቲያቸውን እቅድ እያቀረቡ ናቸው። ጠቅላይ ሚኒስትር ኔታንያሁ የኢራን ፕሬዝዳንት አባታቸው ከግማሽ ዓመት በፊት ከተገደሉት ወዲህ በህዝብ ፊት ካልታዩት ከልዑል መሪው ሙጅታባ ሐማናይ ጋር ተገናኝተው ትናንት ለሰባት ሰዓታት ያክል መማከራቸው ተናገሩ። በደቡብ አሜሪካ በምትገኘው ኮሎምቢያ ዛሬ ከባድ የመሬት ነውጥ አጠቃት የሚሉት የምሽቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የዲሞክራቲክ ሊቀመንበር ጎላን በአሁኑ ሰዓት በነጸሬት ከተማ ስረ መሰረታዊ መፍትሄ በሚል ርዕስ በአረብ ማህበረሰብ ውስጥ ወንጀልን ለማጥፋት የፓርቲያቸውን እቅድ እያቀረቡ ናቸው። ጎላን ሲናገሩ በሚቀጥለው መንግስት የመጀመሪያ ሳምንት ብሔራዊ የድንገተኛ ጊዜ አዋጅ እናውጃለን፣ ወንጀልም ለመዋጋት ብሔራዊ ግብረ ኃይል እናቋቁማለን ሲሉ ቃል የገቡ ሲሆን ለተፈጠረ ሁኔታ መንግስትን ወቅሰዋል። በህዝብ በበላይነት ምትክ በወንጀለኛ ቡድኖች ጭቆና ስር በፍርሃት የሚኖሩ ቤተሰቦች አሉ። እነዚህ የተነጠሉ ታሪኮችም አይደሉም። ይህ በእስራኤል ሀገር ውስጥ የቅርብ 2 ሚሊዮን ዜጎች እውነተኛ ህይወት ነው። ለእነዚህ ሁሉ ለሰዎች አምላች በእነሱም እንደ ቃል ብቻ አይደለም ይህንን ለውጥ ለማድረግና የእርስ በርስ ግድያ አምባጓሮ ወንጀል ድርጊትን እንዋጋለን ሲሉ ተናግረዋል። የኤአይ የሰው ሰራሽ ሰውን በመሰለ ሁኔታ ሰውን የሚተካ አስተሳሰብ አብዮት ለውጥ። ጠቅላይ ሚኒስትር ኔታንያሁ ዓለም በወሳኝ አዲስ ምዕራፍ ዋዜማ ላይ እንደምትገኝና እስራኤል በዚህ ኤአይ ልዩ የቴክኖሎጂ ጥበብ ኃያል ሀገር መሆኗን ማረጋገጥ እንደሚገባ ተናግረዋል። በብሔራዊ የሰው ሰራሽ ፕሮግራም ማስጀመር ስነ ስርዓት ላይ ጠቅላይ ሚኒስትሩም የፕሮግራሙን ግቦችም እንዲህ ሲሉ ገልጸዋል።
3: אנחנו רוצים להבטיח בתוכנית הזאת שני דברים יסודיים. אחד זה הבטחה של ישראל כמעצמה עולמית, אני מדגיש עולמית, בתחומי ה-AI, וקידום סגסוג לכלכלת ישראל, אבל גם לאזרחי ישראל, לילדי ישראל. זה חשוב. לא רק שעשינו את זה בסייבר, עשינו את זה בחקלאות, עשינו את זה ברפואה, עשינו את זה במכשירים רפואיים, בתחומים רבים אחרים שאתם מכירים. ואנחנו נעשה את זה גם כאן, בבינה מלאכותית.
0: ጠቅላይ ሚኒስትሩ እንደተናገሩ በዚህ ፕሮግራም ሁለት መሰረታዊ ነገሮችን ማረጋገጥ እንፈልጋለን። አንደኛው እስራኤል በሰው ሰራሽ አስተምር AI በዚህ መስክ ዓለም አቀፍ ማለትም አበክሬ እናገራለሁ ኃያል ሀገር መሆኗን ማረጋገጥና ለእስራኤል ኢኮኖሚ ብቻ ሳይሆን ለእስራኤል ዜጎችና ለእስራኤል ልጆችም ብልጽግና ማሳደግ ነው። ይህ አስፈላጊ ነው። በሳይበር እንዳደረግነው በግብርናም እንዳደረግነው በህክምና እናንተም በምታውቋቸው በብዙ ሌሎችም የህክምና መሳሪያዎችን መስኮትም በዚህ ዙራን ዘመናዊ ስራዎችን ሰራለን ሲሉ ተናግረዋል። ዘጋቢዋ ግሊኮሄነችን በአረብ ማህበረሰብ ውስጥ ያለው ወንጀል በባህላዊ የወንጀለኛ ቤተሰቦች ሳውኢድናም ካላዲ መካከል ባለው ቀጣይነት ያለው ግጭት ምክንያት አሊ ሶአኢድ የተባለው ግለሰብ በመግደል በተጠረጠሩ አራት የሰሜን ነዋሪዎች ላይ ያቀም ህግ መግለጫ ማስጠንቀቂያ ተሰጥቷል። አሊ ሳውዳ ከአንድ ወር ከግማሽ በፊት ወደ ስራ ቦታ በአውቶቡስ ማቆሚያ ቦታ ላይ እንዳለ ነበር የተገደለው። ፖሊስ አራቱን ተጠርጣሪዎችን በሽፋራም የሚኖሩ ሶስት ወንድማማቾችን አንደኛው ለአካል መጠን ወይም ያልደረሰና የነጸረት ከተማ ኗሪ ሆነ አንድ ግለሰብ በቁጥጥር ስር ውሏል። በኡመር በደቡብ እስራኤል በኡመር በተባለ አካባቢ በሚገኝ ህዝብ በሟኛ ገንዳ ውስጥ ሰጥሞ የነበረው የአምስት ዓመት ህፃን ህይወቱን አጣም። ከበክምና በርሺባ ከተማ በሚገኘው ሶሮቃ ሆስፒታል ለሳምንት ያህል በክምና ቆይታ በኋላ ሐኪሞች የዚህን ህፃን ህይወት ለማዳን ሲታገሉ ሰንብተው ነበረ፣ ግን አልተሳካም። ህይወቱን አልፏል። የኢራን ፕሬዝዳንት ሙሱአድ ፋዚኻያን ከሀገሪቱ ከፍተኛ መሪ ሙጅታባ ሃማናይ ጋር ለአራት ሰባት ሰዓታት ያህል የቆየ ረጅም ውይይት ማድረጋቸውን ለኢራን መገናኛ ብዙሃን ተናገሩ። በውይይቱ ወቅትም በዋናነት ትኩረት የተሰጣቸው ነጥቦችም የውስጥ የህዝብ አንድነት ማጠናከር፣ ከጠላት የሚሰነዘር ማንኛውም ጫናና ስጋት ፊት የኢራን የውስጥ ሰልፍና የአንድነት ይበልጥ ማጠናከር እንዳለብን አጽንኦት ሰጥቷል። የሀገሪቱ ወቅታዊ ሁኔታ በኢኮኖሚ ወታደራዊና በክልላዊ ጉዳዮች ላይ በዝርዝር መክረዋል። ይህ የሁለቱ መሪዎች መማከርና የአንድነት ጥሪ የተደረገው በኢራን በአሜሪካና በእስራኤል መካከል ያለውን ወታደራዊና ዲፕሎማሲያዊ ውጥረትን በከፍተኛ ደረጃ በጨመረበት ወቅት ነው። በደቡብ አሜሪካ በምትገኘው ኮሎምቢያ ዛሬ የመሬት መንቀጥቀጥ በደረሰበት ወቅት በቦጎታ የእስራኤሉ ኤምባሲ የኢኮኖሚ አታሻ ምክትሏም ዓለም አቀፍ ሰዓት በተሰኘው የሬዲዮ ፕሮግራሞች ላይ ከኦሬን ስኮረል ጋር ቃለ መጠየቅ ማድረገው ነበረ። ያሚት ኢቲኤል ኤሌዘር እንዲስ ተናግረዋል።
4: אנחנו פה רעידת אדמה ממש כרגע, ממש ברגע זה, כן.
5: וואו, חזקה?
4: כן, נראה שכן, יש אזעקות פה ברחוב, נראה לי שעוד רגע יפנו אותנו מהבניין, זו כבר השלישית שלי מאז שהגעתי לפה לפני שנתיים.
0: וואו. በቀጥታ የመሬት ነውጥ በሆን በቀጥታ ስርጭት ነው የሆነው። በዛን ሰዓት ይሰማ ነበር እንዳለችውኛ እዚህ የመሬት መንቀጥቀጥ ውስጥ ነን በአሁኑ ሰዓት። ለካሁን በርግጥ በዚህ ቅጽበት ላይ አዎ ዋው ጠንካራ ነው አዎ ይመስላል። እዚህ ጎዳና ላይ የማስጠንቀቂያ ዶሮች ይሰማሉ። ከጥቂት ደቂቃዎች በኋላ ደግሞ ከህንፃው የሚያስወጡን ይመስለኛል። እኔም አስፈሪ ሁኔታ ነው በማለት በቀጥታ ስርጭት ጋዜጠኛው እስራኤላው ሲጠይቃት ነበረ የንግግር ያደረገችው። የአየር ጸባይ ትንበያ ነገ ቢሆን በአብዛኛዎቹ አካባቢዎች ከፍተኛ እስከ በጣም የሙቀቱ ጫና ይቀጥላል። በእንዲህ አይነት ሁኔታ ሮብ ሐሙስ የሙቀቱ መጠነኛ ቅናሽ ወይም የመቀዝቀዝ ሁኔታ ይሆናል የሚል ትንበያ አለ። ሙቀቱ ግን ያው ጫና ሞቃታማ ይቀጥላል። አርብ ዕለት በሙቀትም ጫና ላይ ማቃለል ወይም በጥቂቱ ቀዝቀዝ ይሆናል። የሙቀቱ መጠን ለወቅቱ መደበኛ ሁኔታ ይመስላል። በሰሜንና በመካከለኛው ክፍላት ሀገራት በጥቂቱ ዝናብ ያካፋል የሚል ግምት አለም ይላሉ የአየር ጸባይ ተመራማሪዎቹ። እንግዲህ የሰዓቱ ዜና የስከዚሁ ነው። አይቸው ባየ
2: ሻያው ናምሰግናለን ስለዜናው ነው።

0: የተደረገውን የተኩስ አቁም ስምምነትን በተመለከተ የተዋዩ ናቸውና ምንም ጦርነት የተኩስ ልውውጡ ትንሽ በመጠኑ ተረጋጋና በዲፕሎማሲያዊ በሆነ መልኩ ሰላማዊ በሆነ ሁኔታ መፍትሄውን ለማለት በሚል ድርድር እያካሄዱ ናቸው ተባለና በዚህ በተመለከተ አሁን ላይ ሆነን ሁለቱ ወገኖች ምን ይላሉ?
1: አመሰግናለሁ ኢሻያው። አሁን ያለው ሁኔታ የሚያሳየው ምንድን ነው? ሰሞኑንም ስንነጋገርበት የነበረው ሁኔታ ነው። በተለይ በአሁኑ ሰዓት ሁለቱም ማለት ይቻላል ፕሬዚዳንት ዶናልድ ትራምፕ በኢራን ዙሪያ የሚደረገውን እንቅስቃሴ በመምሩ እስከተወሰነ ለተወሰነ ጊዜ ያህል እንቅስቃሴውን ለማቆም እና ትንሽ ወደ ኋላ የማፈግፈግ ሁኔታ የሚያሳዩበት ሁኔታ አለ። ያም አንደኛ በአሜሪካ አሁን በቅርቡ መስከረም ወር ላይ የኮንግረስ የምክር ቤቱ ምርጫ ይደረጋል። ይሄ ለሳቸው ደግሞ እጅግ በጣም አስፈላጊ ነው። በአሁኑ ሰዓት የሳቸው ፓርቲ ነው መንግስት ነው እየመራ ያለ ሀገሪቱን። ኮንግረሱን እንግዲህ በአሜሪካ የላይኛው እና የታችኛው የሚባል ኮንግረስ አለ። ቢያንስ ከሁለት አንዱን
0: ሴናተር በሰሞኑን ምርጫ ሲካሄድ ሰንብቶ ነበረ እና በዚህ በአብዛኛው ህዝብ ድጋፍ አግኝቶ አንድ ሙስሊሚ ተመርጧል። የምክር ቤት የሴናተር ምክር ቤት አፈጉባኤ ተባለ። ይህም ሌላው አሳሳቢ ጉዳይ ነው
1: ለእስራኤል።
0: አዎ ለእስራኤል ለይሁዳያን እንበለው። አሁን ደግሞ ትልቁ እንዳልከው የኮንግረስ ከፍተኛው ምክር ቤት ብዙ መቀመጫ ወንበር ያሉበት ነው። በእስራኤል ፓርላማ ምክር ቤት በአሜሪካ ምክር ቤት የኮንግረስ ምርጫም ሴፕተምበር መስከረም ወር ይካሄዳል ብላልና ቀጣዩ ምንድን ነው?
1: ስለዚህ አሁን በዚህ ምርጫ ላይ ጥሩ ውጤት ማግኘት ይፈልጋሉ ፕሬዚዳንት ዶናልድ ትራምፕ እና ይህን ጥሩ ውጤት ለማምጣት ደግሞ ሁሉን የተቻላቸውን ያህል በማድረግ እየተንቀሳቀሱ ይገኛል። ለዚህም በተለይ አሁን ከኢራን ጋር የተጀመረውን እንቅስቃሴ በተቻለ መጠን ያህል ወደኋላ ለማቆየት ለማዘገየት እስከ ምርጫው በኋላ በሀገራችንም ቢሆን እንደምታውቀው በሀገራችንም ምርጫ ይካሄዳል። ለዚህ ምርጫም አለ። በዚህ ዙሪያ ከፕሬዚዳንቱ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር እንደተነጋገሩና እንደተወያዩ ነው። ነገር ግን ኢራን ይህንን ጋፕ ሁኔታ ይዛ ምን ልታደርግ ትችላለች ተብሎ አስቀድሞ ከወዲሁ ልታሰብበት የሚገባ ጉዳይ ነው። በዚህ ላይም ይህ አሁን ጦርነት ሳይሆን በዚህ በሞታ ላይ ትንሽ ካሉበተኛ ነው ከሚያደርጉት ጫና በድርድሩም ሆነ በጦር በቃላት እንኳ እንደዚህ እናጠፋለን እንደመሰሳለን ያሉ የሚናገሩትን ትራምፕ ወደኋላ በማለት ይሄን አሁን ባለው ሁኔታ ለመያዝ ሙከራ እያደረጉ ነው ያለ። ያ ሆኖ ግን ኢራን በዚህ ላይ እንደገና ራሷን የማደራጀት እንደገና ራሷን የማጠናከር ሂደት እንደምታደርግ በእርግጠኝነት የሚደረግ ነው። አሜሪካና እስራኤል ቢሆንም በየበኩላቸው የራሳቸውን ውስጣቸውን በመዳበስ የጎደላቸውን ነገር የሚያከማቹበት የጎደላቸውን ነገር የሚሞሉበት በተለይ ደግሞ አሜሪካውያን ሰሞኑን እንደምንሰማው ከሆነ የእነኚህ ጸረ ሚሳኤል የሚወነጨፉት ሚሳኤሎች እንዳ ችግር እንዳለባቸው ባለት ከ መጋዘናቸው ውስጥ የዚህ እጥረት እንዳለ እየተነገረ ይገኛል። ይህንም እንደገና ዝሮ መልሰው የመሙላት ሁኔታ ያጋጥማል ማለት ነው። እዚህ እድል ይፈጠር ማለት ነው። ስለዚህ ዞሮ ዞሮ አሁን በሚካሄደው ሁኔታ ያለ ሁኔታ ይህን ይመስላል። ኢራን በበኩሏ ከኦማን ጋር በመነጋገር የሆርሙዙን መተላለፊያ ወሽመጥ ምክንያት በማድረግ በዛ የሚያደርጉት ድርድር ለጊዜው እንደቀጠለ ይባላል። መጨረሻ ላይ ስምምነት ላይ ምን እንደሚደርስ ግን የታወቀ ነገር የለም። እነሱ አሁን በሚያደርጉት በሚያንቀሳቅሱበት ወቅት ዋናው ትልቁ ነገር ልብ ሊባልበት የሚቻለው ነገር ኢራን ይሄን ነገር ተቀብላ በዚህ ምክንያት አሁን ባለችበት ሁኔታ ይሄን ነገር ተቀብላ ባለበት እንዲያርትፍራሽ እንዲያውም ስምምነቱን እውን እንዲሆን አሜሪካ እንድትቀበለው የሚፈልጉት ነገር ምንድን ነው? የተለያዩ መስፈርቶችን፣ አንደኛ አሜሪካ ካሳ እንድትከፍለን፣ ሁለተኛ በኢራን ላይ የተደረገው ማዕቀብ ሁሉ እንዲለቀቅ፣ ሶስተኛ የኢራን የተያዘው ገንዘብ እንዲለቀቅ በሚል አዳዲስ ነገሮችን እያቀረቡ ነገሩን ወደ ሌላ ቦታ ለመውሰድ እና በአሁኑ ሰዓት ኢራን የራሷን የበላይነት የምትመለከትበት ሁኔታ በጦርነቱ ትራምፕንም ሆነ እስራኤልን እንዳቸነፉ አድርገው የሚሄዱበት ሁኔታ አለ። ቀደም ሲል አንተ በዜና ወጃ የተናገርከው ነገር አለ። እስካሁን ድረስ ያልታዩተኝ የአሊ ሐመናይ ልጅ ሙጅተሃ እሳቸው ጋር ተገናኝቼ ለሰባት ሰዓት ያህል ተነጋግሬ ያለው የሚል የተናገሩት ተወያይተናል። ያ ህዝባችን ከሁሉም በቅድሚያ ህዝባችን አንድ የማድረግ ሁኔታ ይህ የሚያሳየው ምንድን ነው? ኢራንም ቢሆን በበኩሏ በህዝቧ ዘንድ ከፍተኛ ውጥረት እንዳለ በህዝቧ ዘንድ በኢራን ውስጥ 9 ሚሊዮን ይደርሳል የሚባል እስከታ ወደ 90 ሚሊዮን የሚሆን
0: 90 ሚሊዮን የህዝብ ብዛት አለ ይባላል።

0: እነዚህ ውስጥ እንግዲህ ሁሉም አብዛኛውን የዚህ መንግስት የሚደግፉ አይደል መዚህ መንግስት ለውጥ የሚፈልጉ ናቸው። ነገር ግን አሁን እነሱ የሚያደርጉት ዋናው ነገር ህዝባችን ለማዋሃድ ህዝባችን አንድ ለማድረግ ህዝባችን ለማጠናከር የመጀመሪያን ምጃሄን ነው መውሰድ ያለብን ብለው የተነሱበት ሁኔታ አለ። እቺ ነገር ምንድነው አያጅቦ ጅቦ ሳታማሃይን ብላኝ የሚባል አባባል አለና እቺ ሁኔታ የምትወስዳቸው ወዴት ነው? ህዝብና እንትን በማለት ምናልባት የሚሰጉለትን የሚፈሩለትን ሰላማዊ ሰልፍ እንቅስቃሴ እንዳይኖር ይሄን እዛው አፍኖ ለመያዝ የሚጠቀሙበት ዘዴ መስሎ የሚታይ ነገር ነው። ዞሮ ዞሮ ግን በአሁኑ ሰዓት አሁን ባለንበት ተጨባጭ ሁኔታ አሜሪካ ሆነች እስራኤል በእስራኤል ላይ በኢራን ላይ ጥቃት ከማድረግ ወደኋላ ተቆጥቧል። ሁለቱም ባለበት ሂድ የሚባል ሁኔታ ነው። ነገር ግን ይህንን በመጠቀም ኢራን አጠቃለሁ ብላ ከመጣች ግን ወደ ጦርነት መግባታችን አይቀሬ ነው።
1: አዎ ለእስራኤልም እንግዲህ ኦክቶበር በመጪው ጥቅምት 7 ቀን በሀገር አቀፍ ብሔራዊ የክነሴት መቀመጫ የክነሴት ምርጫ ይካሄዳል እና ይህ ሲካሄድ ደግሞ የፖለቲካ የተለያዩ ፓርቲዎች ደግሞ ለመመረጥ የፖለቲካ እንቅስቃሴ በሚያደርጉበት ጊዜ ጦርነት ማድረግ አይመችም፣ ለሀገሪቱ ምቹ አይሆንም እና በዚህ ምክንያት እንዲያው አንዳንድ መረጃዎች እንዳልከው ደግሞ በአሜሪካ ዶናልድ ትራምፕም ካሁን ቀደም የተናገረው በአንድ በኩል ይዝታሉ፣ የምድረገጽ እናጠፋለን፣ በቀረ ያቀረብናቸው ሀሳብ የኢራን አስተዳደር ካልተቀበለ በስተቀር የኢራንን መሰረተ ልማቶችን በሙሉ እናወድማለን በማለት ሲናገሩ ነበረ። በሌላ በኩል ደግሞ ትራምፕ እኔ ሰው መግደል አልፈልግም፣ ሰው የመግደል ፍላጎት የለኝም፣ ሰላማዊ በሆነ በክብ ጠረጴዛ ተቀምጠን መፍትሄ ማፈላለግ እንጂ ጦርነት አልፈልግም ብለዋል። ይሄ እንግዲህ ምናልባት ለግራ ቀኙም እንግዲህ የመረጋጋት የተኩስ አቁም ጊዜ ማራዘሙ ደህና ነው፣ በጎ ነው።
0: ይሄ እንግዲህ ወደፊት የምንመለከተው ጉዳይ ነው ይሻያው። ነገር ግን ይህ አይነት አካሄድ በጣም ትንሽ አሜሪካን ቢሆን የሚያስገምት ነው። አሜሪካ እስካሁን ድረስ ሀያላን ሀገር ናቸው የተባለች የምትፈራ ዓለምን የምታስተዳደር ሀገር ተብላ የምትነገር ሀገር ነበረች። በአሁኑ ሰዓት ግን እነ ቻይና እንዴት ነው የሚመለከቱ በምን አይነት መንገድ ነው የሚመለከቷት የሚለው ትልቅ ጥያቄ የሚሆነው። እንዳውም አንዳንድ ዜናዎች የሚሉት ነገር አለ። ምንድን ነው አሜሪካ ይቅርታ ቻይና ታይዋንን ለመውረር በተለይ በአሲያ ውስጥ ተደርጎ የማይታወቅ እስካሁን ድረስ ወረራ ለማድረግ እንቅስቃሴ ላይ ነች በሚባል ዜናም የተነገረው። ይህም የሚያሳየው እንግዲህ ምናልባት የአሜሪካን ድክመት በደንብ አጥንተዋል አውቀዋል ለማለትም የሚያስችል ሁኔታ ነው። ይሻያው በውይይታችን በመቀጠል አሁን ወደ ደቡብ አሜሪካ ውስጥ የነበረው በኮሎምቢያ ውስጥ 7.4 ሄክታር የመሬት ነውጥ ነበር። ይህም በአንዳንድ መገናኛዎች እንዳየ ነው ሰዎች ሲሮጡ ከነውጡ ሲያመልጡ ከፍርስራሽ ሲያወልጡ የታየበት ሁኔታ አለና ይህ ነገር በጣም አስጊ ነው።
1: አዎ አሁን እኮ በዜና በጥቂቱ የተመለከት ነው የእስራኤል ኤምባሲ እዛው ኮሎምቢያ የምታገለግል በዚህ በሬዲዮ በቀጥታ ቃለመጠየቅ ሲደረግላት በአሁኑ ሰዓት የመሬት ነውጥ እየተሰማን ነው፣ አሁንም ምናልባት ነፍስ አድን ኃይሎች መጥተው ካለንበት መኖሪያ ህንፃ ሊያወጡን ነው እያለች ስትናገር ሰምተናል። እና በመረጃው መሰረት በዚህ በተፈጥሮ አደጋ በመሬት መንቀጥቀጥ አደጋ ምክንያት በመኖሪያ ህንፃዎችም ፈርሰው ከዛም ሰዎች እንደተቀበሩ ይታያልና እነሱን ደግሞ ለማውጣት ነፍስ አድን ኃይሎች እየሰሩ መሆናቸው ነው። ግን እስካሁን የሚደርሰን በሰው ላይ ምን ያህል ጉዳት ምን ያህል ሰው እንደሞተ
0: እንግዲህ ከተወሰነ ሰዓታት በፊት ነው ይህ ክስተት የተከሰተው። ምናልባት ሀገራችን እስራኤልንስ እንደ በእንደዚህ አይነት ሁኔታ ሊያሰጋትም ይችላል ያሰጋታልም ይባላል። እስራኤልስ በዚህ ዙሪያ አይበለውና የመሬት ነውጥ ቢመጣ ምን ያህል ለዚህ ብቁ ናት የሚለውን በእውነት ትልቅ ጥያቄ ነው። አይናችን ልንከፍትበት የሚገባ ጉዳይ ነው በእውነት። በተለይ ሀገርን የሚያስተዳድሩ በዚህ ዙሪያ የደጀነዙም ሆነ የከተማ አስተዳደር ይሄን ሊያጠኑበት ይገባል በእውነት። ሀገራችን ቢሆን ለእንደዚህ አይነት ተፈጥሯዊ አደጋ የተጋለጠች ነች።
1: ያው ምን ባለም ላይ የተፈጠረ አደጋ የመሬት ነውጥ በብዙ ሀገራት ማንም ሀያል መንግስት ለመቋቋም ቀላል አይደለም። ግን እንዳልከው አስቀድሞ የቤት የህንጻ የቤት ግንባታ ሁኔታ ያሮጌ ቤቶች በቀላሉ ነውጥ በተናወጠ ቁጥር በቀላሉ ሊፈርሱ ይችላሉ፣ የህይወትን ሰው ህይወትን ሊያጠፉ ስለሚችሉ በሚል እስራኤልም የመኖሪያ ቤቶች ፎቆች ህንጻዎች ግንባታ ደግሞ በተጠናከረ ሁኔታ ግንባ እየተገነቡ ነው። ብንሰባው መረጃ የሚያመለክቱን አዎ፣ በዚህ በጨው ባህር በሽምጥ በሚለው ገዝ የጀመረው ከክኔሬት እስከ ኢትዮጵያ የሚደርሳለ ሸለቋማ ዝቅተኛ ቦታ ሽምጥ ሸለቆ፣ በዛ አካባቢ አንዳንድ መሬት ውስጥ የመሬት ነውጥ እንዳለ እንቅስቃሴ እንዳለ ይነገራል፣ ባለሙያዎቹ ይነግሩናል። ለዚህ መረበሽና መፍራት የለብንም አይደለም እንዴ?
0: እውነት ነው መረበሸለም። ነገር ግን ጥንቃቄ ያስፈልገዋል የሚል ሀሳብ ነው ያለን። ሲካንድ ሙዚቃ በኋላ እንመለሳለን።

0: ፍትህ አቅራቢና አዘጋጅ አይቾ ባይ
1: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አመሻችኋል ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን እነሆ ይዘን ቀርበናል እንደተለመደው በዚህ ፕሮግራም የተለያዩ ህጎች ወይም ህጉ ምን ይላል በሚለው ርዕስ በመወያየት ለናንተ ህጉን እናስተዋውቃችኋለን ብለ ተዘጋጀ ፕሮግራም ነው እንግዲህ ሐሳብ ጥያቄ ካላችሁ ደውሉልን አሳውቁን ይዘን ቀርባለን ዛሬም እንደተለመደው ዳኛ ጠበቃ ዘይብ ከሱ መስመር ላይ አለ ዘይብ ሰላም ተናስተሊ እንደምን አመሻችሁ
2: ተናስተሊ ላንተም ለልጆቻችንም እንደታመሻችሁ
1: እንደና እግዚአብሔር መስገን ዘይብ እንግዲህ እንደተለመደው በቅድሚያ እጅግ በጣም ነው እናመሰግነህ ለምታደርግልን ትብብር በሙሉ ህጉን በተመለከተ ለማህበረሰባችን የምታደርገው አስተዋጽኦ በጣም ትልቅ ነውና እግዚአብሔር ይስጥልን በጣም ነው እናመሰግነው ዛይብ እንግዲህ በአንተ ጋር ከም በፊት በተረጋጋሚ በተለይ ፍችን በማስመልከት ብዙ ፕሮግራሞችን ሰርተናል ግን በዚህ ዙሪያ ደግሞ እንግዲህ ቅርታ ማህበረሰባችን አንገብጋቢና የሚመለከተው ጉዳይ ሆኖ ስለተገኘ በድጋሜ ጥያቄዎችን እየተጠየቅን እንገኛለን በተለይ ደግሞ እንደው እንደምሳሌ አድርገን እንውሰደውና አንድ ባልና ሚስት አብረው በሚኖርበት ሰዓት መጋጨት ይኖራል መጨረሻ ላይም ሊጣሉ ይችላሉ ወደ ፍች ይሄዳሉ ፍች በሚኬድበት ሰዓት የፍች ሂደቱ ላይ ብዙ ሳይገባን የምንፈርመው ሁኔታዎች አሉ ወይም ሳይገባን የህጉን የውሳኔውን ተቀብለን የምንመጣበት ሁኔታ አጋጣሚ አለ ይህ በኋላ የቆየ ጉዳት እያደረሰ ነው እንደምሳሌ አድርገን ብንወስድ ለምሳሌ ባልና ሚስት የጋራ ልጅ ካላቸው ልጆችን በተመለከተ ከማን ነው የሚሆኑት ማን ነው የሚይዛቸው ማን ነው የመጣ የሚያይ የሚለው ዙሪያ በከፍተኛ ደረጃ መነጋገር መወያየት ያለብን ይመስለኛል ሁለተኛ ቤት ካላቸው የገዙት ማሽካንታ አለ በዛ ማሽካንታው ዙሪያ ውስጥም ማን ነው የሚከፍል እንዴት ነው የምንከፍል የሚለውንም መመልከት ያስፈልጋል ለምሳሌ አሁን እዚህ ላይ አንድ ሰው ከተፋታ ሁሉን ነገር ከጨረሰ በኋላ ቤትም ኖራቸው ቤታቸውን የጋራ ቤታቸውን ሽጠው ከተካፈሉ በኋላ አይ አብረን በነበርንበት ሰዓት በዚህና በዚህ በዚህ ወቅት እኔን ማሽካንታ አስከፍል የነበረ ብሎ እንደገና የተዘጋ ፋይል ከፍቶ ክስ በመስረት ሊያስከፍል ይችላል ወይ ወይም ክስ በመስረት ይችላል ወይ ህጉ ምን ይላል
2: እሺ እንግዲህ ብዙ ነገሮችን አስተዋጽኦን እንግዲህ ባጭሩ እንበላቸው እንግዲህ ማለትም ባልና ሚስት እንግዲህ ያብሮ ለመኖርና ወይ ደግሞ አብሮ ልጅ ለማሳደግ ካልቻሉ ሁለታቸው እንግዲህ ጠቡ ነው እንግዲህ በስነ ስርዓት እንግዲህ ማለት ሁለት አይነት እንግዲህ ፍች አለ አንዱ ፍች ስነ ስርዓት የሆነ ሁለታቸው በሁለታቸው ፍቃድ ነገሩን ልጆቻቸውን ሳይጎዱ እነሱም ሳይጎዱ በስነ ስርዓት እንግዲህ ማለት የሚፋቱ ማለት ነው። ሁለተኛው ደግሞ በግድ ማለት አንስማማም እሷ ማለስማማም እንግዲህ ዛሬ ፍርድ ቤት እንግዲህ ያየውን የተቀበለውን መረጃ ወይም ደግሞ ያለውን ሁኔታ አይቶ ካለው ሁኔታ አይቶ የሚወስነውን ይወስናል። ግን ሲወስን ግን እነዚህ እነሱ ልጆቻቸው ጥሩ ሆኑ ግም ሆኑ ሚለውን ፍርድ ቤቱ አያገባውም። የሚያገባው ብቻ ምንድን ነው? ምን ያህል ልጆች እንክብካቤ ያስፈልጋል? አንደኛ እንግዲህ ቅድም ገልጸዋል አንደኛ እንግዲህ የልጅ ገንዘብ የሚከፈለው የልጆች ባልቶ ማደር አለባቸው ጠጥቶ ማደር አለባቸው ለብሶ ማደር አለባቸው ሲል ያው ምን ይከፈላል በቃ የልጅ የሚከፈለው ያለ ማለት ሁለተኛ ደግሞ መጠለያ ቤት ማለት እነዚህ ልጆች ደግሞ ከጎዳና አይኖሩም ማለት ከጎዳና አድሩም አይውሉም እና ለዚህ ምን ለወንድየው ምን ወንድ ምን ይከፈል ይሆናል ማዶር ማዶር እንግዲህ ምንድነው ያው ቤት መኖሪያ ነው የክራይ ማለት እሷ እንግዲህ ክራይ ተከራይታ ተሆነ እሱም አብሮ የክራዩ መሰረት 40% ስንት ልጅ እንዳለው እንግዲህ በፐርሰንት መክፈል አለበት ከዛ ደግሞ እንግዲህ መከጽዮት የምንለው ደግሞ ሶስተኛው ደግሞ መከጽዮት ደግሞ ሶስተኛው መከጽዮት ነው ደግሞ የፍንት ቤት የትምህርት ቤት የሚካፈል እና ደግሞ ከሰዓት በኋላ ደግሞ ሁግ የምንለው የሚካፈል ከዛ ደግሞ ህክምና በሚያስፈልገው የሚካፈል እነዚህ ደግሞ መከጽዮት የሚባል ደግሞ አለ ከዛ ደግሞ ሁለተኛው ያልከው ደግሞ መሰረት ያለው ደግሞ ልጆች ከማን ነው ያሉ ከማን ይገኛሉ የሚለውን ደግሞ እነዚህ ግዴታ ፍርድ ቤቱ እነዚህን በሚሰጠው ውሳኔ መጻፍ መገኘት አለበት ማለት ነው እንግዲህ ከዛ ላይ ደግሞ እንግዲህ የቤቱ የንብረት ሁኔታ እንግዲህ በማከላቸው በኩል ቤት ካለ ይላል እንግዲህ ሁለት አይነት መንገዶች አሉ አንዱ መንገድ በቃ ሰውየው በቃ ከዛ ላይ ጀምሬ ቤትም አልፈልግም እኔ በቃ ቤትሽን እንጂ ልጆችሽን ይደጉበት እኔ ምንም አልፈልግም ብሎ ከሄደ ያው እንግዲህ ያን ቤት የሚከፍለው ያን ቤት ዳና የምሽካንታው የምትከፍለው እሷ ናት ማለት ነው። ሰውየው ከዛሬ ጀምሮ እንግዲህ እኔ አልፈልግም ቤት የሚባል አልፈልግም፣ እንቺ ቤቱን ምዞኖትን የሚችለውን እከፍላለሁ ዝቅ አድርጌ ብሎ ሄደ። በቃ እሱ ነው እሷ ናት የምትከፍል ኃላፊነቱ የእሷ ነው ማለት ነው። ሁለተኛው መንገድ ደግሞ ምናልባት እኔ እና አንቺ እያለን ድረስ ልጆች 18 እስከሚሞላቸው ድረስ ያለንን ዕዳ ምሽካንጣም ሆነ ማንኛውም ዕዳ ለሁለት እንከፍላለን። ማለትም ምዞኖት እከፍላለሁ፣ ሁሉ ፍርድ ቤት የወሰነውን እከፍላለሁ፣ ከዛም ደግሞ ቤቱን ያው በቃ ምሽካንጣ ስላለው ምሽካንጣችን ለሁለት እንከፍላለን እስከ 18 ዓመት። ከ18 ዓመት ልጆች ከደረሱ በኋላ ግን የመጨረሻው ልጅ ሽጠን በቃ ሽጠን የአንቺን ድርሻሽን ይህን ድርሻዬን ብለው በዚህ ይላቀቃሉ እንግዲህ። ከዛ ነገሩ ካለቀ በኋላ ግና ከአሁን ቀደም ምሽካንታ ከፍያለሁና ቤቱ ይገባኛል ማለቱ ትንሽ አስቸጋሪ ነው። ለምንድን ነው የተወሰነው ውሳኔ እንደገና ፍርድ ቤቱ አቀምጦ አይቶ የነበሩ ሰነዶች ሁላ ቀርበው ፍርድ ቤቱ ውሳኔ ከደረሰ በኋላ እንደገና ይህ ውሳኔ ትክክለኛ አይደለም ማለቱ አስቸጋሪ ይሆናል። ይህን የሚወስነው ይውቀዳ ማለትም ይግባኝ ነው እንጂ ያው የተቀመጠው ፍርድ ቤት ሊወስነውም አይችልም። ለምንድን ነው ነገሩን ጨርሶ በቃ ሌላ ውስጥ ገብቷል ማለት ነው።
1: እዚህ ላይ አሁን አድማጭ የጠየቀችን ጥያቄ አለ። ቀደም ሲል እኔ ከባለቤቴ ጋር አብሬ ኖር ነበር። በፍቺ ምክንያት አልተስማማንም፣ ተፋታን። የነበርኩበትን ከተማ ለቅቄ ወደ ሌላ ከተማ ሄድኩኝ። ከዛ ልጆች አሉን። ልጆችን ወስጄ እንዳሳየው በሳምንት ሁለት ቀን ተፈረደብኝ። የተወሰኑ ቀናቶች ሳላሳየው ብቀር ተከስሼ ገንዘብ ክፌ ተብዬ በመክፈል ላይ ይገኛለሁ። እንዴት ነው ይህ ሊሆን የሚችለው? መጀመሪያ ላይ በምንፋታበት ሰዓት ይሄ አይነት የሚል ምንም አይነት አንቀጽ አልገባበትም በፍች ስምምነት ላይ የሚል ጥያቄ ጠይቀናለች። እና ይህ አይነት ጥያቄስ ሊኖር ይችላል ወይ?
2: አዎ አለ። እንግዲህ እሱ መሄድ ሳይሆን እሷ መምጣት ሳይሆን እንግዲህ የሚለው እንግዲህ ልጆችን ወይም ደግሞ ከሸም ይባላል የረባሃ ጉዳይ ነው። እንግዲህ አብዛኛውን ጊዜ በልጆች እንግዲህ ልጅ ሰውየው መጥቶ እንዲያቸው እንደሚባለው እንግዲህ ችግር አለ በሁለታቸው በኩል ማለት ነው። እና እነዚህ ልጆች ስሚያይበት ጊዜ ቦታ በደንብ መሰጠት አለበት። እዛም ሲታት ማለትም የረበካ ተወካይ መገኘት አለበት ማለት እሷ ተገኝታ እሷ ባለችበት ቦታ እሷ ትወስናለች ማን እንደሚመጣ። እንግዲህ አብዛኛውን ጊዜ ፍርድ ቤት እንደሚወስንበት ጊዜ የልጆች ሁኔታ አባትየው እንዲያይ ለተወሰነ ቦታ ወስናችሁ አባትየው
1: እዚህ ላይ ከዚህ ላይ አሁን እሷ ነች ከነበረችበት ሀገር ለቃለች ሌላ ከተማ ነው ልጆቹን ይዛ እሷ ሁለት ልጆችን ይዛ እዛ ከነበረችበት ከተማ ሄዳ ለእሷ ሳይታ እንድትመለስ። እንዴት ነው ፍርድ ቤቱ ይህን ነገር የሚወስነው?
2: በጣም ጥሩ። ይህ ለውጥ አለ። ለውጡ ምንድን ነው? የዛን ጊዜ ፍርድ ቤቱ በሚወሰንበት ጊዜ የነበረው ውሳኔ ሴት ወይቱ በአካባቢ ነበረች ማለት ነው። ልጆችና ቤተሰቡ ልጆችና ባለቤቱ የፈታት ሚስት በአንድ ቦታ ነበሩ፣ ማለትም በአንድ አካባቢ ነበሩ። ከዛ ወዲያች ሴትዎ እንግዲህ ቤቱን የሰጣትን ቤቱ ሆነም ወይም የተካፈሉን ቤት ሆነ ሽጣ ወደ ሌላ ቦታ ሄደች። ይሄ ነገር እንግዲህ ለውጥ አለ ማለት ነው። ይህ ለውጥ እንግዲህ የሚለው ህጉ ወይም ደግሞ የተስማሙበት ሁኔታ ፍርድ ቤት የወሰነ
1: ከዛ በፊትማ አላወሱትም አልተስማሙ ምንም አይነት ስምም የላቸውም በኋላ ነው
2: እውነት ነው። ይኸውልህ ፍርድ ቤቱ ማለት ከሌላ ቦታ ያለችው እየመጣች
1: እንድታሳየው አዎ፣ እየሄደች ልጆችን ይዛ እሷ
2: እኔ እንደመሰለ ከሆነ ምናልባት ይህን አላየሁትም፣ ውሳኔ አላየሁትም። ግን ይህ የተወሰነ ቀደም ስል ላይ ነው ያለ ቀደም ስል ተወስኖ ለውጡን እሷ ቤቱን ገዝታ በመሄዱ ለውጥ አመታለች ማለት ነው። ይህ አይደለም መሰረቱ ይህ ሊሆን ይችላል።
1: ለውጡ አለ፣ ነገር ግን ፍርድ ቤት እንዴት ነው አብዛኛውን ጊዜ እስካሁን የምንሰማው ወንድ ነው መጦ ልጆቹን ካሉበት ቦታ የሚመለከት። እዚህ ላይ ግን እሷ የሄደች ማሳየቱ ይሄ ህጉ ይላል በህጉ መሰረት ትክክል ነው ወይ?
2: ትክክል እንግዲህ ልግለጥ እንግዲህ ትክክለኛው ፍርድ ቤቱ በወሰነበት ጊዜ የነበረው በአካባቢ ስለሆኑ ሁለታቸውም ከአንድ ነበሩ የሚል ሀሳብ አለ። ከአንድ ነበሩ። ከዛ ወዲያ እሷ ለቃ ሄደች። እሷ ለቃ ሰድሚ ሰውየም ብሎ ያመለክታል። በቃ ስምምነቱ የተስማማንበት ከዚህ ሁና እኔ መዳሪ ሁና ልጆችን ወጣሁ እየገባሁ እንዳይ ነበር። ግን እሷ ራሱ ለቃ ሄዳለች እና ለእኔ ችግር ሆኗል። ፍርድ ቤት የሚወሰነው ወጥሮ ከዚህ ቦታ እንዳያቸው ነው እንጂ ህጀ ጎዳና ሂጅ ማየት የለም እና ስለወሰደቻቸው አሁንም እንደሆነ በተወሰነው መሰረት እያመጣች ታሳየኝ ብሎ ይህን ሳመለክት የለም በዚህ ፍርድ ቤቱ አምኖበታል እና ከሆነ እሷ ግን ይህን ለውጥ ስላለው ለውጡን ለፍርድ ቤት ማሳመን አለባት። ማለትም በህይወቴ ነገር ለውጥ ስላለ በአካባቢ ቦታ ለቅቄው ሌላ ስለገዛው ቤት ያለኝን ሁኔታ ስለወጥኩና ፍርድ ቤቱ እንደገና ተቀምጦ የልጆችን ማየት ሁኔታ ሰውየው መጥቶ እንዲያይ ነው እንጂ እኔ ህጄ እንዳሳየው ልጆችን እያንከለከልኩ ህጄ የሳምንት አንድ ቀን ሶስት ቀን ሆነ ልጆችን እያንከለከልኩ መውሰዱ ለእኔ ከባድ ነው ብላ ካመለከተች ፍርድ ቤቱ ይህን ነገር አስተዋጽኦ እንደሚያደርግ ነው። ግን እኔ እንዳሰብኩት ከሆነ ወይም ደግሞ እንደማውቀው ከሆነ ይህ የተወሰነ ገና ማለት ቀደም ሲል የተወሰነ ነው። ከተወሰነ በኋላ እሷ ለውጥ አዲስ ለውጥ አምጣለች ማለት ነው። ይህ ይመስለኛል ማጣራት አስፈላጊ ነው ማለት ነው።
1: ያው ብቻ ይሄ ጠቅለል ባለ ሁኔታ ምንወስደው እና ይሄ እሷ የግል ችግሯ ሆኖ የመጣ ነው። እንዴት ሁለት ልጆች ይዛ ከነበረበት ቦታ በትራንስፖርት ሂዳ ሳይታ ሁለት ከሶስት አንድ አይበልጥም ወይ የሚል ሁኔታም ያለ ነው። ሌላው በዚህ አክታት ላይ ጠቀችን ቀደም ሲል እንደተነጋገርንበት ቤት አብሮ እንደሆን ተካፍለን ከሸጥን በኋላ በአብረን በነበርንበት ሰዓት እኔ ማሽካንተ የከፈልኩት ይህን ያህል ገንዘብ አለ ብሎ ተከስሻለሁ፣ ክፌ ተብያለሁ። ይሄስ አንዴ ከተሸጠ ከጨረስን ነገር ከተጨረሰ ከተቆረጠ በኋላ እንደገና ወደኋላ ተመልሶ ክስ አለ ወይ? ህጉ ምን ይላል?
2: በጣም ጥሩ። እንግዲህ በባልና ምሽቶ ሲኖሩ እንግዲህ ያው ገንዘባቸው እሷም እሱም ገቢ ያገኘ ያን የተገኘው ገቢ የሁለታቸው ነው ማለት ነው። አብዛኛውን ጊዜ ትንሽ ስህተት አለ በኛ ላይ ስህተት ማለትም ባንክ መለየት ማለት ይህ ገንዘብ ሙሉ በሙሉ የኔ ነው ማለት አይደለም። በፍጹም ባንክ ለይተን በቃ ራሴን ለራሴ በባንኬ ያገባሁትን ገቢዬን በባንክ ያደርጋለሁ እና የኔ ነው ገንዘብ የኔ ያረባሁት የኔ የከፈልኩት ምሽካንታ ነው የከፈልኩት ብሎ አይደለም። ሁለታቸው ከአንድ ቤት ካሉ ባልና ምሽት ከሆኑ ልጆች ካፈሩ አብረው ከሚኖሩ ከሆነ እሱ ማፈራው እሷ ማፈራችም ብቻ ባንክ ማድረግ ለብቻም ሆነ ሁለታቸው ይህ ገቢ
1: የጋራ ገንዘብ ነው። ይሄ
2: የጋራቸው ገንዘብ ነው እና ከተፋቱ በኋላ ብዙ ነገሮች አዲስ ነገሮች የሚመጡ ነገር አለች። አንደኛ ገንዘብ ማሸሸት አለ ያለ ነው። ገንዘብ ተሸሽቶ ተተገኘ ወይም ደግሞ የኖረ ገንዘብ ከደብቆ ተተገኘ ወይም ደግሞ ለሌላ ሰው ሰጥቶ ያዝልኝ ወይም ደግሞ ይህ መረጃ ከመጣ ይህ ሰውዬው ፍርድ ቤት በሚወስንበት ጊዜ ወይም ደግሞ ፍርድ ቤቱ በተያያደበት ጊዜ ፍርዱ በተያያደበት ጊዜ ይህ መረጃ አልነበረኝም ነበር ማለትም ይህን መረጃ አልነበረኝም
1: ስለዚህ ይገባኛል ማለት መብት አላት።
2: አሁን ግን ትክክለኛውን መረጃ ፍርድ ቤቱ ከጨረሰ በኋላ ከጊዜ በኋላ የመረጃ ደርሶኛልና ሰድወ ገንዘብ አሸሽታለችና የገንዘብ የኔ መሆን አለበት ብሎ መክሰስ መልታለች ማለት ነው።
1: ስለዚህ አሁን እዚህ ላይ ግን ደግሞ እሱ ያደረገው ምንድን ነው? አብረን በነበርንበት ሰዓት እኔ የከፈልኩ ማሽካንታ እኔ ስለከፈልኩ አሁን ልትከፍለኝ ይገባል ብሎ ነው የከሰሳት። ይሄ ገንዘብ የጋራ ገንዘብ አይደለም ወይ? ፍርድ ቤቱ እንዴት ይህን ተቀብሎስ ሊወስን ቻለ?
2: እንግዲህ ምናልባት እንግዲህ መረጃ ሙሉ እንትኑ የለንም። እንግዲህ አብዛኛውን ጊዜ ይህ የከፈልኩት የሚለው ይህ ቤቱ ወይም አንደኛ የእሱ ያልሆነ ሆኖ ማለትም እሷ ገዝታ ቆይታ እሱ መጥቶ ኋላ ማለትም አብረቷ እሷ ጋር ከፍሏል ማለት የተወሰነ ጊዜ እስካሉ ድረስ ማለትም እስከሚፋቱ ድረስ እሷ ገዝታ ትሆናለች፣ እሱ መጥቶ ተደረበ፣ በቃ እሱ እስካለ ድረስ ከፈለ። አሁን ፍርድ ቤት ምናል ቤት የኔ ነው ብላ እንግዲህ እሷ በቃ እኔ ነው ገዛሁትም እኔ ነው የከፈልኩትም እኔ ነው ምናምን ትላለች። እሱ እውነቱን ነው ከዚህ ላይ አዎ፣ ምንም እሷ ብትገዛው ምንም ቤቱ በእሷ ቢገዛ ቀደም ብሎ እኔ ሳልመጣ ቢገዛም ግን ከእኔ ከገባው ጀምሬ አብረን ነው ምሽካንጣ የከፈልንና የእሷ ገንዘብ ሆነ የኔ ገንዘብ ሆነ ምሽካንጣው የተከፈለው በዚህ 10 ዓመትም 20 ዓመትም አብረን ኑረን ምንም ቤቱ በእሷ ቢቋቋም በእሷ ምን ይጀምር ቢገዛ
1: በኋላ እኔ ገብቼ ከተቀላቀልኩ እኔ የተቀላቀልኩበት ጊዜ ጀምሮ
2: ምሽካንታው ለሁለታችን
1: የሁለት ነው። በዚህ አልፍ እንዲታለ ነገር ግን እዚህ ላይ አሁንም ጥያቄውን ድጋሜ ግልጽ ላድርገው። አብረው ነው የሚኖሩ። አብረው እስከሚኖሩ ድረስ ማሽካንታ በአንድ ላይ እየከፈሉ ነው። ተጋብተዋል፣ ልጆች ሁሉ አፍርተዋልኝ። እዚህ ላይ ነው ትልቁ ችግር። ተፋተው ሁሉን ነገር ከጨረሱ ቤቱን እኮ ሽጠው ተካፍለዋል፣ ጨርሰዋል። ከጨረሱ በኋላ አይ ያኔ እኔ ብቻዬን ነበር የከፈልኩት አብረው እየኖሩ ብቻዬን። ይሄ ነው ትልቁ ጥያቄ እዚህ ላይ። ህጉ ምን ይላል በዚህ ዙሪያ?
2: አዎ የብቻዬ የሚባል ነገር የለም። ቅድም ብለነዋል፣ የብቻዬ አንድ ሰው ባልና ባለትዳር ሆኖ አብረው እየኖሩ ይህ ገንዘብ የብቻዬ ማለት የለበር ማለትም እኔ ሀሽ ቦን በእኔ በባንኬን ያሳለፍኩት የሚሉ አሉ። አዎ ከእኔ ያፈራሁት ገንዘብ ከደሞዜ የተከፈለ አይደለም። እንዲያ የሚባል ነገር የለም በህግ። ማለትም ሁለታችሁ የአንተ ድዳር እያሉ ከአንተም ገንዘብ ከከፈለ ከእሷም ከከፈለ ሁለታችሁ እንደከፈላችሁ ነው የሚቆጠርና የእኔ ነው ሊል አይችልም። እና የተከፈለው የእሷ ብቻ
1: ያ ገንዘብ የጋራ ገንዘብ ነው ማለት ነው።
2: የጋራቸው ገንዘብ ነው። አሁን ነገ ማልዳን ፍርድ ቤት ብሄድ አዎ ትደረስ ነበራችሁ አብረነችሁ ነበር። የእሷ ገንዘብ ለሌላ ዓላማ ይሆናል፣ ያንተ ገንዘብ አሁ ለሌላ ዓላማ ሆኗል። ግን ሁለታችሁ የምትሆኑ በአንድ ቤት ስለሆነ ይህ ክፍያ የሁለታችሁ ነው እንጂ ያንተ ብቻ አይደለም ብሎ ይመልስ እንደሚመልሰው አምናለሁ። እና ይህ ነዚህ ላይ ይህ ስህተት ማስተካከል አለብን። አንድ ሰው ባልና ምሽት አብቶ አብሮ እየኖረ ይሄ የገንዘብ ነው የአንቺ ገንዘብ ነው የሚባል ነገር የለም በህግ በኩል። አንዳንድ ነው የሚታዩ እሱማ እሷ ከቤት ልጆችን እያሳደገች አለ ገንዘብ የላትም እንበል ደሞዝ የላትም፣ እሱ ከልጅ እየወጣ ገንዘብ አለው ማለት ልጆች ጠባቂ አይደለም። እና እኔ ነው የሰራሁና እሷ አልሰራችም አይገባትም አይችልም። ይሄ የተከለከለ ነው። በአንድ ቤት እየኖሩ በአንድ ላይ እየኖሩ እሷ ልጅ እያሳደገች እሷ ቤት እያለች በአንድ እየኖሩ እኔ ነው ሰራተኛ እኔ ነኝ ወትሮም የከፈልኩት እኔ ነኝ እሷ የላትም ምንም የላትም ማለት ይሄ የተከለከለ ነው በፍጹም በህግ መሰረት። እና ይሄ ነገር አያዋጣም ማለት ነው።
1: እሺ ዳኛ ጠበቃ ዘይብ ካሱ ለሰጠማሮ እጅግ በጣም እናመሰግናለን። ዞሮ ዞሮ ግን ፍቺ በሚባልበት ሰዓትም ቢሆን በጥቃቅን የተጻፈ ነገርም ነገሮችን ሰፋ አድርጎ በመመልከት በመወያየት ባይሆን መልካም ነው። ከሆነ ግን በኋላ የሚመጡ ቂም ነገሮችን ለመቋጨት ሲባል ሁሉም በስምምነት ተስማምተው የሚሰጠውንም ፍርድ ውሳኔ ሁለቱም ቢሆን አንበው ተረድተው ቢያደርጉት መልካም ነው ነው የምንል። እግዚአብሔር ይስጥልን። በጣም ነው የምናመሰግነው።
2: በጣም ጥሩ። እዚህ ላይ ዋናው ቅርታ ምናልባት ትንሽ ስምምነት ማስፈልጋል። በስምምነት ከሆነ ሁለታቸውም የፈለጉትን ማለትም በስነ ስርዓት ለልጆችም ለነሱም ጥሩ ነው ይፈጸማል ማለት ነው። እና ስምምነት መድረስ አስፈላጊ ይመስለኛል። ይሄ ነው የምለው። እና ደህና
1: ምሽት። እግዚአብሔር በጣም እናመሰግናለን። ዳኛ ጠበቃ ዘይብ ካሱ። ክብራትና ክብራን አድማጮቻችን፣ የሳምንታዊ ህግና ፍትህ ፕሮግራም እዚህ ላይ ይቋጫል። ሳምንት እስከምንገናኝ እንደና ሰንብቱ እያል አንዳንድ ጥያቄዎች ካሏችሁ ደውሉልን፣ ጠይቁን። በመቀጠል ባልደረባዬ ኢሳያው ደጉ ከቄስ ሩቤል አየልኝ ጋር ያደረገውን ቆይታ እናዳምጥ።
3: የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ከቄስ ሩቤል አየልኝ አድጓይቸው ጋር ቀጣዩን ቃለ ምልልስ እናካሄዳለን። ይህም የሚመለከተው እዚህ ኢየሩሳሌም ከተማ በሚገኘው በታልፒዮት በተባለው ሰፈር ጣየሌት በተባለው ቦታ በየዓመቱ የስግድን ዓመት በዓል በምናከብረው ቦታ ላይ አንድ ነጋዴ ሱቅ አቋቁሞበታል። ለምን የሚል ጥያቄ ይዘዋል። ቄስ ሮቤን አየልኝ አድጓቸው ጤና ይስጥልን።
4: ጤና ይስጥልኝ የተከበርከው የሸየው ደጉ፣ እንደገና የጓደኞች በረዲዮ የሚሰሩት ይህን መልስ ስለሰጣችሁ አመሰግናለሁ። እንዳልከው አርሞና ነጢር በየዓመቱ የምንሰግድበት የእኛ የአም እስራኤል ጸሎት ምናደርግበት የተለያዩ ሀገር ክነሴትም ናሲያ መዲና እየመጣ በየአመቱ ከዛ እንገኛለን።
3: በስግድ አመት በዓል ስናከብር የመንግስት ከፍተኛ ባለስልጣናት፣ የቀሳውስት ራባናት፣ ህዝቡም በምናከብርበት ቦታ ላይ ነው። እና ምንድን ነው ችግሩ?
4: ይገርማ ላይ ከዛ አሁን የተሾመው አዲሱ የሳኻር መኮንን የሞረሸት ወደ ኢትዮጵያ ሊቀመንበር የሆነው እሱ ከዛ ለየቶች ስሜናን አድርጎ ከዛ በተረፈ ስለዚህ የአርሞና ነጢር የምንሰግድበት የተለያየ ሁኔታ ስለሆነ ብሎ አሳየነ። ሄደን በምናይ ጊዜ ህልም ቀድስበት የሻየው ገርመሃል ማኮሌት ተከፍቶ እንደገና ደግሞ የራኬ ቤት መንገድ ይሰራ መኮላ ይባላል። ያንን አድርጓለኝ። ያንን ለምን ይሆናል በሚል ለሙሸኒኒው ሻላይም ለሙሸሊኦን በአስቸኳይ ደብዳቤ ከካህናቱ ጋር በመሆን ሰደናል። እንደገና
3: ኢየሩሳሌም ማዘጋጃ ቤት ከንቲባ ሙሼ
4: ለሙሸሊኦን
3: እሺ፣ በደብዳቤ ስንት ቄሶች፣ የሃይማኖት መሪዎች በደብዳቤ ጻፋችሁ ለከንቲባ?
4: ሁሉ ቄስ ነው፣ ሁሉ ቄስ ነው። በዚህ የተቆረቆረ ሁሉ ነው። በዚህ መሰረት ለሱም ለየወጣ ምሽፈቂቱም ለማንካሉም ለሱ ለእያንዳንዱ የጠቅሰተ ናቸው። አሁን በአስቸኳይ በቅርብ መልሱን ታቀርብልን እንድትሰጠን ብለን ፈለታለን ያልተቀብሎ
3: አሁን ታዳ
4: በዚህ ተነሳ እኛ ይሄ አባቶቻችን ነፍሳቸውን ይማር እና በየሊ ያቆሙት ስለሆነ ነጭስታ ምኖ ነጭጽዮን ከዛም 40 ዓመት ህዝቡ የተገለገለበትን ይሄ ሲሆን በጣም ስለሚያቋጭና ስለሚያናድ ይሄን ጸጥታ ጽፈናል። ይሄን ባስቸኳይ መልስ ካልሰጠነ የማንኛውም ቤተ እስራኤል ኃላፊነት አለነ የካህኑም ኃላፊነት አለነ በመሰረቱ ሁደን ይሄን ወሻይዝ ሚያዛልብነ ይሄ መሆን የለበትም።
3: በምን መልኩ ነው ምትይዛቸው? የከንቲባ ባለ ስልጣን ነው የመሬት አስተዳደር የከተማ አስተዳደር ከንቲባ ይወስናል። በአገሪቱ በከተማይቱ ስራሉ መሬቶችን በተመለከተና ምን የተቃውሞ ሰላማዊ ሰልፍ ተወጡ ምን ማለት ነው?
4: መጀመሪያ እሱ በክብር እንጠይቀዋለን ከዛ ወደ 2017 ሀገር ሟጣ አለ ያን ሀገር ሟጣ ሁሉ በየግሉ እናነጋግረዋለን ካልፈለገ አጽባ እንዲደረግ እሱ ለምሳሌ ሀገር ሟጣ የሆኑት የኢየሩሳሌም ሀገር ሟጣ እያንዳንዱን አናግረን አጽባ መሆን አለበት እሱ ያደረገው እንዲሰረዝ ይሄን በክነሴት የተወሰነ ሀግ ሎሚ ተብሎ አም እስራኤል የሚያኮራውን ይሄን ያደረገ ወሻይር ይሄ አሃሪዲዎቹ ለጻባ እንሄድም እያሉ እነሱ እንደሚዋጉት እኛ ደግሞ እንዋጋለን። ጋም ለቢናሚን ናታንያው እንነግሯለን ይሄን ካለ የኛ ልጅ በጦርነቱ ለሀገሪቱ እየሞቱ መከራቸውን እያዩ የኛን ክብር ይቀነስ እኛ ዝም ማለት የለብንም። እንኳን አሁን ሁሉ ባወቀው ቴክኖሎጂው በሰለጠነው ቀድሞ እኮ በቴሌፎን ጭቡሪ አባቶቻችን የዋቱ ህዝቡን እየሰበሰቡ የታገሉ ከቤት ውስጥ ገብተው ያጠቁ ናቸው። የነሱ አምላክ ይረዳናል። አሁንም እኔ በተለይ ለት ተቀለፋለሽ ለማድረግ ካህኑ ሁሉም በደንብ ያነጋገርኩኝ እንዲረዱና እንድንረዳዳ ይሄን ማዘጋጀት አለብን ቁጭ ብለን ይሄንን መብታችን አንፈጠው።
3: ጥያቄው ምንድነው? ቄስ ሮቤና የልኛት ጓይቸው ምንድነው? ያሱቅ ይለቀቅ እዛ ቦታ ይሄን ጥያቄያችሁ?
4: አዎ ያም አኮሌት እዛ ያቀረበው ማኮሌት በዳር ወግን ወስዶ ያስቀምጠው ከምንጸልይበት ህዝቡ ከሚጸልይበት ለአምላካችን ለእግዚአብሔር የሚሰግደውን እዝራ ለነህሚያ አሁን ነቢያቶቹ በኦሪቱ የወሰኑትን 40 ዓመት የጸለይነበትን መሆን የለበትም። የሱ ማኮሌት ወይም ደግሞ መኮላ ከዛ ማድረግ አይችልም።
3: ምንድነው አሁን ባለፈው ዓመት አሁን አዲስ አሁን የሆኑ የህድ የስግድ ዓመት ባል 3 ወር ተቃጊዜ ቀረ ልናከብር የስግድ ዓመት ባል ባለፈው ዓመት ሱቁ ካለበት ቦታ ላይ ነው ስግድ የተከበረበት ወይስ ምን ተደረገ? ባለፈው አመት
4: አልነበረም አሁን ነው ያደረጉት እንጂ አምና አልነበረም።
3: አሁን ለደብዳቤያችሁስ ምላሽ አልሰጡም? ከንቲባው
4: እስካሁን አልሰጠም ግን ይሰጥ ባለ ተስፋነነ አልሰጠም ደግሞ የምን አደርገውን በህጉ መሰረት በሰላምነት እንለምነዋለን። መጀመሪያ ከመሳቤቱ ወደን አሁንም ተራይዘን እንለምነዋለን። ይሄን ልመናውን ካለ ሰማና ካላለ ግን የዋሳ ሰባት ሀገር ሟጣለ እያንዳንዱን እንለምናለን እናስፈርማቸዋለን። በሞጨታይም ልዩን ይሆናል በጃጥባ እንደምናጠቃው ነው። ሌላው የተለያዩ ደግሞ መስሪያ ቤቶች ደግሞ ይረዱናል። ይሄ የኛ ትግል ነው። ማንንም ሊታገልልን አይችልም። እኛ ዝም ካልነ ግን
3: ቄስ መረጃ ጋዜጠኞች ነንኛ አሁን እንደ ጋዜጠኛ ከከንቲባውን አስተዳደር ከንቲባውን ጠይቃቸዋለን። የዚህ ለሳቸው የላካችሁት ደብዳቤ ግልባጩን ለኛ እንዲደርሰን ፈልጋለን። ራሳቸውን ጠይቃለን ቃለ መጠይቅ እናደርጋለን። የናንተ ንሮሮ እሳቸው ፊት ማቅረብ አለብንና ምን ትላለ?
4: እንሰድላችኋለን። ዛሬ ቴክኖሎጂ ያለው በዋትስአፕ አሁን ከተግግሩ በኋላ የጻፍነውን እንሰድልሃለን። ያንን በሚያዝ አዎ ጋዜጠኛ ሁሉንም ይጠይቃል
3: እና ያንን
4: ትጠይቀዋለህ እና ስላነጋገራችሁኝ በጣም አመሰግናለሁ። እኛ ግን ለትግሉ በተለይ እኔ የአባቴ አምላክ አባዬ አምላክ ይረዳኛል፣ ሌላውንም ነገር ያለው ይረዱኛል። ባይረዱ ግና እንደ ማንም ብዬ ይሄንን ማስተካከል አለብኝ።
3: ያው የበርግ በርግጥ የሁሉም ማህበረሰባችን ሁሉ የሚመለከት ጉዳይ ስለሆነ በትብብር ነው። እንግዲህ ግን በዋናነት ታገላለው ይያልኩ ነው ብቻህን ሳይሆን ይቅርታ እንዲያው አንተ ይያልኩኝ ሶ የሚለው ሁኔታ
4: ነው። ገና ወጣት አይደለሁ ያንተ ቆጥ በልጠኛለ ትልቅ ወንድም የለ ሌላውን መሰለ ለካህናቱ እኛ እንደ አባቶቻችን ይሄ ሃይማኖታችን ሐውልታችን ነው። ለዚህ ካልተገልነ ከአመታቱ ከሰባት ቀኑ ህልቅፈው እንደምንሄደው ህዝቡን ይዘን መታገል አለብን። አባቶቻችን የሰሩት ሲፈርስ ዝም አንበል፣ እያጠነከርነ ያውም ከእነሱ የበለጠ ሐውልት መስራት አለብን እና አመሰግናለሁ።
3: አሁን ሶስት ወር ስግድ ህዳር ኖቨምበር እየተቃረበ ስለሆነ እስከዛው ምን እንደተሰራ በዚህ አከራካሪ ሱቅ ልበለው
4: መኮላ ይባላል ሱቅ አይደለም መኮላ
3: ምንድን ነው
4: እንደ ኮንቴነር ያለ ነው
3: እንደ ኮንቴነር አዎ እንደ ኮንቴነር አይነት ነው ወይ እንደ ካራባን ብጤ እሺ ይሄን ወሰን እኛም እንከታተላለን እኛንም ያሳስበናል አይደለም እንዴ ተከበረ በየአመቱ የስግድ በዓል አያት ቅድሚያቶቻችን ወደ ተራራ ላይ አምቦ በዋናነት እኔ ባምቦበር አካባቢ ስለመጣሁ በኢትዮጵያ ተራራማ ቦታ ላይ ወጥቶ በጸሎት በጾም ሲከበር የነበረ ትልቅ አያት ለኢየሩሳሌም አድርሰን ለሚቀጥለው አመት ይያሉ ጸሎት ሲደረስበት የነበረ በር የስግድ በዓል ነውና የተከበረ ነው። እንግዲህ እሺ እንግዲህ ማጠቃለያ
4: እና ለህዝቡ ለካህናቱ ቀረቡ እንቅረብ እንታገል ነው ምን ሌላ ምለው የለም የግል ትግሌን እቀጥላለሁ። አመሰግናለሁ።
3: እሺ እናመሰግናለን።
4: ሰላም ሰላም የሰየው ደግሞ የተከበርከው
3: የተከበሩ ቄስ ሮቤን አየልኝ አድጓይቸው መልካም ሸት
1: እናመሰግናለን። ሻየው ሰዓታችን እየጨረስን ነው። እንሰናበት። ጥሩ ርዕስ ነው። በዚህ ርዕስ ላይ ሁላችንም ልንረባረብበት የሚገባ ርዕስ ነው የነበረ። በጣም ጥሩ ነው።
3: ምን የሱ ብቻቸው ባየ በህግና ፍትህ የተመለከታችሁት የንብረት የትዳርን በተመለከተ መቼም ሁሉም ያለ የነበረ የመለያየት የመፋታት ሁኔታ በሰላም ቢሆን ጥሩ ነው። እስከ ዕለተ ሞት ጋብቻ ቢኖርም ይመረጣል። እዛ ደግሞ ንብረት አለ። የጋራን ንብረትን የመከፋፈል ከህጉ አንጻር ጠበቃ ዘይብ ካሱ ገለጻ ሰጠ። ጥሩ ፕሮግራም ነበረ ለማለት ነው።
1: የቴክኒክ ባለሙያችን ኒውማን ነበር። ሻየው እናመሰግናለን። እንዲሁም ዳኛ ጠበቃ ዘይብ ካሱ፣ እንዲሁም ቄስ ሩቤ ላየለኝን፣ አንተንም ሻየው፣ አድማጮቻችን እጅግ በጣም እናመሰግናለን።
3: ለሰው እንግዲህ አይቸው ባየ ለሁላችንም እንግዲህ ለአድማጮቻችን ደግሞ ተከታተሉ በያሉበት ምስጋና ይድረሳቸውና መልካም ሌሊት።
1: ነገ ጠዋት እንገናኛለን። መልካም ሌሊት።
3: እሺ።